0: ተመልሰን መጣን። ክብራትና ክብራንና አሁን ተረክ የምንሰማበት ሰዓት ላይ ተገኝተናል። ይህንን ተረክ ስሙልኝ ያላችሁ የሚገኝ የሰዓቱ የክብር አገራችን የሆነው ስንቄ ባንክ ነው። ሁሉንም አቀፍ ለሁሉም ተደራሽ መሆንና የብዙሀንን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርገው የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጋወልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርበዋል። ስንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በመቸወት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ ዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬትን ዋስትናችሁን ጨብጡ እያለ ይገኛል። ስንቄ ባንክን ከልብ እናመሰግናለን። ተረኩን የምታቀርብልን ባልደረባችን ማዋጅ ዘውድ ነች። ተረኩን ተከታትለን እንመልሳለን። አብራችሁን ቆዩ።
1: በተአምር ተክለ ብርሃን ከተዘጋጀው ሞት እምቢና ሌሎችም ከተሰኘው መጽሐፍ ዛሬ ትዳር የሚለውን ታሪክ እንሰማለን። ትዳር ፈጣሪም ሰዎችም እንደሚነግሩን አይደለም። ፈጣሪ ብዙ ተባዙ ምድርንም ሙሏት የሚለው ቃሉ እንዲፈጸም የትዳር ንጽህናና ፍጽምና ላይ የምርጫ ቅስቀሳ ይሰራል። ትዳር ክቡር ነው፣ መኝታውም ንጹህ ነው። በሕይወት ማኒፌስቶ ውስጥ አካቶታል። ሰዎች ሌሎች በእኛ ሐዘን፣ ስቃይ ይደሰታሉ ብለን እናስባለን። ማንን ደስ ይበለው የሚል ብሂል ድብቁ የአእምሯችን ክፍል ውስጥ ተወሽቆ ሳንፈልግም ስንፈልግ ይጎበኘንና የትዳራችንን አስደሳችነት በአፋችን እንሰራዋለን። ማንን ደስ ይበለው ብለን ያገቡ ሁሉ የትዳርን አስደሳችነት ይዘምሩልናል። ብቻቸውን ሲሆኑ እነው ያንን ቀን እግሬን በሰበረው የሚሉ ብዙሃን ስለመሆናቸው ጥርጥር የለኝም። ገበና የሚሉትን መሸፈኛ አንድ ነገር ሆኖ ሳለ ሌላ መልክ እስኪይዝ ድረስ ሜካፕ መመረግ ሰዋዊ ባህሪያች ኖሯል። ማንም ስለ ትዳሩ ጨለማ ዋሻ ለማንም አይነግርም፣ ከትዳሩ ካልወጣ በቀር። ልክ ከትዳር ሲወጣ ብው ሁሉ ነገር ታፍኖ እንደነበር ይፈነዳል። ከዚህ ይልቅ ችግሩን አውጥተው ቢያወሩበት፣ ስለ ትዳር ብልጭልጩን ብቻ ሳይሆን ጨለማውን ቢወያዩበት ውስጡ ብርሃን ይገባና ፍንዳታው ይረግባል። አርቲፊሻሉ ክቡር ትዳር መኝታውም ንጹህ ነው። አንሶላና ብርድ ልብስ ሳይታጠብ መኝታ እንዴት ሊነጻ እንደሚችል ባይገባኝም ትዳር ጣፋጭ ነው እንደማር የሚባለው ማንጸሪያው እራሱ ትክክል አይመስለኝም። ትዳር ጣፋጭ ነው እንደማር ብሎ የዘፈነው ሰውዬ ያላገባ ሳይሆን አይቀርም። ዘፈኑን ካወጣ በኋላ ቢያገባ ግጥሙን ካላስተካከልኩ የሚል ሁላ ይመስለኛል። ትዳር ያልሆነውን አስመስለን ማመን እንድንችልና በሰዎች ዘንድ ባለ ትዳር ነው በሚል ተለምዷዊ ከበድ ያለ ግምት ለማግኘት የምንጥርበት ጥሩ ስልት ሆኖ ቀርቧል። እውነት ትዳር እንደሚባለው ቢሆን ኖሮ በዛ ሁሉ መሐላና ሕግ ይታሰር ነበር። በመሐላ ብቻ መች አብቅቶ ምስክር የሚሆኑ እማኞች ሁላ ይታከሉበታል። ትዳር ውስጥ ከንጽህና ይልቅ የሚያድፉ እንደ ማር ከመጣፈጡ ይልቅ እንደ ሬት የመረሩ አስጊ ጉዳዮች እውነታ መሆናቸው እሙን ስለሆነ ይመስለኛል መሐላም ሆነ በሕግ ያውም በ80 የመፍትሄ ሐሳብ የተቀመጠው። ለትዳር ማስተማመኛ መሐላ ፊርማና እማኝ አስፈለገ። በቃ ትዳር እንዲህ ነው የሚመስለኝ፣ ማህበረሰብና ፈጣሪን ፈርተን ራሳችንን ግዞት የምንከትበት የማይተማመን ባልንጀራ በየወንዙ ይማማላል አይደለም የሚባለው። በተሰበክነውና ቅስቀሳ በተሰራብን የትዳር መልክ እምነቱ ስለሌለን በየወንዙ ባንማማልም በመሐላ በውልና በእማኝ ታጅበን ነው የምንገባበት። ይሄ የሴት ልጅ እይታ አይመስለኝም ነበር። እንዴት የሴት ልጅ እይታ እንዴት ይመስልሃል? ሴት ልጅ ስለ ትዳር ንጽህና ከሰባኪው የአሰልጣኞች ስልጠና የወሰደች ደቀ መዝሙር ትመስለኛለች። በዛ ልክ እይቷ የተቀረጸባት ቶሎ ወደ ፍቅር ለመግባት የማትፈነቅሉት

ድንጋይ እንደሌለ ስለማይ ወግ ነው እንዲሉ ሲዳሩ ማልቀስ የሚባሉም ታውቃለህ አይደል? እኔ ወጎኑ አይመስለኝም ሴቶች ሲዳሩ የሚያለቅሱት። ምን ይመስልሻል? የሚጠብቃቸው ይታይቷቸው። አንድ ጓደኛ ያለችው ንገርህማ፣ አግብታ የቤት መቤት ሆነች። የቤት መቤት አባባሉን ተጠቀምኩት እንጂ ቤት የሚሆኑ ሚስቶች የመቤትነት ማድረግ የሚያሰጥ ውሎ እንደማይውሉ ይሰማኛል። እና ትዳር እንዴት ነው ብለን ስንጠይቃት፣ ትዳር ግርድና ነው። ስራዬ የቤት ስራ ሲሰሩ መዋልና መውለድ ነው። ብቻ ቀደም ብሎ ታውቋቸው ነው ሲዳሩ እርማቸውን አውጥቶ የሚገቡት። ወግ ነው ሲዳሩ ማልቀስ ይባልም አይደል? አንተ ላልከው ግን እኔ ንጽህናው አጓጉቶን አይመስለኝም። ያንተን አባባል ልንጠቀመው የማንፈነቅለው ድንጋይ የሌለው ተፈጥሮና ማህበረሰብን የምናመልጥበት ዋሻ ስለሆነ ነው። እንዴት የፈጠረን አካል በሰጠን የእድሜ ገደብ ውስጥ ለመውተርተርና ብዙ ተባዙ ሲል ለሰጠን ትዕዛዝ እንደ ቃሉ ለመፈጸም የቃል ፍቺ ያበራል፣ ምስክሮችም ድንቆች ናቸው ምናምን እንደሚባለው ያለውን ቃሉን ጊዜው ሲያልፍ ለመፈጸም ፈልገን የሚሆን ሳንፈልግ ማዳላቱ እዚህ ጋም አለ። አዳም ሆይ እናንተ 11ኛ ሰዓት የላችሁም። ይሄ ደግሞ ድንጋይ እንዳትፈነቅሉ እንዳትሮጡ አድርጓቸዋል አይመስልም? ማህበረሰቡስ? ማህበረሰቡ ገና ጡት ማጎጥቆጥ ከጀመርን ጊዜ ጀምሮ እድሜያችንን ከትዳር አንጻር መቁጠር ይጀምራል። ውይ ልጅሽ ደረሰች። ደረሽ አይደል? ጡት አወጣሽ። ባል አምጡ እያልሽ ነው። ቀልድ እኮ ነው። ጨዋታችን ረዘም ቢል ደስ ይለኛል። በሌላ ካላየሽብኝ ሰው እየጠበቅሽ ካልሆነ አብረን ብንሆን ደስ ይለኛል። ሰው እየጠበቅኩ ነው። አረፍዳለሁ ስላለኝ እስከዛ አብረን መሆን እንችላለን። እሺ፣ አመሰግናለሁ። እኔም ጓደኛዬ ለቁም ነገር ቀጥሮኝ እየጠበቅኩት ነው። እስከዛው እንቀጥል። የኔም ቀጠሮ ቁም ነገር አዘል ነው። ቀልድ ነው ላልከው ግን ቀልድ አይደለም። ሴት ልጅ የምትወለደው ለማግባት ብቻ ነው የሚመስለን ተፈጥሮም እምነቶች ለዚህ አስተሳሰብ የራሳቸው ጫና ቢኖራቸውም። እሺ፣ ወደ ሀያዎቹ ስንገባ ደግሞ አግቢ እንጂ የኔ ልጅ ምን ትጠብቂያለሽ? በእድሜሽ ትጠቀሚበት። እድሜ ቆሞ አይጠብቅም። ያ ባለፈው አብሮሽ ያየሁት አማቻችን ነው እያሉ አብረን ከታየነው ወንድ ጋር በሙሉ ይለ

ለሌላኛው ትራንስፈር ተባቂ የነበረ ካራባው ካፕ ጨዋታ በለንደን ኦሎምፒክ ስቴዲየም ዌስት ሃም ከፉላም ያደረጉ ጨዋታ ነበር። በዚህ ጨዋታ ላይ ሁለቱም ቡድኖች ከፍተኛ ፉክክርን ያስመለከቱበት ጨዋታ ነበር። ጨዋታው በፉላም 3-2 አሸናፊነት ተጠናቋል። ገና በጨዋታው 13ኛ ደቂቃ ሮድሪጎ ሙኔዝ ፉላምን ቀዳሚ ማድረግ ቢችልም በ16ኛው ደቂቃ ሞሮቶ ዌስት ሃምን አቻ ማድረግ ችሏል። እንደዚሁ በ37ኛው ደቂቃ ሴዛር ፓላሲዮስ እንደዚሁ ፉላምን ቀዳሚ ማድረግ እየቻለ ሲሆን ዳግም የመጀመሪያ አጋማሽ ሊጠናቀቅ በጨማሪ ሰዓት ፓብሎ ፊሊፔ እንደዚሁ ለዌስት ሃም ያቻኝነት ግቡን አስቆጥሯል። በ78ኛ ደቂቃ ግን ኦስካር ቦ ፉላምን አሸናፊ ያደረገች ግብ አስቆጥሮ ፉላም ጨዋታውን በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። ብሬንትፎርድ እንደዚሁ ሬዲንግን 2-1 በማሸነፍ ወደ ቀጣዩ ዙር ማለፋቸውን በትናንትናው ዕለት አረጋግጧል። ዛሬም እንግዲህ የካራባው ካፕ ጨዋታዎች የሚከናወኑ ሲሆን ምሽት 4 ሰዓት ላይ ማንቸስተር ዩናይትድ በኦልትራፎርድ ከብራይተን ኤንድ ሆቭ አልቢዮን የሚያደርጉ ጨዋታ በትልቅ ጉጉት ይጠበቃል። የማይከል ካሪክ ቡድን በሳምንቱ መጨረሻ በማንቸስተር ሲቲ በማንቸስተር ዩናይትድ ደርቢ ሽንፈት ካስተናገደ በኋላ በከፍተኛ ጫና ውስጥ የሚገኙ ሲሆን ከዚህ ጫና ለማውጣት ይህንን ጨዋታ ለማሸነፍ ወደ ሜዳ የሚገቡ ይሆናል። ብራይተን ኤንድ ሆቭ አልቢዮን በሳምንቱ መጨረሻ በፕሪሚየር ሊጉ ኮቨንትሪ ሲቲን በሰፊ የጎል ልዩነት 5-0 ማሸነፍ እየቻሉ ሲሆን ዛሬ ምሽት ከማንቸስተር ዩናይትድ ጋር በሚያደርጉ ጨዋታም ለማንቸስተር ዩናይትድ እጅግ ከባድ ፈተና ይሆናሉ ተብሎ ይጠበቃል። ዛሬ ምሽት 4 ሰዓት ላይ ሁለቱ ቡድኖች በኦልትራፎርድ ስቴዲየም የሚያደርጉ ጨዋታ በትልቅ ጉጉት ይጠበቃል። ከጨዋታው በፊት አሰልጣኝ ማይክል ካሪክ ሀሳባቸውን የሰጡ ሲሆን በዛሬ ምሽት በሚደረገው ጨዋታ ሮቴሽንን በተመለከተ ቡድኑን ማስተዳደር፣ ጨዋታዎችን ማሸነፍ እጅግ በጣም አስፈላጊ ነው፣ ይህን ጨዋታ ለማሸነፍ በእርግጠኝነት ወደ ሜዳ እንገባለን ሲሉ ሀሳባቸውን ሰጥቷል። በዚህ ጋዜጣዊ መግለጫ ላይ አሰልጣኝ ማይክል ካሪክ በክረምቱ የዝውውር መስኮት ቡድኑን የተቀላቀለው ካርሎስ ባሌባ ምናልባትም ከኢንተርናሽናል ብሬክ በኋላ ቡድኑን ሊቀላቀል እንደሚችል ሀሳባቸውን ሰጥቷል። ኮቨንትሪ ሲቲ ከአስቶን ቪላ ሌላው ምሽት 4 ሰዓት ላይ የሚደረግ እጅግ በጣም ተጠባቂ ጨዋታ ነው። ሁለቱ ቡድኖች በእንግሊዝ ፕሪሚየር ሊግ ዘንድሮ አስቸጋሪ ጉዞን እያደረጉ ይገኛሉ። ኮቨንትሪ ሲቲ ያደረጉትን 4ቱንም ጨዋታዎች በመሸነፍ በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኙ ሲሆን እንደዚሁ አስቶን ቪላ በሊጉ ካደረጉት 4 ጨዋታዎች በ3ቱ ተሸንፈው 1 ነጥብን ብቻ በማግኘት በአንዱ አቻ ወጥተው 19ኛ ደረጃ ላይ ነው የሚገኙት። ዛሬ ምሽት እንግዲህ ሁለቱ ቡድኖች የሚያደርጉት ጨዋታ በትልቅ ጉጉት ይጠበቃል። ሁለቱም ቡድኖች እንግዲህ ይህንን ጨዋታ አሸንፈው ወደ ቀጣዩ ዙር ለማለፍ ትልቅ ትንቅንቅ ያደርጋሉ ተብሎ ይጠበቃል። ኤቨርተን ከወልቭስ ሌላኛው ዛሬ ምሽት የሚደረግ ተጠባቂው የዚህ የካራባው ካፕ ጨዋታ ነው። ሼፊልድ ዩናይትድ ከፊልቶድ ታውን ዛሬ ምሽት የሚደረገው ሌላኛው ጨዋታ ነው። ዛሬ ምሽት የዩሮፓ ሊግ የመጀመሪያ ዙር ጨዋታዎች የሚደረጉ ሲሆን ተጠባቂ ጨዋታዎችም ይደረጋሉ። ከነኚህ መካከል ከ53 ዓመታት በኋላ ወደ አውሮፓ እግር ኳስ መድረክ የተመለሰው ሰንደርላንድ በሜዳው ስቴዲየም ኦፍ ላይት የኔዘርላንዱን ቡድን አይዝ አልካማርን የሚያስተናግድ ይሆናል። በስቴዲየም ኦፍ ላይት ዛሬ ሰንደርላንድ ከአይዝ አልካማር ጋር በሚያደርጉ ጨዋታ ከባድ ፈተና ያስተናግዳሉ ተብሎ ይጠበቃል። አይዝ አልካማር በኤር ዲቪዚዮ በ16 ነጥብ ከፒኤስቪ ጋር በእኩል ነጥብ በግብ ክፍያ ተበልጠው ሁለተኛ ሆነው ኤር ዲቪዚዮን እየመሩ ሲሆን ዛሬ ከሰንደርላንድ ጋር የሚያደርጉ ጨዋታ በትልቅ ጉጉት ይጠበቃል። ኤሲ ሚላን ከቤኔፊካ ሌላው ዛሬ ምሽት 4 ሰዓት ላይ የሚደረገው ተጠባቂ ጨዋታ ነው። አንደርሌክት ከኦሎምፒክ ሊዮን ሌላኛው ተጠባቂ ጨዋታ ሲሆን ስትሮም ግራዝ ከስታደ ሬንስ፣ ቫየር ሊቨርኩዘን ከሴልጂ ሌላኛው ዛሬ ምሽት የሚደረጉ የዩሮፓ ሊግ ተጠባቂ ጨዋታዎች ናቸው። ወደ አጫጭር መረጃዎቻችን ስናልፍ አርጀንቲናዊ ጥበበኛ ሊዮኔል አንድሬስ ሜሲ በጥቅምት 6 ቀን በቦነስ አይረስ ከቤኒን ጋር በሚደረጉ የወዳጅነት ጨዋታ ከአርጀንቲና ብሔራዊ ቡድን ጋር የመጨረሻውን ጨዋታ ያደርጋል ተብሏል። ሜሲ ባለፈው ወር ከዓለም አቀፍ እግር ኳስ ጡረታ መውጣቱን ማሳወቁ ይታወሳል። ነገር ግን የ39 ዓመቱ የኢንተር ሚያሚ ኮከብ አሁን የመጨረሻውን የአርጀንቲና ጨዋታ በሀገሪቱ ዋና ከተማ ቦነስ አይረስ በደማቅ ሁኔታ በሚዘጋጅለት ሽኝት እንደሚጫወትም ተገልጿል። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ራሂም ስተርሊንግ በከፍተኛ ፍጥነት በማሽከርከርና ናይትረስ ኦክሳይድን በመያዝ ጥፋተኛ መሆኑን ካመነ በኋላ የእስር ቅጣት ሊጣልበት ይችላልም ተብሏል። የ31 ዓመቱ ስተርሊንግ በዚህ ዓመት ግንቦት 28 ቀን በሃምፕሻየር በተጨናነቀ መንገድ ላይ ሲንቀሳቀስ ላምበርጊኒ መኪናውን እየነዳ የክፍሲ መድኃኒት ወደ ፊኛ ውስጥ በማስገባትና እጅግ በጣም በአስፈሪ ሁኔታ በሆነ መንገዱ እየነዳ እንደነበረም ተገልጿል። ስተርሊንግ አደንዛዦች ተጠቅሞ በመንዳት አደጋ ምክንያት ከተያዘ በኋላ በናይትረስ ኦክሳይድ ላይ ችግር እንዳለበት ለፖሊስ አምኗል ሲል ፍርድ ቤቱ ተናግሯል። ለአርሰናል ሊቨርፑልን ድንቅ ተጫዋች ሪዮ ንጉማን እየተከታተሉ ሲሆን ከክረምቱ ጀምሮ የዚህ ተጫዋች አድናቂ መሆናቸውና ይህንን ተጫዋች እየተከታተሉ እንደሚገኙ መረጃዎች እያመላከቱ ይገኛሉ። ሊቨርፑል የ18 ዓመቱን ወጣት ተጫዋች ውል ማራዘም ፍላጎት ያላቸው ሲሆን ነገር ግን እስካሁን ድረስ ስምምነት ላይ አልደረሱም። በአሁኑ ጊዜ ንጉማ በአንፊልድ ደስተኛ እንዳለውና የሚያሳይ ምንም ፍንጭ የለም። ነገር ግን መድፈኞቹ የተጫዋቹ ሁኔታ በቅርበት እየተከታተሉ ይገኛሉ ሲል ዴቪድ ኦርኔስቴን ይዞት የወጣው መረጃ ያመላክታል። በተለይም ደግሞ ተጫዋቹ
ተጫዋቹ በሊቨርፑል ቤት ኮንትራክቱን ማራዘም ከሆነ አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። የ29 አመቱ እንግሊዛዊ ግብ ጠባቂ ዲን ኤንደርሰን እስከ 2030 ድረስ በክሪስታል ፓላስ ለመቆየት አዲስ ውል መፈራረሙን ሜል ስፖርት በዘገባው አመላክቷል። አሁን በክለቡ ውስጥ ከፍተኛ ክፍያ ከሚከፈላቸው ተጫዋቾች አንዱ እንደሆነም ተገልጿል። ይህም እንግዲህ በተወሰነ ጊዜ ውስጥ ይፋ ይደረጋል ተብሏል። የ35 አመቱ ተጫዋች ሃሜዝ ሮድሪጌዝ በኮሎምቢያ ብሔራዊ ቡድን ድንቅ ጊዜን ካሳለፈ በኋላ ራሱን ከብሔራዊ ቡድን ማግለል

0: ይፋ አድርጓል። ጀምስ ጊዜው ደርሷል። ለእያንዳንዱ ጨዋታ፣ ለእያንዳንዱ ደስታ፣ ለእያንዳንዱ ሀዘንና ለእያንዳንዱ ለተጋራ ነው ህልም አመሰግናለሁ። የኮሎምቢያ ብሔራዊ ቡድን ማሊያ መጠበቅ በህይወቴ ውስጥ ካሉት ታላላቅ ክብሮች ውስጥ አንዱ ነበር፣ አመሰግናለሁ ሲል ተናግሯል። ሀሜስ ሮድሪጌዝ የኮሎምቢያ ብሔራዊ ቡድን ወክሎ 131 ጨዋታዎችን ያደረገ ሲሆን 31 ግቦችንም ማስቆጠር ችሏል። ብራይተን ከጥር የዝውውር መስኮት በፊት ከያሲን አያሪ ጋር አዲስ የረዥም ጊዜ ቡድን ለመፈራረም የሚችሉትን ሁሉ እያደረጉ መሆኑ ተዘግቧል። የ22 ዓመቱ ተጫዋች በፋቢያን ሀድለር እቅዶች ውስጥ ወሳኝ ተጫዋች ተደርጎ ይቆጠራል እና ብራይተን እሱን ለማቆየት ከፍተኛ ፍላጎት እንዳለው ተነግሯል። ክለቡ ለተጨማሪ አንድ ዓመት ሁሉን የማራዘም አማራጭ ቢኖረውም ስምምነቱ በሚቀጥለው ክረምት እንደሚያበቃም ተነግሯል። በመጨረሻም የጣሊያኑ ክለብ ቦሎኛ በዘንድሮ የውድድር ዘመን አስከፊ ጅማሮ ማድረጋቸውን ተከትሎ አሰልጣኛቸውን ዶሚኒኮ ታዴስኮን አሰናብተዋል። በእሳቸው ምትክም ጣሊያኑ አሰልጣኝ ራፋኤል ፓላዲኖን እንደ ዋና አሰልጣኝ ለመሾም ከስምምነት ላይ መድረሳቸውን ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያመላክታል። ታዴ ለክፍል አንድ ያስኳቸው ስፖርታዊ መረጃዎች እኚህን ይመስላሉ። በክፍለት በሌሎች ትኩስ ስፖርታዊ መረጃዎች ዳግም እንገናኝ ይሆናል። ስለነበረን ቆይታ አንተንም አድማጮችንም እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤል። የተከበራችሁ አድማጮቻችን ስንመለስ የተለያዩ መረጃዎችን የምነግራችሁ ይሆናል። አዲስ አበባ የእህትማማቾች ከተሞች ትስስርን በማስፋት ከዓለም ከተሞች ጋር ያላትን ግንኙነት እያሳደገች ነው መባሉን ሰምተናል። በወጣቶች ዘንድ መድኃኒቶችን ለሱስ የመጠቀም ልማድ በከፍተኛ ሁኔታ ጨምሯል መባሉም ሰምተናል። በትግራይ ክልል በሚገኙ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች በሌላዎች የመንግስት ዩኒቨርሲቲዎች እንዲመደቡ መወሰኑም ተሰምቷል። በዘልማድ ወተት መሸጥ ሊቆም ነው። የወተት ጥራት ለመቆጣጠር የሚያስችል አዲስ ህግ ማዕቀፍ እየተዘጋጀ መሆኑ እየተነገረ ይገኛል። ከውጭ ደግሞ ከ200 በላይ የእስራኤል የፊልም ባለሙያዎች ጋዛን የሚዳሰውን ዶክመንተሪ መደግፋቸው ተሰምቷል። በጃፓን እድሜያቸው 100ና ከዛ በላይ የሆኑ ሰዎች ቁጥር ለመጀመሪያ ጊዜ ከ100,000 በላይ መብለጡ ተሰምቷል። እነዚህና ሌሎች መረጃዎችን ይዘን የምንመለስ ነው የሚሆነው። ይህ ሰዓት የክብር አገራችን የሆነው ስንቄ ባንክ ክልብ እናመሰግናለን። አብሯችሁን ቆዩ።
2: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማኅበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማኅበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረዥ

0: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር። ተንቀሳቃሽና ግርግዳ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራሽ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የሁለት ዓመት ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐር ማርኬት ነው፣ ኩማዲያ ፊት ለፊት ተክለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
1: ተችሏል። አዎ በትክክል ተችሏል። ሰዓት ርቀት ሳይገድቡ በየትኛውም ቦታ በማንኛውም ሁኔታ የእጅ ስልክዎንና የፋይዳ መታወቂያውን ብቻ በመጠቀም የንብ ኢንተርናሽናል ባንክ ሂሳብ በቀላሉ መክፈት ተችሏል። ወደ ቅርንጫፍ መሄድ ሳያስፈልግዎ ፈጣን፣ ቀላል፣ ደህንነቱ የተጠበቀው የንብ ተራ ኦንላይን መተግበሪያን ከአፕ ስቶር ወይም ከፕሌይ ስቶር በማውረድና የፋይዳ መታወቂያ ቁጥሮን በመጠቀም በቅጽበት ሂሳቦን ይክፈቱ፣ ገንዘቦን በቀላሉ ያንቀሳቅሱ። የባንክ ሂሳብ መክፈት ይህን ያህል ቀለል ማድረግ ተችሏል። ምናልባት እገዛ ካሻዎ በአቅራቢያ ወዳሉ ቅርንጫፎቻችን ጎራ ይበሉ። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደን
2: እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት አራ ፍጠሙ።
3: እንደዛ ስለቀስ እቃዎች እንዳይበላሽ።
4: አባ እማ ወዴት ልንሄድና?
5: እንዴ ጎረቤቴ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች ዓመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምፆች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
7: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
8: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት።
9: آيات زورو مدبيعي
10: عدي الزمنين ميا بسر ياد ديس جمباري ديمس اندي زمن يسمال ياد ديس زمن دقمو فكاتن تلاب سوال እቅዱን ሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ ይሆን አመት ፍላጎት ማረፊያውን ያገኛል ያውም በፍጥነት ጥረቱን ፍሬን ያፈራል ያስፈልገን በቅርበት ይገኛል ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል ከኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን ምን ያስፈልጋል የበዓል ቅናሹ ገበያ የአውዳመት ሸመታው ሁሉም በዘመን ደጁ ድረስ ይመጣል እንኳን ለአዲሱ አመት አደረሰን ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም
11: የምስራች የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቱ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞልን መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትምህርት ሳይጣበቅበት በቴክኖሎጂ የታገዘ አድራሻ እንዲኖርዎት ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለ ምንም ተጨማሪ ክፍያ በቤቱ ድረስ ይመጣል። ከየትኛውም ዓለም ክፍል የሚላኩ ጥቅልቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦች ሆነ ለተቋማት የሚሆን በተጨማሪም የቤራይ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነጻ የሚያንበሸብሽ ልዩ ስጦታ ነው። አሁን ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.etio.post ላይ በመግባት ይመስገቡ። ለበለጠ መረጃ 8536 በነጻ ይደውሉልን። የኢትዮጵያ ፖስታ ፖስታ ለሁሉም
6: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲስ አመት ከውጭ ሀገር ገንዘብ ሲላክሉት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲስ አመት ምኞታችሁን ሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
12: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
13: እስከና ቤት ከፍቼ ባክፋ ተሰጥቶ ወደ ገንዘብ ቀይራለሁ።
12: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወጣል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆን። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
14: ከተወዳጁ ጣቢያ ከብስራት ጋር ናችሁ። እንግዲያውስ ይህንን እንገራችሁ። የነፋሱ ሹክሹክታ በዘላለማዊው ሰማይ ስር አሁን የተዘረጋችሁት ወሰን በሌለው ለምለም ሜዳ ላይ ነው። ከራሳችሁ በላይ ከደመና የጸዳ እጅግ የጠራ ሰማያዊ ጣሪያ ብቻ አለ። ነፋሱ በፊታችሁ ላይ ይንሸራሸራል። ያፈሩና የሳሩ ማዓዛ ካፍንጫችሁ ይገባል። ድንገት ጆሮአችሁን ስታቀኑ ከሩቅ የሚጋለብ የፈረስ ቆጤ ድምጽ ይስማችኋል። ይህ የጥንቱ ዓለም የቀረበት ጊዜ የቆመበት የዝምታ ምድር ነው። ይህች ምድር ሞንጎሊያ ናት። ነዋሪዎቿ የዘላለማዊው ሰማያዊ ሰማይ ምድር ብለው ይጠሯታል። በመካከለኛው እና በምስራቅ እስያ መካከል በሁለት ግዙፍ ኃይሎች በሩሲያና በቻይና መካከል ተከባ የምትገኘው ሞንጎሊያ በስፋቷ ከአጠቃላይ ምዕራብ አውሮፓ ጋር የምትተካከል ግዙፍ ሀገር ናት። ነገር ግን በዚህ ሰፊ ግዛት ውስጥ የሚኖሩ ሰዎች ቁጥር ከ3.5 ሚሊዮን አይበልጥም። ይህም በዓለም ላይ በቆዳ ስፋቷ አንጻር እጅግ አነስተኛ የህዝብ ጥግግት ያላት ሀገር ያደርጋታል። በአንድ ካሬ ኪሎ ሜትር ላይ በአማካኝ 2 ሰው ብቻ ነው የሚኖረው። ከደቡብ በኩል የሚገኘው ታላቁና አስፈሪው የጎቢ በረሃ ወደ ሰሜን ስናቀና ደግሞ ወደ የሚያማምሩ ወንዞች ረጃጅም የሳይቤሪያ የጥድ ደኖችና የበረዶ ቆቦለ ደፉት የአልታይ ተራሮች ይቀየራል። ነገር ግን የሞንጎሊያ ወነተኛ ልብ ያለው በታላቁ ስቴፕ ማብቂያ በሌለው አረንጓዴ የሳር ሜዳ ላይ ነው። በዚህ ሰፊ ምድር ላይ የተጻፈው ታሪክን በዓለም ካርታ ላይ የማይፋቅ ደማቅ ቀለም ብሎም አልፏል። ሞንጎሊያ የሚለውን ስም ስንሰማ ወደ አምራችን ቀድሞ የሚመጣው አንድ ስም አለ። ጀንጊስ ካን። ዓመተ ምሕረቱ 1162 ነበር። ስሙም ቴምጅን ተባለ። አፈታሪኮች እንደሚሉት ህፃኑ ሲወለድ በእጁ መዳፍ ውስጥ የረጋ ጥቁር ደም ጨብጦ ነበር። ይህም ወደፊት ታላቅ መሪና ጦረኛ እንደሚሆን ምልክትም ተደርጎ ተወሰደ። ነገር ግን የቴምጅን የልጅነት ዘመን በአበባ የተነጠፈ አልነበረም። አባቱ በጠላት ሲገደል ቤተሰቡም ተበትኖ በረሃብና በብርድ አለንጋ ተገረፈ። እርሱ ራሱ ለባርነት ተዳርጎ ከሞት አፋፍ ተረፈ። ያ አስቸጋሪ ህይወት ግን የቴምጅንን ልብ እንደ ብረት አጠነከረው። በ13ኛው መቶ ክፍለ ዘመን መጀመሪያ ላይ የተበታተኑትንና እርስ በርሳቸው የሚፋጁትን የዘላን ጎሳዎችን በአንድ ጥላ ስር አሰባሰበ። በ1206 ታላቁ የጎሳዎች ጉባኤ ጀንጊስ ካን ማለትም ሁለንተናቢው ገዢ ወይንም የውቅያኖስ ንጉስ የሚል ማዕረግ ሰጠው። ከዚህች ቅጽበት ጀምሮ የዓለም ታሪክ አቅጣጫውን ቀየረ። የሞንጎል ፈረሰኞች እንደ አውሎ ንፋስ ተነሱ። ፈረሶቻቸው ተራ ፈረሶች አልነበሩም። አጭር፣ ብርቱና በበረዶ ውስጥም መመገብ የሚችሉ የጽናት ተምሳሌቶች ነበሩ። ፈረሰኞቹ ፈረስ ላይ ሆነው ወደፊትም ወደኋላም ዞረው ቀስት የመወርወር አስደናቂ ጥበብ ነበራቸው። በጥቂት አስርት ዓመታት ውስጥ ከቤጂንግ ግንቦች አንስቶ እስከ ምስራቅ አውሮፓ፣ ከፋርስ ባህረ ሰላጤ እስከ ቀዝቃዛዋ ሩሲያ ድረስ የተዘረጋው የሰው ልጅ ታሪክ አይቶት የማያውቀው ታላቁ የተያዘ ግዛት ተመሰረተ። ምዕራባውያን የታሪክ ጸሐፊዎችን ጀንጊስ ካንን እንደ ጨካኝ አጥፊ ቢስሉትም ለእውነተኛው ሞንጎሊያዊ ግን እርሱ የአገሪቱ አባት፣ የህግና የስርዓት መሐንዲስ ነው። ጀንጊስ ካን ያሳ የተሰኘው የፍትህ ህግጋት አወጣ። በግዛት ውስጥም ሃይማኖታዊ እኩልነትን አወጀ። ክርስቲያኑ፣ ሙስሊሙ፣ ቡዲስቱና ሻማኑ በእኩልነት እንዲያመልኩ ፈቀደ። ዓለም ለመጀመሪያ ጊዜ ፈጣን የፖስታና የመልእክት ማስተላለፊያ ስርዓት ያም የተመለከተችው በሞንጎላውያን አማካኝነት ነበር። አንዲት ወጣት ሴት የወርቅ ሳህን በራሷ ላይ ተሸክማ ከቻይና እስከ ፋርስ ድረስ ያለምንም ስጋት መጓዝ የምትችልበት ፓክስ ሞንጎሊካ ወይንም የሞንጎል የሰላም ዘመን ሰፈነ። ዛሬም ቢሆን በኡላንባታር አቅራቢያ የሚገኘው የ40 ሜትር ግዙፍ የጀንጊዝ ካን የብረት ሐውልት በኩራት ወደ ምስራቅ ይመለከታል። ህዝቡ አሁንም እርሱን እንደ ነጻነቱና እንደ ማንነቱም ምንጭ ያየዋል። ከጀንጊዝ ካን ግዛት መፍረስ በኋላ ክፍለ ዘመናት ነግዷል። ዓለም በቴክኖሎጂ ተጥለቅልቃለች። ህንፃዎችም ሰማይ ጠቀሱ። ነገር ግን በሞንጎሊያ የገጠር ሜዳዎች ውስጥ ህይወት አሁንም ከ800 ዓመታት በፊት በነበረው ምት ትቀጥላለች። ዛሬም ድረስ ከሞንጎሊያ ህዝብ 1/3 የሚሆነው ሙሉ ለሙሉ ዘላን ወይንም ካፌ ዘላን ነው። መኖሪያቸውም ገር ይባላል። ምዕራባውያን ዩርት ብለው የሚጠሩት ክብ ድንኳን። ይህ ክብ ቤት ተራ ድንኳን አይደለም። የሞንጎሊያውያን ፍልስፍና መገለጫ ነው። ማዕቀፉ ከእንጨት ይሰራል። በበግ ሱፍ ስሪት ወይንም ፌልት ይሸፈናል። ክብ ቅርጹ ነፋስን የመቋቋም አስደናቂ ብቃት አለው። አየሩ ሲቀዘቅዝ እጅግ ይሞቃል፣ በበጋ ወቅት ደግሞ ቀዝቃዛ ነው። ከሁሉም በላይ ደግሞ ይህ ቤት በጥቂት ሰዓታት ውስጥ ተነቃቅሎ በግመል ወይንም በፈረስ ተጭኖ አዲስ የግጦሽ ሳር ወዳለበት ስፍራ ሊጓዝ ይችላል። የገሩ በር ሁልጊዜ ወደ ደቡብ ይመለከታል። ይህም የሞቀውን የፀሐይ ብርሃን ለመቀበልና ከሰሜን የሚነሳውን የቀዘቀዘ አውሎ ነፋስ ለመከላከል ነው። በቤቱ ጣሪያ መሃል ላይ ቱአኖ የተባለ ክብ ቀዳዳ አለ። ይህ ቀዳዳ የጭስ ማውጫ ብቻ አይደለም፣ የቀኑን ሰዓት በፀሐይ ጥላ ለመለካት የሚያገለግል የተፈጥሮ ሰዓት፣ በሌሊት ደግሞ የኮከቦችን ውበት የሚታዩበት መስኮት ነው። በዚህ ምድር ፈረስ እንስሳ ብቻ አይደለም፣ ፈረስ ክንፍ ነው፣ የነፍስ ጓደኛ ነው። አንድ የሞንጎሊያ አባባል እንዲህ ይላል፣ ፈረስ የሌለው ሞንጎሊያዊ ክንፍ እንደሌለው ወፍ ይቆጠራል። ህጻናት ገና በእግራቸው መሄድ ከመጀመራቸው በፊት ፈረስ መጋለብ ይማራሉ። ከፈረስ ወተት የሚዘጋጀው አይራግ የተባለው መጠጥ የዕለት ተዕለት ህይወታቸው መጣፈጫም ነው። የፈረስ ወተት ተደልዞ የሚዘጋጀው ይህ መጠጥ በቫይታሚን የበለጸገና የመንፈስ እርካታን የሚሰጥ ባህላዊም መጠጥ ነው። የሞንጎሊያ ዘላን ከሰዓት ጋር አይጣላም። እንደ ከተሜው በሰከንዶችም አይጨነቁም። ጊዜ የሚለካው በወቅቶች መፈራረቅ፣ በከብቶች መውለድና በሳሩ ማበብ ብቻ ነው። ይህ ቀላል አኗኗር ለዘመናዊ ዓለም ትልቅ ትምህርት ነው። ሰው ካስፈለገው ጥቂት ነገር ጋር በደስታ መኖር እንደሚችል ህያው ማሳያ ነው። እያዳመጣችሁን ስለሆነ ከልብ እናመሰግናለን። ብስራት ማለዳችን እስከ 2 ሰዓት ድረስ ይቀጥላል። መልካም ቆይታ።
6: የባል ሰሞን ባይኔራቀው በልብ ይቀርባል የተነፋፈቀው ይገናኛል ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ጎዳይ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 20 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አሰጋይቶላችኋል ምን ይሄ ብቻ የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስት ማሽን በህብር ካርድ ይክፈሉ ወዲያውኑ የ5% ተመላሽ ያገኛሉ እስከ ጥቅምት 21 2019 ብቻ የሚቆየው ለድል ከዛሬ ጀምሮ ይጠቀሙበት ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ ደንብና ሁኔታዎች ተፈጻሚነት አላቸው መልካም በዓል ህብረት ባንክ በህብረት እንደግ
15: መግዛት መሸጥና ማከራየት እንዲቀሏል እንዴ?
16: አዎ ሁሉንም በጆ ስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች መለዋወጫዎች ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነጻ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነጻ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
6: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲሱ አመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲሱ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
17: እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት አራ ፍጠኑ።
3: እንደዛ ስለቀስ እቃዎች እንዳይበላሽ።
4: አባ እማ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
2: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
18: ምድሩ ባሪ አበባ ጊጦ ተስፋ የሰነቀች የመስከረም ፀሐይ የክረምትን ማለፍ የደመናን መገፈፍ በጠዋት ስታበስር የአዲስ ዓመት አዲስ ተስፋን በአዲስ ምዕራፍ ለመጀመር ሆ ብለን መተን ነበር። ለብሩህ ዘመን ጅማሮ ተነፋፍቀን ስንገናኝ ማዕዳችንን አካፍለናል። ከኛ አልፈን ለሰው ተርፈናል። ላንለያይ ተዋህደን እልፍ ዘመን ተሻግረናል። እንቁጣጣሽ እንኳን በደህና መጣሽ እያልን አደይ የብር ሙዳይ ኮለል በይ ሲሉን የብር ሙዳይ የሆነው ባንካችን እንኳን ለአዲሱ ዓመት በሰላም አደረሰው ይላል። አዎ ከብረውን ይቆዩ። አማራ ባንክ፣ ከባንክ ባሻገር።
19: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፎርትናይት የሀገራችን ታላላቅና ምርጥ ተፋላሚዎች በአንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፎርትናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጮን ከአሪፍፔይ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ። መስከረም 9 ቲኬቶን አሁኑኑ በአሪፍፔይ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
20: እንት ያኔማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጭስ ታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሰረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የምንጨውን ተረክበን ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳል ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
21: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች ዓመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
22: እንኳን አደረሰሽ እናት አለሙዴ የመኖሪያ ዋታ።
23: እንኳን ለ2019 አዲስ ዓመት በሰላም በጤና ደረሳችሁ። የሃርል ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም ቤትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንፃ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 ዓመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ፣ ምቹ አካባቢ፣ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንፃው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ቤትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0115581112 የሃሪል ስቴት ኃላፊነቱ የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።

የተከበራችሁ አድማጮቻችን የመስከረም 6/2019 ለተረቡ ብስራት ማለዳችንን በመከታተል ላይ ትገኛላችሁ። አሁን ወደ አንድ ጥንቅር እናልፋለን። ከጥንቅሩ በፊት ግን የተወሰኑ መረጃዎችን እንግራችሁ። ታደለ መብራቶም ነኝ። ጠቅላይ ሚኒስትር አብይ አህመድ ለአዲስ 2019 ዓመተ ምህረት የትምህርት ዘመን የመልካም ምኞት መልእክት አስተላለፉም። ጠቅላይ ሚኒስትር አብይ አህመድ ለአዲስ 2019 ዓመተ ምህረት የትምህርት ዘመን መበሰሩን ተከትሎ ለመላው የሀገሪቱ ተማሪዎች፣ መምህራንና የትምህርት ባለድርሻ አካላት የመልካም ምኞት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው እንደገለጹት ወጣቱ ትውልድ የኢትዮጵያ ትልቁ ሀብት በመሆኑ እያንዳንዱ ተማሪ አዲሱን የትምህርት ዘመን በትጋትና በጽናት በመከታተል የሀገሪቱን የወደፊት እድል መቅረጽ በሚያስችሉ ክህሎቶች ሊገነባ እንደሚገባ አሳስበዋል። በአሁኑ ወቅት እየተከናወኑ ያሉ የልማት ስራዎች የነገውን ትውልድ ታሳቢ ያደረጉ በመሆናቸው የታላቋን ኢትዮጵያ የስልጣኔ ታሪክ ወደፊት ለማስቀጠል የተማሪዎች ቁርጠኝነት ወሳኝ መሆኑንም አብራርተዋል። በተጨማሪም ብቁና በራሱ የሚተማመን ትውልድ የመገንባት ጥረት ዋና ምሰሶ መምህራን መሆናቸውን በመጠቆም ተማሪዎችን በማነቃቃትና የነገ ተፎካካሪ የሚያደርጋቸውን እውቀትና እሴት የማስታጠቅ አደራቸውን እንዲቀጥሉበት ጥሪ አቅርበዋል። በወጣቶች ዘንድ መድኃኒቶችን ለሱስ የመጠቀም ልማድ በከፍተኛ ሁኔታ ጨምሯል ተባለ። ለሕክምና አገልግሎት ብቻ እንዲውሉ የተፈቀዱና በሐኪም ማዘዣ ብቻ የሚሰጡ ልዩ ልዩ መድኃኒቶች እንደ አደንዛዥ እጽ ለሱስ የመጠቀም ልማድ በወጣቶች ዘንድ በከፍተኛ ሁኔታ እየጨመረ መምጣቱን አንድ ጥናት አመላክቷል። በቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ስፔሻሊስት ዶክተር አስከለ ማርያም ቢክስ ለብስራት ሬዲዮ እንደገለጸውት የህመም ማስታገሻነት ባህሪ ያላቸው መድኃኒቶች ያለ አግባብና ያለ ሐኪም ትእዛዝ የመውሰድ ጎጂ ልማድ እየጨመረ መጥቷል። ይህም የረዥም ጊዜ የሱስ ጥገኝነትን ከማስከተሉም በላይ በወጣቶች አካላዊና አእምሯዊ ጤንነት ላይ ከፍተኛና ዘላቂ ጉዳት ያደርሳል። ችግሩን ለመቅረፍ ወጣቶች ለተለያዩ ሱሶች ሊያጋልጡ የሚችሉ ማህበራዊና ኢኮኖሚያዊ ሁኔታዎችን ለይቶ መስራት እንደሚያስፈልግ ተጠቁሟል። በተለይም ለወጣቶች ሰፊ የስራ እድሎችን መፍጠር፣ የመዝናኛና የስፖርት ማዕከላትን ማስፋፋት እንዲሁም የህብረተሰቡን ግንዛቤ ማሳደግ አስፈላጊ መሆኑን ነው ስፔሻሊስቷ ጨምረው የገለጹት። ዘገባው የባልደረባችን መባ ወርቅነህ ነው። በዘልማድ ወተት መሸጥ ሊቆም ነው። የወተት ጥራትን ለመቆጣጠር የሚያስችል አዲስ የህግ ማዕቀፍ እየተዘጋጀ ነው። ማህበረሰቡን ከጤና ስጋት ለመጠበቅና የወተት ጥራትን በቁጥጥር ስር ለማዋል የሚያስችል አዲስ የህግ ማዕቀፍ እየተዘጋጀ መሆኑን በአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን አስታውቋል። ማዕቀፉ ተግባራዊ ሲሆን በየቦታው በዘልማድ ወተት መሸጥ የሚቀር ሲሆን አርሶ አደሮችና ነጋዴዎች ከእርባታ ጀምሮ እስከ ማጓጓዣ ባሉት ጥብቅ ስታንዳርዶች ብቻ እንዲመሩ ይደረጋልም ተብሏል። እንደ ወተት ያለው ለመብላሸት ቅርብ የሆኑ ምርቶችን ጥራት ለመቆጣጠር የሚያስችል የህግ ማዕቀፍ ተዘጋጅቶ ለሚያጸድቀው አካል መላኩን በአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን የሰርቲፊኬሽን ኢንስፔክሽንና ሬጉላቶሪ ዘርፍ ኃላፊ ዶክተር ጸጋ ለማ ለብስራት ሬዲዮ ተናግረዋል። እንደ ዶክተር ጸጋ ገለጻ ማዕቀፉ ጸድቀው ተግባራዊ ሲሆን ከወተት ብክለት ጋር ተያይዞ ማህበረሰቡ የሚያነሳቸውን የጤና ስጋቶች ለመፍታት ከፍተኛ ሚና ይኖረዋል። ማዕቀፉ በእርባታ ጣቢያዎች የመኖ አቀማመጥ፣ አመጋገብ፣ የህክምና አሰጣጥና የእርባታ ሸዳዎች ዲዛይን ምን መምሰል አለበት የሚለውን ያጠቃልላል። በተጨማሪም የወተት ማለቢያ ዘዴዎችና የማጓጓዣ እቃዎችን በተመለከተ ስታንዳርዱ በዝርዝር ማካተቱን ዶክተር ጸጋ ተናግረዋል። በመሆኑም ማዕቀፉ ሲጸድቅ ከበርካት ከእርባታ ጀምሮ እስከ ማጓጓዝ ድረስ ያሉ ጥብቅ መስፈርቶችን ሳያሟሉ ወተት መሸጥ እንደማይቻል ተመላክቷል። በየክፍለ ከተማው የወተት ጥራትን ቁጥጥር የሚያደርጉ ባለሙያዎች ተለይተው ስልጠና እየወሰዱ መሆናቸውን የሚገልጹት ዶክተር ጸጋ የወተት መመሪያ መሳሪያዎች ለሁሉም ክፍለ ከተሞች ተደራሽ የተደረጉ ናቸው ብለዋል። አሁንም ዘገባው የባልደረባችን መባ ወርቅነህ ነው። ወደ ውጭ መረጃዎች ስናልፍ ከ200 በላይ የእስራኤል የፊልም ባለሙያዎች ጋዛን የሚዳሰውን ዶክመንተሪ ደገፉም። በጋዛ የተፈጸመውን ወታደራዊ ዘመቻ የሚቃወመውና ናዛ የተሰኘውን አወዛጋቢ ዶክመንተሪ ከ200 በላይ እስራኤላውያን የፊልም ባለሙያዎች በድጋፍ ፈርመዋል። በፊልሙ ላይ ከተሳተፉት መካከል ታዋቂዎቹ ዳይሬክተሮች ኦሪ ፎልማን፣ ሎሚ ኤልካቤዝ፣ ራንታልና ሚካኤል አቪድ አድ ይገኙበታል። 83ኛው በቬነስ ዓለም አቀፍ ፊልም ፌስቲቫል የልዩ ዳኛዎች ሽልማትን ያሸነፈው ይህ ዶክመንተሪ ከወታደራዊና የስለላ ባለሙያዎች የተሰጡ ቃለመጠይቃዎችን ያካተተ ነው። ይህንን ተከትለው የእስራኤል የባህልና ስፖርት ሚኒስትር ማኬ ዙሃር የፊልም ባለሙያዎቹን ተግባር ክህደት ሲሉ አውግዘውታል። እስራኤላዊነታቸውን ለመንጠቅ ወይም ዜግነታቸውን ለመሰረዝ ጥረት እንደሚያደርጉ ተናግረዋል። የባህል ሚኒስትሩ ብቻቸውን ዜግነት የመሰረዝ ኃይል የላቸውም። በእስራኤል ሕግ መሰረት እንዲህ አይነት እርምጃ የውስጥ ጉዳይ ሚኒስትርና ፍርድ ቤቶችን የሚያካትት መደበኛ የሕግ ሂደት ይጠይቃል። በብሪታንያው ዚ ጋርዲያን ጋዜጣና በጄደብሊው ፊልምስ የተዘጋጀ ናዛ ዶክመንተሪ በጋዛ
የአየር ጥቃቶች ላይ ከተሳተፉ 24 ስማቸው ካልጠቀሰ እስራኤል ወታደራዊና የስለላ ባለሙያዎች ጋር ከተደረጉ ቃለመጠይቆች የተወሰደ ነው። ፊልሙ ሰሞኑን የወሰደው በእስራኤል ወታደራዊ ቋንቋ የመሳሪያ ጉዳት ማለትም በጥቃት ወቅት ይሞታሉ ተብሎ ከሚገመተው ሰላማዊ ሰዎች ቁጥር ጋር ተያያዥነት ካለው ምህጻረ ቃል ነው። የእስራኤል ሰራዊት በፊልሙ ላይ የቀረቡትን ውንጀላዎች ውድቅ ያደረገ ሲሆን ማንነታቸው ማዕረጋቸውና የሥራ ኃላፊነታቸው ሊረጋገጥ በማይችሉ ስማቸው ባልጠቀሰ ምንጮች መረጃዎች ላይ ያለው እምነት አጠራጣሪ መሆኑን ገልጸዋል። አብርሃምና ዞር ከዚህ ቀደም ከፍልስጤማውያን ፊልም ሰሪዎች ባሳል አድራና ሐምዳን ባላል ጋር በመሆን ኦስካር ያሸነፈውን ኖ አዘርላንድ ዶክመንተሪ ላይ ሰርተዋል። ዘገባው የባልደረባችን ሰላማዊ ነጋሲ ነው። በጃፓን እድሜያቸው 100ና ከዛ በላይ የሆኑ ሰዎች ቁጥር ለመጀመሪያ ጊዜ ከመቶ ሺህ በለጠ። የእድሜ ባለጸጋዎች ቁጥር 107677 መድረሱን ተከትለው ለቀጣይ 56 ዓመታት ጭማሪ አሳይተዋል። በጃፓን እድሜያቸው 100ና ከዛ በላይ የሆኑ ዜጋዎች ቁጥር ለመጀመሪያ ጊዜ ከመቶ ሺህ ማለፉን የሀገሪቱ መገናኛ ብዙሃን ዘግበዋል። የሀገሪቱ ጤና የሰራተኛና ማህበራዊ ዋስትና ሚኒስቴር መረጃን ጠቅሶ የኪዩቪዲዮ ዜና ወኪል እንደዘገበው እስከ መስከረም አንድ ቀን ያለው መረጃ እንደሚያሳየው የእድሜ ባለጸጋዎች ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ7914 ጨምሮ 107677 ላይ ደርሷል። ይህ የቁጥር ጭማሪ ለተከታታይ 56 ዓመታት ሲመዘገብ መቆየቱ ተገልጿል። ከጠቅላላው የእድሜ ባለጸጋዎች ውስጥ ሴቶች 87.6 በመቶ የሚሆነውን ድርሻ ይይዛሉ። በ2026 የበጀት ዓመት ውስጥ ተጨማሪ 54294 ሰዎች 100 ዓመት ሲሞላቸዋል ተብሎ ይጠበቃል። ይህም ከቀድሞ ዓመት ሲነጻጸር የ1984 ጭማሪ ያለው ጃፓን በየመቶ ሺህ ሰዎች በአማካይ የመቶ ዓመትና ከዛ በላይ ዕድሜ ያላቸው 87.51 ሰዎች አሏት። በታህሳስ 20 ቀን 1911 የተወለዱት የኪዮቶ ነዋሪ የሆኑት የ114 ዓመቷ ፊዮ ኪሺሞቶ የሀገሪቱ አዛውንት ሴት ናቸው። በግንቦት 2 ቀን 1914 የተወለዱት የኩማሞቶ ተወላጅ የሆኑት የ112 ዓመቱ ሂካሩ ካቶ የሀገሪቱ አዛውንት ወንድ ናቸው። መረጃ መሰብሰብ በጀመረበት በ1963 ጃፓን ውስጥ የነበሩት የዕድሜ ባለጸጋዎች ቁጥር 153 ብቻ ነበር። ይሁን እንጂ ቁጥሩ በ1981 ከ1000 በ1990

0: Nie trzeba tego.
1: ገባገና ኦም ብለው እንደምናደራችሁ እስክላቸው ይቸኩላሉ እና የሌለ ኃይላቸውን ተጠቅመው ደህና እግዚአብሔር ይመስገን ሲሉኝ የምገባበት ነው የሚጠፋኝ። በእውነት አካባቢ ሳይንስ መምህር ነው።
2: የስራ አይነቶች ምን ምንድን ናቸው?
1: ህይወት አቤት፣ ወፍጮ ቤት አቤት፣ ዘር አቤት፣ ፖሊስ ሴንተር እንጠያየቃለን። ትምህርቱን ከመጀመራችን በፊት ከማስተማሪ በፊት ምንድን ነው ያላቸው የሚለውን እጠይቃለሁ። ከዛ ሰው ላይ እንወያያለን። ይሄ አንደኛ ክፍል ነው።
3: ተማር ልጄ ተማር ልጄ።
4: ከፒያሳ ተነስተን ሽቅብ ወደ ሰሜን ማዘጋጃ፣ ከዚያ መንገዳችንን በመራዘም ወደ አዲሱ ገበያ አካባቢ ስንጓዝ ከጽዮን ሆቴል ጀርባ ለሀገር ባለውለታ በሆኑ አንድ ስመጥር ጀግና አርበኛ ስም የተሰየመ ትምህርት ቤትንም እናገኘዋለን። ያው ትምህርት ቤት ደጃዝማች በላይ ዘለቀ ቁጥር 2 አጸደ ህጻናትና የመጀመሪያ ደረጃ ትምህርት ቤት ይባላል። ዛሬ ይዣችሁ የምጓዘው ወደዚያው ሲሆን ይህንኑ ስፍራ የማስጎበኛችሁም ይሆናል።
5: በላይ ዘለቀ ልጆችን አሳድጋ ትምህርት ቤት ነው። ገና ይግባ እንኳን መጣ ትምህርት ቤት
6: አብሬ ያለው። እኔ በጣም በልጅነት ነው የተማርኩት።
7: በላይ ዘለቀ ትልቅ ነው። በጣም ትልቅ ታዋቂ ትምህርት ቤት ነው። የሚያውቀው ያውቀዋል።

ብዙ የኋላ ዘመናትን ወደ ኋላ ስንጓዝ ይህንን ታሪክ እናገኘዋለን። በአምስት ዓመታት የጸረ ፋሽስት የአርበኝነት ዘመን ውስጥ ለጣሊያኖች የእግር እሳት የሆኑባቸውና ትልቅ ጀብድ በመፈጸም የኢትዮጵያን ነጻነት ካስመለሱ አርበኞች መካከል አጼ በጉልበቱ ጠላት አስጨናቂ በሚል ቅጽል ስም የሚታወቁት ደጃዝማች በላይ ዘለቀ ዋነኛው ናቸው።

0: ይህንኑ ጀግንነታቸውንና ባለውለታነታቸውን ለመዘከርም ትምህርት ቤቱ በስማቸው ተሰይሞላቸዋል። የትምህርት ቤቱ ርዕሰ መምህር የሆኑት አቶ ዳንኤል ላመንቴ በአንድ ወቅት ላይ ይህንም ብለዋል።
1: ከ1975 አካባቢ እንደተመሰረተ ነው የሚነገርለት ማለት ነው። ግን ከዛ በፊት ሌላ ትምህርት ቤት ስያሜ ነበረው፣ በግለሰብ ስም እንደነበረ ነው የሚነገረው።
2: ማሪ ፈንታ እባላለሁ። በመማር ማስተማር ዙሪያ ላይ በተለያዩ ነገሮች ላይ ተሳተፉ ነው የሚገኙ።
3: በ1975 ዓ.ም ነው እዚህ የመጡ እና መስፍን አራር ትምህርት ቤት ነበር የሚባለው። አንደኛ ደረጃ ትምህርት ቤት ነው ይባል የነበር። በደርግ ስርዓተ ማህበር ከዚህ ቀለበት መንገዱ ጋር የነበረ ትምህርት ቤት ነው። መስፍን አራር ይተውና እዚያ አምጥተው ይሰሩታል እና መጠሪያ ያደረገው በላይ ዘለቀ ትምህርት ቤት። ከአዲሱ ገበያ ጀምሮ እስከ ጎጃም ድረስ የሚሄደው በላይ ዘለቀ መንገድ ነው ይባላል። ለዚህ ነው አሁን

0: ከሰላሳ አምስት ዓመታት በላይ እድሜን ያስቆጠረ ያለ ስስት ለብዙ አእምሮዎች እውቀትን ያወረሰ በርካቶችን ያፈራም ነው። የደጃዝማች በላይ ዘለቀ ቁጥር ሁለት አጸደ ህጻናትና የመጀመሪያ ደረጃ ትምህርት ቤት ተማሪዎቹም ድምቀቶቹ ናቸው። በተለይም ደግሞ የተወሰኑ የትምህርት ክፍለ ጊዜያትን ከተከታተሉ በኋላም በመሃል ላይ በሚኖራቸው የእረፍት ሰዓት ላይ የተማሪዎቹ ጫጫታና ጩኸት ለግቢው ለየት ያለ ድባብን ይፈጥራሉ። በርካታ ህጻናት ከወዲህና ከወዲያም እያሉ እየተሯሯጡ በደስታ ሲጫወቱም ይታያሉ። ትምህርት ቤቶች እውቀት የሚገበይባቸው ብቻ አለመሆናቸውን የልጅነት ዘመን ትዝታዎች የሚኖሩባቸው ለየት ያለ ስሜትን የሚፈጥሩ ልዩ ቦታዎች መሆናቸውንም የድርጊታቸው አንዱ ማሳያ ነው።
1: ወደ 21 ሺህ ምናምን ሳንቲም ካሬ ሜትር ነው የግቢው ስፋት እና እንደምታዩ ጎርፉንም አይፈሩትም። ጨዋታው እንደምታዩ ነው።
0: ትምህርት ቤቱ የዛሬዎቹ

0: ቀምጠው ከሚማሩባቸው ከአዲሶቹ ውጪ የቀድሞቹ መማር የነበሩትን ከብሎኬት የተሰሩትን ክፍሎችንም በውስጡ ይዟል።
1: ከታች ያሉት አራት ክፍሎች አንደኛ ክፍል ነው። ከላይ ደግሞ እዛ ፎቅ ላይ ስምንተኛ ክፍሎች ናቸው።
0: በመደዳ ሆነው የሚታዩት ነባር ክፍሎቹም በትላንቶቹ ተማሪዎች እንዲሁም በመምህራን ዘንድ ብዙ ትዝታም አላቸው።
2: መጀመሪያ እንደመጣው እዚች አካባቢ ገብቻለሁ።
3: መምህር አይደለም ተብዬ ትዝ ይለኛል። ሳይንስ ነው አራት ያ ትንሽ ጸጉር አፈሩ አፈ እና እንደዚያ ነበር።
4: የመስማት የተሳናቸው ልጆች የሚሱ
0: አሁን የጠዋቱ የትምህርት ክፍለ ጊዜ አጋማሽ ሆኖ የእረፍት ሰዓት መጠናቀቁንና ቀጣዩ የትምህርት ክፍለ ጊዜ መኖሩን የሚያመላክተው የደወል ድምፅ ከፍ ብሎ እየተሰማ ነው። ይህንን ድምፅ የሰሙ ብዙዎቹ ተማሪዎችም በትምህርት ገበታቸው ላይ በሰዓቱ ለመገኘት በፍጥነት ወደ የመማሪያ ክፍሎቻቸው በማቅናት ላይ ሲሆኑም የተወሰኑት ደግሞ በዝግታ ወደዚያው በመጓዝ ላይ ናቸው።
5: አገቡ ወደ ክፍል ምንድን ነው ግቡ።
6: አሁን ይገቡና ሁለት ፔሪድ ይማራሉ፣ ለምሳ ይወጣሉ።

0: ረፋድ ላይ የተማሪዎቹ ጩኸትም ጎልቶ ይሰማበት የነበረው የትምህርት ቤቱ ግቢ ለአፍታም ቢሆን በርጋታ ተሞልቷል። ከረፍት ሰዓት በኋላ ሁሉም ተማሪዎች በመማሪያ ክፍሎቻቸው ውስጥ በመሆናቸውም የተነሳ
1: ዲጋ ብዙም ክላስ የላቸውም። ትምህርታዊ ጊዜ ግማሾቹ ስለሄዱ ሌሎቹ አንድ ላይ መርቸው ነው እየተማሩ ነው።
2: እኛ ጂ ክላስ ማለት ስለዚህ ጋር እንትን አንሰር እየሰጠች ነበር። ጥያቄውን አብረን እየሰራ ነበር።
0: ይኸው ትምህርት ቤት ከማስተማር ስራው በተጨማሪ ቁርስና ምሳን በማቅረብ ተማሪዎች ምግብ እንዲመገቡና በአግባቡ ትምህርታቸውን እንዲከታተሉ ያደርጋል። በተለይም የምሳ ሰዓት ሲቃረብ የትምህርት ቤቱ የምግብ አብሳይ ሰራተኞች ሽር ጉድ ማለታቸውን በብርቱ ይያያዙታል።
1: ደረሰ ዋት
0: በ1975 ዓ ም ላይ የማስተማር ስራውን የጀመረው የደጃዝማች በላይ ዘለቀ ቁጥር 2 አጸደ ህጻናትና የመጀመሪያ ደረጃ ትምህርት ቤት ያኔ ገና ሲመሰረት ጥቂት ተማሪዎችን ያስተምር የነበረ ቢሆንም ዛሬ ላይ በሺዎች የሚቆጠሩትን እያስተማረ ይገኛል። እንዲሁም ብዙ መምህራንና የአስተዳደር ሰራተኞችንም በውስጡ በመያዝ እውቀትን ከስነ ምግባር ጋር ለተተኪው ትውልድ እያደረሰ ይገኛል።

ተካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውቶ አልቀሰው መከረኝ እንዲህ ሲል መከረኝ

ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖ የጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን

0: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኔዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ።
1: በመጪው አዲስ ዓመት በሕይወታችን የምንቀይረው የቀን ቁጥራችንን ብቻ ሳይሆን ተስፋችን ይለወጣል፣ ህልማችን ይቀየራል፣ ቤትም እንደዛው። አዲሱን ዓመት በሚያምር ጥበብ በተገነባው አዲስ መኖሪያ ቤት ውስጥ ራስዎን ያስቡ። በዛ ላይ በመሀል አዲስ አበባ በቦሌ ሜጋ፣ በቦሌ ሩዋንዳ፣ በሶስት ቁጥር ማዞሪያና በአፍሪካ ህብረት አካባቢ ቅንጡና ዘመናዊ ከጥራት ጋር በማይደራደር ለአከፋፈል በተመቸ አሰራሩ ሜትሮፖሊታን ሪል ስቴትን ተመራጭ አድርጎታል። አዲሱን ዓመት በአዲስ ምዕራፍ የሚጀምሩበት 98-96 ላይ ደውሉ። ሜትሮፖሊታን ሪል ስቴት፣ መልካም አዲስ ዓመት በጥራት የተገነባ።
2: እንቁጣጣሽ አደይ አበባው በየመስኩ ፈክቷል። አዲሱ ዓመትም ብሩህ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ ዓመት የፋይናንስ ግቦን ለማሳካት፣ ንግዶን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ጀምሮ። ንስር ማይክሮፋይናንስ፣ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።
3: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪር፣ የፔዲኪር እና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተክርስቲያን አዶት ህንፃ አለፍ ብሎ በሚገኘው የተንጣለለና ምቹ በሆነው ሽመክት ህንፃ አንደኛ ፎቅ ላይ እንገኛለን። በ0911 23 9865 እንዲሁም ደግሞ በ0934 25 30 30 ይደውሉ፣ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።
4: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች ዓመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምፆች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደ እኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ፣ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
5: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወላጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዱ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያ

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኑኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለ ስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
1: በየመን በተባባሰው ውጊያ የእርዳታ አቅርቦት ችግር አሳሳቢ ሆኗል ተባለ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ እንዳስታወቀው በየመን እያሻቀበ የመጣው ግጭት ከመስከረም መጀመሪያ አንስቶ ቢያንስ 125,000 ሰዎችን ያፈናቀለ ሲሆን በሰላማዊ ሰዎች ላይ እየደረሰ ያለው ጉዳት አሁንም ቀጥሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ እንደገለጸው ከወሩ መጀመሪያ አንስቶ ቢያንስ 18,000 አባወራዎች ከቀያቸው ለመፈናቀል ተገደዋል። እስከ መስከረም 12 ድረስ ለበርካታ ሺህ አባወራዎች እርዳታ መቅረቡን ቢሮው ቢገልጽም በገንዘብ ድጋፍ ጦት ምክንያት የእርዳታ አቅርቦት እጅግ አሳሳቢ በሆነ ደረጃ መድረሱን አስጠንቋል። በየመን ምዕራባዊ ባህር ዳርቻ በሚገኘው በርካታ አካባቢዎች ባለው የጸጥታ መደፍረስ ሳቢያ የሰብአዊ እርዳታ እንቅስቃሴዎች መታገዳቸውን የጠቆመው ተቋሙ ዋና ዋና መንገዶች ዝግ መሆናቸውን አክሎ ገልጿል። አሁን ክቡራትና ክቡራን የምናልፈው ወደ ችሎት ዘገባችን ይሆናል። የችሎት ዘገባውን የሚያቀርብልን ባልደረባችን ሰላማዊ ነጋሲ ነው።
2: ወርቅ ላበደረ ጠጠር እንዲሉ ከሰው ጋር ስጣላ ለመንገላገልሽን በሚል ተራ ምክንያት ተነሳስታ በሽንኩርት መክተፊያ ቢላዋ በመውጋት ሰው የገደለችው ወጣት በእስራትም ተቀጣለች። በእርግጥ የሰው ልጅ በዕለት ተዕለት እንቅስቃሴው በርካታ መስተጋብሮችን ይፈጽማል። የታመመ ይጠይቃል፣ ያዘነ ያጽናናል፣ የተበደለን ያረጋጋል፣ የተጣላን ያስታርቃል። ከዚህ ውጭም ተያያዥ የሆኑ ምግባሮችን ይፈጽማል። በዚህ መስተጋብር ውስጥም ታዲያ ለመልካም ያሉት ለክፉ እንዲሉ ያጋጥመኛል ብሎ ያላሰበው አደጋም በሕይወቱ ሊፈጠር ይችላል። ነገር የሆነው እዚሁ አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 15 ልዩ ስፍራው አስኮ አዲሱ ማዲያ ፊት ለፊት ነው። ለዚህ ታሪክ ምክንያት የሆነችውና በመጨረሻም ሕይወቷን ባልሆነ ምክንያት ያጣችው ግለሰብ የዕለት ተዕለት ኑሮዋን ስትከውን ውላ ወደ አመሻሹ በግምት 10 ተኩል አካባቢ አይናለም በደቀ የተባለች 18 ዓመት ዕድሜ ያላት ወጣት ከሰው ጋር ስትጣላ ትመለከትና ወደ መሃል በመግባት ትገላግላታለች። የድርጊቷን ያልወደደችውና ጥርሷን የነከሰችባት ወጣቷ ታዲያ ወርቅ ላበደረ ጠጠር እንዲሉ ሰው ጋር ስጣላ ለመንገላገልሽኝ በሚል ተራ ምክንያት ተነሳስታ በሽንኩርት መክተፊያ ቢላዋ አንገቷ ላይ ትወጋታለችም።
3: ካረከውና በኋላ እንትን ነገሮችን ካጠፋ በኋላ ብትጸጸት ምንም ዋጋ የለው። መጀመሪያውኑ ትዕግስተኛ መሆን፣ ማሰብ፣ አርቆ ማሰብ ይሄ ነገር ለምን ምን ያመጣል፣ አስፈላጊ ከሆነ ከኛ በላይ ህግ ስላለ ወደ ህግ ሄደን የሚፈለገው መፍትሄ ብናደርግ፣ ሰዎችን ባናጠፋ፣
4: ከሰው ጋር ሰላም ሆኖ መኖርን የመሰለ ነገር ምንም ነገር የለም። በእርግጥ ላይፍ ውስጥ እንደዚህ አይነት ነገር ያጋጥማል፣ ግን በተቻለ መጠን ያለውን ነገር አቻችሎ መኖርን የመሰለ ነገር ምንም ነገር የለም።
2: ተከሳሽ ሟችን አንገቷ ስር ስትወጋት በደረሰባት ደም መፍሰስ ራሷን በመሳቷ ምክንያት ህይወቷም ያለፈ በመሆኑ አቃቤ ህግ በወንጀል ህግ አንቀጽ 540 ስር የተመለከተውን ድንጋጌ በመተላለፍ በፈጸመችው ተራሰው መግደል ወንጀል ክስ መስርቶባት የክስ ሂደቱ ሲካሄድም ቆይቷል።
5: ኃይሌ መንግስቴ ነኝ፣ በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ።
6: የቀረበውን ጉዳይ በተመለከተ የወንጀል ህጋችን አንቀጽ 540 ስር የሚያርፍ ሲሆን ይህም ተራ የሆነ የሰው ግድያ ሲሆን፣ ተራ የሰው ግድያ ማለት በአንቀጹ እንደተደነገገው በወንጀል ህጉ 539 ያክል ከባድ ያልሆነና በወንጀል ህጉ አንቀጽ 541 ስር ቀላል ባልሆነ ሁኔታ ሰውን መግደል ሲሆን ይህም የሚያስቀጣው ከአምስት ዓመት እስከ 20 ዓመት ጽኑ እስራት ሊያስቀጣ የሚችል መሆኑን ያስቀምጣል። 539 ከባድ ግድያ ማለት ድንጋጌው ሰውን ለመግደል አስቀድሞ የነበረው ሀሳብ ወይም ምክንያት፣ የተጠቀመበት መሳሪያ ወይም ዘዴ፣ ያገዳደሉ ሁኔታና የተለየ ጨካኝነትን የሚያሳይ ሲሆን ከባድ የሰው ግድያ ይባላል። ቀላል የሆነ የሰው ግድያ የሚባለው ደግሞ 541 ላይ የተቀመጠው የአስገዳጅ ሁኔታዎችን በመተላለፍ ወይም ህጋዊ መከላከል መጠንን በማለፍ ከፍ ባለ ደም በሚያፈላ ምክንያት ወይም ባልጠበቀው ህሊናን በሚያውቅ ድንገተኛ ምክንያት ከፍተኛ ስሜት ወይም ብርቱ ዝንባሌ ላይ በሚጥል ምክንያት ሰውን ሲገል፣ እነዚህ በእንደዚህ አይነት ሁኔታዎች ላይ የተቀመጠ ሲሆን ከእነዚህ ውጭ በሆነ ጊዜ ነው 540 የሚያስቀጠው ማለት ነው።
2: ለሚያልፍ የደቂቃው ስሜት ውድ የሆነውን የሰው ህይወት የቀጠፈችው ተከሳሿ ድርጊቷን ከፈጸመች በኋላ በመጸጸት ራስዋን አሳልፋ ለጋካል ተሰጣለች። በዚሁ መሰረትም መዝገቡን የተመለከተው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ የወንጀል ችሎት የቅጣት ውሳኔውን አስተላልፏል። ተከሳሽ ከዚህ በፊት የጥፋት ሪከርድ የሌለባት መሆኑ፣ ማረሚያ ቤት ሆና ህፃን ልጅ የወለደች መሆኑ፣ ራስዋን አሳልፋ ለፍትህ አካል የሰጠች መሆኑ፣ እንዲሁም እድሜዋ 16 ዓመት መሆኑን ለፍርድ ቤት ያስመዘገበች በመሆኑ በቅጣት ማቅለያነት ተይዞላት ፍርድ ቤቱ ወንጀለኛዋን ያርማል፣ ሌሎች የህብረተሰብ ክፍሎችን ያስተምራል ያለውን ባስቻለው ችሎት አይናለም በደቀ በ10 ዓመት ጽኑ እስራት ትቀጣ ሲል ወስኖባታል።
1: ክብራትና ክብራን ብስራት ማለዳችን እንዲህና እንዲያያለ የመጨረሻው ምዕራፍ ላይ ተገኝቷል። የመጨረሻው ምዕራፍ ክፍል ሁለት ስፖርታዊ መረጃዎችን የምንሰማበት ነው የሚሆነው። የሰዓቱ የክብር አገራችን የሆነው ስንቅ ባንክ ይህን ስፖርት መረጃ ስሙን እኛላችሁ ይገኛል። በድጋሚ የስፖርት መረጃዎች ሊያደርሰን ባልደረባችን አቤል አሻግሬ ስቱዲዮ ይገኛል። አቤል በድጋሚ እንኳን ደህና መጣ፣ መቀጠል ትችላለህ።
7: በድጋሚ አመሰግናለሁ ታዲዮ። አድማጮቻችን በድጋሚ እንደምን አድራችኋል? ለዓለም አትሌቲክስ የጎዳና የሩጫ ሻምፒዮና የኢትዮጵያ ልዑክ ሽኝት ተደርጎለታል። የአሰልጣኞች የቪዛ ጉዳይ ግን አሁንም አጣብቂኝ ውስጥ መግባቱ እየተገለጸ ነው የሚገኘው። ከመስከረም 9 እስከ መስከረም 12 2019 ዓ.ም በዴንማርክ ኮፐንሃገን በሚካሄደው የዓለም አትሌቲክስ የጎዳና የሩጫ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን ትናንት ምሽት በይፋ የሰንደቅ ዓላማ ርክክብና የሽኝት ስነስርዓት ተደርጎለታል። ቦሌ በሚገኘው ቀነኒሳ ሆቴል በተካሄደው በዚህ የሽኝት ፕሮግራም ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህንና የፌዴሬሽኑ ዋና ስራ አስፈጻሚ ኮሚቴ አባላት ተገኝተዋል። ላለፉት 20 ቀናት ጠንካራ ዝግጅት ሲያደርግ የቆየው የሀገራችን ልዑክ በሻምፒዮናው በወንዶችና በሴቶች ግማሽ ማራቶን፣ በ5000 ሜትር እንዲሁም በሴቶች አንድ ማይል ውድድሮች ላይ ይሳተፋል። ኢትዮጵያን በመወከል ወደ ዴንማርክ ከሚያመሩት አትሌቶች መካከል በቅርቡ ኤልሜት ሻምፒዮንሺፕ ሽፕን ያሸነፈችው አትሌት ልቅና አምባውና የኦሎምፒክ ተሳታፊው ጽጌ ገብረሰላማ ይገኙበታል። የልዑክ ቡድኑ የሽኝት መርሃ ግብር ቢካሄድም ከቡድኑ ጋር ሊጓዙ የነበሩ አራት አሰልጣኞችና አንድ የሕክምና ባለሙያ ከቪዛ ችግር ጋር ተያይዞ ጉዟቸው አጣብቂኝ ውስጥ መውደቁ ታውቋል። የዴንማርክ ኤምባሲ ባለሙያዎች ያቀረቡትን የሸንገን ቪዛ ጥያቄ ያልተቀበለው የቪዛ አመልካቾች ማመልከት ከሚገባቸው የ15 ቀን ቅድመ ጊዜ ገደብ ውጭ ማመልከታቸውን ተከትሎ መሆኑ ተገልጿል። ፌዴሬሽኑ ለባለሙያዎቹ የትኬት ጉዞ ቢቆርጥም በጊዜ ባለማመልከታቸው ምክንያት የቪዛ ክልከላ አስተናግደዋል። ቡድኑ ዛሬና ነገ በሁለት ዙር ተከፍሎ ወደ ዴንማርክ የሚጓዝ በመሆኑ የፌዴሬሽኑ ከፍተኛ አመራሮች እስከ መነሻው ሰዓት ድረስ ችግሩን ለመቅረፍ እና ባለሙያዎቹ ከቡድኑ ጋር እንዲጓዙ ለማስቻል ከፍተኛ ረበረብ እያደረጉ እንደሚገኙም ተገልጿል። ሆኖም የቡድኑ አሰልጣኞችና የሕክምና ባለሙያዎች ቪዛ ጉዳይ የውድድሩ ቀን እስከሚደርስ ድረስ ለምን ዘግይቶ ሳይጠናቀቅ ቀረ፣ ችግሩ ሳይቀረፍ ቢቀር ለሚፈጠረው የቴክኒክና የውጤት መዛባት ተጠያቂ ማን ይሆናል የሚለው ጥያቄ በስፖርቱ ቤተሰብ ዘንድ ከፍተኛ አሳሳቢነትን ፈጥሯል። ወደ ውጭ ስፖርታዊ ጉዳዮቻችን ስናልፍ የካራባው ካፕን እንመለከታለን። የካራባው ካፕ የጥሎ ማለፍ ጨዋታዎች ትናንት ምሽት ሲደረጉ አርሰናል ከሜዳው ውጭ ወደ ፖርት ማሮድ ስቴዲየም አቅንቶ ኢፕስዊች ታውንን 4-2 በሆነ ውጤት አሸንፏል። በዚህ ጨዋታ የ16 ዓመቱ ታዳጊ ተጫዋች ማክስ ዶመን ሁለት ግቦችን አስቆጥሯል። በ7ኛውና በ47ኛው ደቂቃ ግብ ሲያስቆጥር ኑኒ ማዲኬ እና ሚኬል ሜሪኖ ቀሪዎቹን የአርሰናል የማሸነፊያ ግቦች ማስቆጠር ችሏል። መህመቲ እና ቾባ ቀሪዎቹን ለኢፕስዊች ታውን የማስተዛዘኛ ግቦችን አስቆጥሯል። ትናንትና በ16 ዓመቱ ግብ ማስቆጠር የቻለው ማክስ ዶማን ከዚህ ቀደም ሁለትና ከዛ በላይ ግብ ማስቆጠር የቻለ የፕሪሚየር ሊግ ተጫዋች መሆን ችሏል። ከዚህ ቀደም ሩኒ በ2002 በኤቨርተን ቤት ይህንን ማድረጉ ይታወሳል። ሊቨርፑል በሜዳው አንፊልድ ሮድ ቶትናምን አስተናግዶ 3-1 በሆነ ውጤት ድል ማድረግ ችሏል። ማካሊስተር፣ ኮዲ ጋክቦ እና ሶቦዝ ላይ የሊቨርፑልን ሶስት የማሸነፊያ ግቦች ሲያስቆጥሩ፣ እንደዚሁ ጋላገር ቶትናምን ከሽንፈት ያልታደገች ብቸኛ ግብ ማስቆጠር ችሏል። ዌስትሃም ዩናይትድ በሜዳው ለንደን ኦሎምፒክ ስቴዲየም ፉላምን አስተናግዶ 3-2 በሆነ ውጤት ተሸንፏል። በዚህ ጨዋታ ሮድሪጎ ሙኔዝ፣ ሴዛር ፓላሲዮስ እና ኦስካር ቦብ ለፉላም ሶስቱን ግቦች ሲያስቆጥሩ ሞራቶ እና ፓብሎ ፊሊፔ ሁለቱን የዌስትሃም ዩናይትድ ግቦች አስቆጥረዋል። ዛሬም እንግዲህ የካራባው ካፕ ጨዋታዎች ቀጥሎ ሲደረጉ ማንቸስተር ዩናይትድ በሜዳው ብራይተንን የሚያስተናግድበት ጨዋታ በትልቅ ጉጉት ይጠበቃል። በተለይም ቀያይ ሰይጣናቱ በሳምንቱ መጨረሻ በማንቸስተር ደርቢ በኦልትራፎርድ ሽንፈት ማስተናገዳቸውን ተከትሎ ዛሬ ወደ አሸናፊነት ለመመለስ ጨዋታቸውን የሚያደርጉ ነው የሚሆነው። ኮቨንትሪ ሲቲ ከአስቶን ቪላ፣ ኤቨርተን ከወልቭስ ሌሎች ተጠባቂ ጨዋታዎች ናቸው። እንደዚሁ ዛሬ በዩሮፓ ሊግ የመጀመሪያ ዙር ጨዋታዎች ተጠባቂ ጨዋታዎች ይደረጋሉ። ኤሲ ሚላን ከቤኔፊካ፣ ኦሎምፒያ ኦሎምፒኮስ እንደዚሁ ጨዋታውን የሚያደርግ ይሆናል። አንደርክሌክት ከኦሎምፒክ ሊዮን፣ ሰንደርላንድ ከዚ አልካማር ጋር ተጠባቂ ጨዋታዎች ናቸው። እንደዚሁ ትናንትና በስፔን ላሊጋ የስድስተኛ ሳምንት የመጀመሪያ የስድስተኛ ሳምንት ጨዋታዎች የተደረጉ ሲሆኑ ሪያል ማድሪድ ኤልቼን 3-2 በሆነ ውጤት ማሸነፍ ችሏል። ራዮ ቫያካኖ እንደዚሁ ስፓኞልን 2-1፣ ቫሌንሺያ ዲፖርቲቮ አላቬዝን 1-0 አሸንፏል። ዛሬም የስፔን ላሊጋ ስድስተኛ ሳምንት ቀጥሎ ሲደረግ ባርሴሎና ከሬሲንግ እንደዚሁም ደግሞ በሪያድ ኤር ሜትሮፖሊታን ስቴዲየም አትሌቲኮ ማድሪድ ከኦሳሶና የሚያደርጉ ጨዋታ ይጠበቃል። ታዴ ካለን ሰዓት አንጻር ለክፍለ ያስኳቸው ስፖርታዊ መረጃዎች እኝን ይመስላሉ። ስለነበረን ቆይታ አንተም አድማጮችን እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤሌ። ሰዓት የክብር አገራችን የነበረው ስንቄ ባንክ ምን እናመሰግናለን። የመስከረም 6 2019 ዕለት ረቡዕ ብስራት ማለዳችን ክብራትና ክብሯን የተከታተላችሁትን ይመስል ነበር። በመስተንግዶው ታደለ መብርሃት ሰም፣ ቴክኒኩን የተቆጣጠረች ደግሞ ህይወት አሰፋ፣ አብረናችሁ ቆየን። አሁን የቢዝነስ ዘገባዎቻችን ይቀጥላሉ። ከቢዝነስ ዘገባዎቻችን በኋላ ደግሞ አውቶ ሴፍቲዎች ስቱዲዮን የሚረከቡ ይሆናል። መልካም ቀን ተመኘን። ሰላም።
0: ሰላም ጤና ይስጥልን ውድ አድማጮቻችን፣ እንደምናድራችኋል። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የብስራት የቢዝነስ መረጃችን ተጀመረ። ኤደን ሽመልስ መረጃዎችን ወደ እናንተ እያደረስኩኝ አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የውጭ ምንዛሬ ተመን ነው። በዛሬው ዕለት በዳሽን ባንክ አንድ የአሜሪካን ዶላር በ160 ብር ከ59 ሳንቲም ተገዝቶ በ163 ብር ከ80 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። ፓውንድ ስተርሊንግ በ 212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ117 ሳንቲም የሚሸጥ ይሆናል። አድማጮቻችን፣ አሁን ደግሞ ባልደረባችን በዛቤት አራጌ በዝርዝር ወዳዘጋጀችው የቢዝነስ መረጃ የማሳልፋችሁ ይሆናል። መረጃዎችን ደግሞ በክብር ስሙልኝ ያላችሁ ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነው። በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችንን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ ናቸው። ላይት ሞድ ትንሽ ዳታ በመጠቀም መሰረታዊ የብር ዝውውርና ክፍያዎችን ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎቶች በተጨማሪ የዕለት ተዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን ያቀርባል። የተሻሻሉት የዳሽን ሱፐር አፕ አገልግሎቶችን በመጠቀም መተግበሪያውን ያዘምነው። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሀዋላ አስተላላፊ ድርጅቶች በኩል የተላከለትን ገንዘብ ሲቀበሉ ወይም ሲመነዘሩ ከተወዳዳሪ የውጭ ምንዛሪ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
8: ሄሎ ጓደኛዬ፣ ያበደርሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
9: ፋይዳ አለኝ። አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
10: አዎ፣ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከእኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ፣ አሁን ደግሞ የትም ሳይሄዱ ባሉበት ሆኖ በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንቶን ካሉበት ሆኖ ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
0: ኡጋንዳ በኬንያ ያሉ ዜጎቿን ለምን በፍጥነት ማስመዝገብ ጀመረች? የኬንያ የውጭ ነጋዴዎች ላይ የጀመረው ጥብቅ አቋም የኡጋንዳ ዜጎችን ሰነድ ማስተካከያና የምስራቅ አፍሪካ የንግድ ገበያ ላይ የተፈጠረው ጫና። በምስራቅ አፍሪካ የንግድ እንቅስቃሴ አንድ የማይታይ የህጋዊነት መስመር አለ። አንድ ሰው ከሀገሩ ወጥቶ በሌላ ሀገር ሊኖር፣ ሊሰራ፣ ሊማር ወይንም ንግድ ሊያካሂድ ይችላል። ነገር ግን የጉዞ ሰነድ፣ የመኖሪያ ፈቃድ፣ የስራ ፈቃድ፣ የንግድ ምዝገባና የንግድ ፈቃድ ካልተሟሉ ያ እንቅስቃሴ በህግ ፊት የተጠበቀ ሁኔታ ላይ ላይሆን ይችላል። አሁን ይህ ጉዳይ በኬንያ በተለይም በትንንሽ የንግድ ዘርፎች የተፈጠረውን ውዝግብ ተከትሎ
11: ወደፊት መጥቷል። የኬንያ ፕሬዝዳንት ዊሊያም ሩቶ የኬንያ ዜጎች በቀጥታ የሚሳተፉባቸውን የጥቃቅንና አነስተኛ ንግዶች ውስጥ የውጭ ዜጎችን ተሳትፎ እንዲጠናከር መመሪያ ሰጥቷል። የመንግስት አቋም በዋናነት የኬንያ ነጋዴዎችን የኢኮኖሚ እድል ለመጠበቅና ለአነስተኛ ንግድ የተመደቡ የገበያ ክፍሎችን ለሀገር ውስጥ ነጋዴዎችም ለማስጠበቅ ነው። ይህ አቋም ግን በኬንያ የሚኖሩ በርካታ የአፍሪካ ሀገራት ዜጎችን አሳስቧል። በተለይም ከኡጋንዳ፣ ብሩንዲ፣ ታንዛኒያና ሩዋንዳ የመጡ ነጋዴዎች የሚኖሩበት የንግድ አካባቢ በድንገት የህጋዊነት ጥያቄ ውስጥ ገብቷል። የመጀመሪያው መልእክት ለብዙ የውጭ ነጋዴዎች ከባድ የሆነ ግንዛቤን ፈጥሯል። የውጭ ዜጋ ትንሽ ንግድ ሊያካሄድ አይችልም የሚል ስጋት ተስፋፋ። አንዳንድ ነጋዴዎች ሱቆቻቸውን ዘጉ፣ ሌሎችም ወደ ኤምባሲዎቻቸው ሄዱ። አንዳንዶችም የጉዞ ሰነድ ለማግኘት ረጅም ሰልፍ ውስጥ ቆሙ። የችግሩ ማዕከል የሆነው ግን አንድ ነጥብ ነው። የንግድ ስራ መስራት ብቻ አይበቃም፣ በህግ የተፈቀደ የንግድ እንቅስቃሴ መሆንም አለበት። ስለዚህ የኬንያ መንግስት በኋላ የ90 ቀናት የማስተካከያ ጊዜን አስታወቀ። ይህ 90 ቀናት የተሰጠው የውጭ ዜጎችን የኢሚግሬሽን ሁኔታቸውን፣ የስራ ፈቃዳቸውን፣ የንግድ ምዝገባቸውንና የንግድ ፈቃዳቸውን ለማስተካከልም ያግዛል። ታዲያ ኡጋንዳ ለምን በፍጥነት ጣልቃ ገባች? በዚህ ወቅት ኡጋንዳ አንድ ቁልፍ ነገርን ተገነዘበች። በኬንያ የሚኖሩ ዜጎቿ በህጋዊ ሰነድ ካልተማሉ የሩቶ መንግስት የጀመረው የቁጥጥር ሂደት በእነርሱ ላይም በቀጥታ ሊደርስ ይችላል። በዚህ ምክንያት ኡጋንዳ ዜጎቿን በፍጥነት ወደ መደበኛ የህጋዊ ስርዓት ለማስመዝገብ ጀመረች። የኡጋንዳ ኤምባሲ በናይሮቢ፣ የኡጋንዳ ብሔራዊ መታወቂያና ምዝገባ ባለስልጣን ኒራና የኡጋንዳ ብሔራዊ ማህበራዊ ዋስትና ፈንድ በጋራ ስራ ጀመሩ። አላማውም በኬንያ የሚኖሩ የሚሰሩ፣ የሚማሩ ወይንም ንግድ የሚያካሂዱ ኡጋንዳውያን የሚያስፈልጓቸውን መታወቂያና ሌሎችም መሰረታዊ ሰነዶችን በቀላሉ እንዲያገኙ ማድረግ ነው። መታወቂያ ለምን ይህን ያህል ጠቃሚ ሆነ? ብሔራዊ መታወቂያ የአንድ ሰው ማንነት ማረጋገጫ ብቻ አይደለም። በዘመናዊ ኢኮኖሚ ውስጥ መታወቂያ የፋይናንስ አገልግሎት፣ የባንክ ሂሳብ፣ የማህበራዊ ዋስትና፣ የኢንቨስትመንትና የህጋዊ ንግድ ስርዓት መግቢያ ቁልፍ ነው። አንድ ኡጋንዳዊ በኬንያ ህጋዊ ስራ ለመስራት ወይንም ንግድ ለማካሄድ ከፈለገ መጀመሪያ ማንነቱ በአገሩ ስርዓት መመዝገቡና የሚያስፈልጉትን የጉዞና የመኖሪያ ሰነዶችን ማግኘቱ ወሳኝ ነው። ስለዚህ NIRA የሚሰጠው መታወቂያ በአንድ በኩል የዜግነት ማረጋገጫ ሲሆን፣ በሌላ በኩል ለተከታታይ የህጋዊ ስራና የንግድ ፈቃድ ሂደትም መሰረት ይሆናል። የኡጋንዳ ብሔራዊ መታወቂያና ምዝገባ ባለስልጣን መረጃ መሰረት ናይሮቢ በሚገኘው የኡጋንዳ ከፍተኛ ኮሚሽን በኩል ወደ 5000 የሚጠጉ ኡጋንዳውያን የመታወቂያ አገልግሎትን አግኝቷል። ቁጥሩ ትንሽ አይደለም። ነገር ግን ኡጋንዳ ለመድረስ ከምትፈልገው አጠቃላይ የዜጎች ቁጥር ጋር ሲነጻጸር አሁንም ዝቅተኛ ነው። ይህ ማለት የሰነድ ማስተካከያው የአንድ ቀን ዘመቻ ሳይሆን ብዙ ዜጎችን የሚያካትት ሰፊ የአስተዳደርና የዲያስፖራ አገልግሎት ሂደት መሆኑንም ያመለክታል። ታዲያ የኡጋንዳ ብሔራዊ ማህበራዊ ዋስትና ፈንድ ሚናው ምንድን ነው? በዚህ ዘመቻ ውስጥ የNSSF መሳተፍም የኢኮኖሚን ገጽታ ያመለክታል። ምክንያቱም የውጭ ሀገር ሰራተኛ ህጋዊ የስራ ሁኔታ ካለው የገቢ ምንጩን ማስመዝገብ፣ የማህበራዊ ዋስትና ጥቅም ማግኘትና የገንዘብ ግብይቱን በመደበኛ የፋይናንስ ስርዓት ማስገባት ይችላል። ይህ ለመንግስት የሚሰጠው ጥቅምም አለ። የተመዘገበ ሰራተኛ ማለት በመደበኛ የስራ ስርዓት ውስጥ የሚታወቅ ሰራተኛ ማለት ነው። ይህም የስራ ገበያን ግልጽ ያደርጋል፣ የማህበራዊ ዋስትናን ያጠናክራል፣ እንዲሁም የጥቁር ኢኮኖሚን መጠን ለመቀነስም ይረዳል። ታዲያ ይህ ጉዳይ ለኬንያ ኢኮኖሚ ምን ማለት ነው የሚለውን ስንመለከት የኬንያ መንግስት አቋም አንድ የኢኮኖሚ ጥያቄን ከፍ አድርጎታል። የአንድ ሀገር ዜጎች የትንሽ ንግድ ድሎችን እንዴት ማስጠበቅ ይቻላል? በተመሳሳይ ጊዜስ የውጭ ኢንቨስትመንትንና የክልሉን የንግድ ትስስር እንዴት ማስቀጠል ይቻላል? ይህ ቀላል ጥያቄ አይደለም። ትንንሽ ንግዶች ለኬንያ ዜጎች የገቢ ምንጮች ናቸው። ነገር ግን ኬንያ በተመሳሳይ ጊዜ የኢስት አፍሪካ ኮሚኒቲ አባል ናት። ስለዚህ የሰዎች፣ የሰራተኞች፣ የካፒታልና የንግድ እንቅስቃሴ ጉዳይ ከክልላዊ ኢኮኖሚ ትስስር ጋር ይያያዛል። ስለዚህ የኬንያ መንግስት በአንድ በኩል የሀገር ውስጥ ነጋዴዎችን ለመጠበቅ ሲሞክር፣ በሌላ በኩል ህጋዊ የውጭ ኢንቨስትመንትና የክልላዊ ንግድ ግንኙነትን ማስቀጠል ይኖርበታል። 90 ቀናቱ ለውጭ ነጋዴዎች የህጋዊነት ሂደታቸውን ለማስተካከል የተሰጠ የመጨረሻ እድል ይመስላል። በዚህ ጊዜ ውስጥ ነጋዴዎች የመኖሪያ ሁኔታቸውን ማስተካከል፣ የስራ ፈቃድ ማውጣት ወይንም ማደስ፣ የንግድ ምዝገባቸውን ማሟላት፣ የንግድ ፈቃዳቸውን ማግኘትና በኬንያ የሚሰሩበትን የህግ ማዕቀፍ ማሟላትም ይጠበቅባቸዋል። 90 ቀናቱ ካለቁ በኋላ ግን የኢሚግሬሽን፣ የስራ ፈቃድ፣ የንግድ ምዝገባና የፈቃድ ህጎችም በጥብቅ እንደሚተገበሩ የኬንያ መንግስት አስጠንቅቋል።
12: ሄሎ ጓደኛዬ፣ ያበደርሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
13: አይ
9: ፋይዳ አለኝ።
8: ፋይዳ አለኝ?
9: አዎ ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐርማርኬት መክፈት ትችያለሽ።
10: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
11: በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችንን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ ናቸው። ላይት ሞድ ትንሽ ዳታ በመጠቀም መሰረታዊ የብር ዝውውርና ክፍያዎችን ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎቶች በተጨማሪ የዕለት ተዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን ያቀርባል። የተሻሻሉት የዳሽን ሱፐር አፕ አገልግሎቶችን በመጠቀም መተግበሪያውን ያዘምነው። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ወይም ሲመነዘሩ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ ሁልጊዜ ማንድር ምጃ ቀዳሚ። ኤደን ሽመልስ ማድረዎችን ወደ እናንተ በማድረስ አብራችሁ ቆይታ አደረግኩኝ። ከሌሎች የጣቢያው ፕሮግራሞች ጋር መልካም ቀን ይሁንላችሁ።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10 በመቶ ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደ ዳሽን ባንክ ያስፈው ተስፋው ስምሮይቴው ካብራው መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት።
1: እንኳን አደረሰ እንኳን አደረሰ።
2: እንግባይልኝማ አብዬ ጋሺ
3: ተጠንቅቀህ ንዳ
2: ነፍስ እንዳታጠፋ
3: አካል እንዳትጎዳ
2: አጣውም ብዙ ነው አንተም ሳታስበው ትገባለህ። ደግሞ

0: መንገድ ስታቋርጭ ጠንቀቅ በይ በሞቴ ፍቅርዬ ህይወቴ መንገድ ስታቋርጭ ጠንቀቅ
1: አውቶ ሴፍቲ
2: አብይ ጋሽ ተጠንቅቀን

0: Auto safety. Auto safety. Auto safety.
1: እንዴት አረፈዳችሁልን የተከበራችሁ አድማጮቻችን? አውቶ ሴፍቲ ጀመረ። ተወዳጁ ብስራት ኤፍኤም 101.1 ላይ ኢንስፔክተርና ሹ ስቱዲዮ ገባ። ሂዊ ቴክኒኩ ላይ አለ። ዛሬ ረቡዕ ነው እንግዲህ፣ አንድ ሰዓት ተኩል አካባቢ ይኖረናል። ትደውላላችሁ፣ እናወራለን። ምን አያችሁ? ምን ታዘባችሁ? ምን መሆን አለበት? ከበዓል ጀምሮ እንግዲህ የታዘብናቸውን ነገሮች እንነጋገርባቸዋለን። በግልጽነት በነፃነት ግን ደግሞ በኃላፊነት እናወራለን። 0966845434 እና 0912614817 ስልኮቻችን ናቸው። ትደውሉናላችሁ። ከዛ ባሻገር በቴሌግራም ቻናላችን፣ በዩቲዩብ ቻናላችን አውቶ ሴፍቲ በአማርኛም በእንግሊዝኛም ገብታችሁ ተከታተሉን። ሀሳብ አስተያየቶቻችሁን ኮመንት ሴክሽኖቹ ላይ አስፍሩልን። ሼር፣ ላይክ፣ ሰብስክራይብ ማድረጉንም አትርሱት። አስቀድመን የአጋሮቻችንን መልእክቶች ሰምተን እንመለስና ከዛ ወደ እናንተ ሀሳቦች የእናንተን ሀሳቦች መቀበል እንጀምራለን። የኦሮሚያ ህብረት ስራ ባንክ የዚህ ፕሮግራም የክብር ስፖንሰር የሁልጊዜ አጋራችን ነው። የኦሮሚያ ህብረት ስራ ባንክ ለበዓሉ በኦሮሚያ ህብረት ስራ ባንክ አዲሱ ኮፕሬሚት ገንዘብ ከውጭ አስልኩ፣ በላቀ ምንዛሪ እጃችሁ ላይ ይገባል እያለን ነው። የውጭ ምንዛሪ ማስተላለፊያ አዲስ መተግበሪያ ኮፕሬሚት፣ የተሻለ ምንዛሪ ዋጋ አይደለም፣ የላቀ ምንዛሪ ዋጋ ወይንም ቤስት ሬትስ ለእናንተ እያላችሁ ነው። በየትኛውም ባንክ በኦሮሚያ ህብረት ስራ ባንክ ከየትኛውም አካውንታችሁ ወይም በየትኛውም ባንክ ብታስልኩ የላቀ ምንዛሬ እጃችሁ ላይ ይገባል እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ዘንባባ ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ ዘመናዊ ህክምና መሳሪያዎችን፣ ስፔሻሊስት ሐኪሞችን ይዞ 24 ሰዓት ሰባቱንም ቀን እናንተን እያገለገለ ነው። ከበዓል ጋር ተያይዞ የትኛውም የጤና እክል ካለ የትኛውም የጤና ችግር ካለ ዘንባባ አለው። 24 ሰዓት ሰባቱንም ቀን ቤቴ ክፍት ነው እያል ነው። ወንጌላዊ ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። ማለዳ ፎም፣ በማለዳ ተኝታችሁ ጥሩ እንቅልፍ አግኝታችሁ በማለዳ ተነስታችሁ በተነቃቃ መንፈስ በብርቱ ጉልበት ማሽከርከራችሁን ጀምሩ፣ ቀናችሁን ጀምሩ። መልካም ቀን ይሁንላችሁ እያለን ነው። ማለዳ ፎም እዚህ ፕሮግራም የክብር ስፖንሰር የሁልጊዜ አጋራችን ነው። ዞሮ መግቢያ አያት ሪል ስቴትስ በአዲሱ ካሳንቺስ አያት ሳይት በተለያዩ ሳይቶች አፓርትመንቶችን፣ ሱቆችን ገንብቶ ኑ ጥሪት ያዙ፣ ገንዘባችሁን ትክክለኛ ቦታው ላይ አውሉት እያለን ነው። ለአዲሱ ዓመት ስጦታ ከሰጡ አይቀር ቤት ነው እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። አዲስ ባንክ አዲስ ባንክ ኮከብ 870 መሰላል ላይ ደውሉ፣ አፕሊኬሽኑን ተጠቀሙና የአዲስ ባንክ ሞባይል ባንኪንግ አገልግሎት ተገልገሉበት። በርካታ ጉዳዮችን መፈጸም ያስችላችኋል። ገንዘብ ለወዳጅ ዘመድ፣ ወደ ተለያዩ ባንኮች፣ ወደ ቴሌብር፣ ኤምፔሳ ማመላክ ያስችላል። ህይወትን ቀለል የሚያደርግ ነውና ተገልገሉበት እያለን ነው። ሶሲም የዚህ ፕሮግራም ስፖንሰር ነው። በጾምም በፍስክም የሚበላ ከእጅ ንክኪ ነፃ የሆነ ምንም አይነት ኬሚካል ያልተጨመረበት በሱቆች በሱፐር ማርኬቶች የሚያገኙት ምግብ ነው። ሶሲ በ15 ደቂቃ ውስጥ የሚደርስ በልቃቅና በአንኳር ታገኙታላችሁ። ዋጋው ተመጣጣኝ ነው። ተፈጥሯዊ የሆነ ምግብ ተፈጥሯዊ የሆነ ጣዕም በአይሶ ምግብ ደህንነት ስርዓት እየተረጋገጠ ምንም አይነት የጤና እክል የሌለው ተመገቡት እያለን ነው። መልእክቶቹን ሰምተን እንመለሳ። መልእክቶቹን ህይወት አስደምጠና ተመልሰን የእናንተን ሀሳቦች መቀበል እንጀምራለን።
2: ሃሎ ሃሎ፣ ሳይታለም የተፈታ ነው። ምኑ?
3: አዲስ አመትን በአዲስ ነገር ገድ ማለቱ።
2: ያ መንገድ
3: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ አመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ስራ ባንክ።
4: በምንም የማይተካ ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቡ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የህክምና ማዕከል ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
5: በዕለት ተዕለት ውጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
6: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
7: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ።
8: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
9: ወይኔ እኔ ነው የራበኝ።
8: ምንም አልሰራውም ግን
2: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ አጭ ከደወልሽልኝ በኋላ እንሰራውት በ15 ደቂቃ ውስጥ ይሄ ሁሉ አይነት እንደሰራሹ የምታዩ በሙሉ ሶስ ሶያ ነው በቀዝቃዛው ላይ 5 ደቂቃ ተፈጽፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ ጥብሱም ቀይወጡ ከትፎም ሶስ ሶያ ነው አው ላበሳሰልም በጣም ቀላል ነው ወይኔ ሶሲ እንዲ እንደሆነ አላቀም ደሙ ሲጣፍጥ
9: በዛ ላይ በፕሮቲን የበለጸገ ነው
2: እሺ የት ነው ማገኘው
9: በየሱቁና ሱፐርማርኬት ታገኛለሽ ከፈለክሽ በደቃቁም በአንኳሩ
2: ባለሱቅ ሶሲ ሶያ ስጠኝ
10: አለ በደቃቁ ባንኳሩ
2: ሁለቱንም አይነት ስጠኝ
6: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል ይህ አዲስ ዘመን ደግሞ ፍካትን ተላብሷል እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል ያውም በፍጥነት ጥረት ሁሉ ፍሬን ያፈራል ያስፈለገን በቅርበት ይገኛል ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን ምን ያስፈልጋል የበዓል ቅናሹ ገበያ የአውድ ዓመት ሸመታው ሁሉም በዘመን ደጁ ድረስ ይመጣል እንኳን ለአዲሱ ዓመት አደረሰን ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም
5: ጣጣሽ አዴ አበባው በየመስኩ ፈክቷል አዲሱ አመትም ብሩህ ተስፋ ይዞልን መጥቷል ታዲያ በዚህ አዲስ አመት የፋይናንስ ግቦን ለማሳካት ንግድዎን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው ልክ እንደ ንስር አሻግረው ይመልከቱ ከፍታንም ያለሙ ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን አመት በስኬት ይጀምሩ ንስር ማይክሮፋይናንስ የሁላችንም ሀብት ለመላው ኢትዮጵያውያን መልካም አዲስ አመት

0: ጭላለወጥ።
1: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት አረ ፍጠኑ። እንደዛ ስለቀስ እቃዎች እንዳይበላሽ።
2: አባ እማ ወዴት ልንሄድ ነው?
3: እንዴ ጎረቤቴ ወዴት ነው?
1: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
4: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፕስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
5: ታላቅ ራዕይን ወደ እውነታ የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማኅበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ የሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። ካቦድ ካለ የንግድ ማዕከል አለ። መልካም አዲስ ዓመት።
6: አውቶ ሴፍቲ አውቶ ሴፍቲ።
7: ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ። ውድዬ አባቴ መንገድ ስትሻገር ጠንቀቅ በል በሞቴ።
8: እሙዬ ለአካሊ ተጠንቅቀሽ ልጂ ነፍስ እንዳታጠፊን አካል እንዳት።
6: አውቶ ሴፍቲ
9: አውቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ከምልክቶች በኋላ ተመለስን። ዛሬ ረቡዕ ነው። የእናንተን ሀሳቦች እንቀበላለን። አንድ አድማጫችንን አየር ላይ ያስገብተናል። የመጀመሪያ አድማጭ ተሳታፊያችን ሴት አድማጫችን ነች። ጤና ይስጥልን። እንዴት አረፈድሽ?
10: እግዚአብሔር ይመስገን። ሰላም አረፈዳችሁ?
9: ደህና ደህና። እንተዋውቅ፣ ማንም በል ከየት ነው እስኪ ለአድማጮቻችን።
10: እኔ ኤደን እባላለሁ። ከዚህ ከአዲስ አበባ ከገርጂ አካባቢ ነው የምደውለው። ባለፈው መስመር ላይ ገብቻለሁ። የመጀመሪያ ሴት ነው የመሰለኝ። ብዙ አድማጭ
9: አዎ፣ ተሳታፊ ሴት የለንም። ከዚህ በፊት ገብተች ነበር?
10: አንድ ቆይቷል።

0: ተነሱ። ረዳቱ ስቆጣው ያኛው ሰውየው እንዴት ረዳቱ እንትነገራለ ከኔ ጋር ታወራም ብሎ መኪናውን አቆሞ ከተሳፋሪ ጋር ደበደበ። ወርዶ በዛ ላይ ዘሎ ስመጣ እኔና የሆነ ሰውዬ መሀል ገብተን አገላገልናቸው። እንዲሁም በቃ ይገካልኝ ምናምን እንዲሁም አንተ ራስህ አምጣ መንጀ ፍቃድ ምናምን ብዬ ሰውዬውን ከዛ በኋላ እዛ ጋር
1: አስወቃቀው።
0: አዎ ከዛ በኋላ እንትስለው በቃ ሰውዬው ምንም አላለም። ሌላ እዛ ጋር ባለስልጣን ነበረ። እውነትም ሰውዬውን እዛ ገዳፋ እጅ ላስገቡ ምናምን ብሎ ከዛ ትራፊክ ጠራና ትራፊክም አልነበረም፣ ማንም ልመጡለት አልቻሉም። ማታ አንድ ሰዓት ታኩል አካባቢ ነበረ። ከዛ የሆነ ፖሊሶች ነበሩ፣ እነሱ ገላገሉትና ሰውዬውን ሄዱ። እስቲ ይህንን መስመር የቸገር ሲቲ መስመር ትራፊኮቹ በጣም በጣም እንትን ብሎልን ጥሩ ነው፣ ታክሶቹም መስመራቸውን ይዞ ብሰሩ በጣም ህዝብ እየተጎዳ ነው።
1: መተሳሰቡ የተሻለ ነው ከሁሉም ከሁሉም። ታክሲ የምትይዙ ሰዎች፣ የትራንስፖርት አገልግሎት የምትሰጡ ሰዎች ወንድሞቻችሁ፣ እህቶቻችሁ፣ አባቶቻችሁ ናቸው የሚሳፈሩት። ሌላ ማንም ባዕድ የለም እኮ መተሳሰቡ። አሁን እኮ ቅድም ያልከው አንተ ልክ ነው። ሰዓት እላፊ ሲሆን ማታ ሲሆን ተመላሽ ስለማያገኙ በስምምነት እንጨምራለን አልክ አይደል? ይሄ ነው መተሳሰብ። መተሳሰብ ማለት ይሄ ነው። በቃ አለቀ። በዚህ ብንቋጨው ጥሩ ነው። እሺ ወንድማችን። እሺ እሺ እሺ። አባት
2: አንድ አድማጭ እናስገባ።
1: እሺ
2: ጤና ይስጥልን።
3: አሴ እንዴት አደራችሁ?
2: አለን ይመስገን። ማንም በል
3: እንኳን ያደረሳችሁ። እንኳን ሰለሞን እባላለሁ።
2: ሰሌ ከየት አካባቢ ነው?
3: ከጋርመንት አካባቢ ነው የምደውልልህ። እኔ እናንተ እንኳን ረዥም አመት ትውውቃለን።
2: እሺ
3: አሁን እኔ የደወልኩት አስተያየት ፕሮግራማችሁን ጊዜ እከታተላለሁ፣ ዛሬ ነው የደወልኩት።
2: እሺ
3: በጣም በጣም በጣም ጓጉቼ ከምጠብቃቸው ፕሮግራሞች አንዱ የእናንተ ፕሮግራም ነው። እግዚአብሔር ይስጣችሁ። አመሰግናችኋለሁ። ዛሬ ግን የደወልኩት አሁን ሁለታችሁ የተከራከራችሁበት ወደ ጎን ይገጫል ላይገጭም የሚለውን አንድ ምሳሌ ልሰጣችሁ ፈልጌ ነው። በ1989 አካባቢ አንተ ታስታውሳለህ ይመስለኛል፣ ሀዲያ ሱፐር ማርኬት ጋር
2: የመርሰድስ የተሰበረው ለሁለት
3: ፊቱ
2: ለሁለት የተሰበረው መርሰድስ እንደውም አስታወስከኝ ጎበዝ።
3: ወደ ጎን ተጋጭቶ ነው
2: ፖሉን ገጭቶት ፖሉን ገጭቶት ልጆቹ የሞቱበት
3: አዎ ያለቁት እና እሱን ምሳሌ የሰጣችሁ ብዬ ነው። ይጋጫል፣ ወደ ጎን ይገጫል መኪና ሰው
2: ይገጫል። አይደለም ይገጫል፣ ልክ ነው። ሊገጭ ይችላል፣ በጎን በኩል እኮ ይገጫል።
4: ይገጫል፣
3: ይገጫል።
4: አንድ ጉዝ ነገር ቆሞ ይገጫል፣ አንድ ሰው ቆሞ ይገጫል፣
2: ወደ ጎን።
4: አዎ
2: ምንድነው? ተንሸራቶ መኪናው ሲዞር ነው። ተንሸራቶ
4: ሊያጠቅ ይችላል፣ ተሸናቶ ሊሆን ይችላል።
2: እየነዳ እየነዳ እየነዳ ወደ ጎን ይገጫል።
4: አንተ ገጥሞ አቅማሹ
2: ኖ ማለት ሳይ እንትኑም አይሆንማ።
4: ገጨ ማለት አንተ ታስበው መቶ መጣል ነው አይደል? ለምታስበው መቶ መጣልና ንክኪም እኮ ሴም ቲንግ እኮ ግጭት ነው የሚባለው። ቢታከክም ግጭት ነው አይደል የሚባለው?
2: አይ እሱ ታከከ ነው የሚባለው። ማከክና መግጨት ይለያያል።
4: ግን የትራፊክ ምንድን ነው የሚባለው? የትራፊክ አደጋ ነው የሚባለው?
2: አይ የትራፊክ መታከክ።
4: አሹ አላሙን ካለ እንደዚህ ነው ስለኝ።
3: አሹ አለማመን መብቱ ነው።
2: አይ አይደለም፣ የሆነ ምክንያት ይኖራላ ወይ የሆነ ተንሸማለ ተንሸራ ኢንሹረንስ ሲኖር መኪና እስኪድ ያደርጋል። እስኪድ ሲያደርግ ልክ ነው። ወደ ጎን ከጎን ከጉዙ ጋር እስኪድ ካረገ መኪና ልክ ነው። ወይም በጎን በኩል ከተመታ ልክ ነው። ተንሸራቶ ይገጫል። ግን ኖርማሊ መኪና እየሄደ ፊት ለፊት በጤናማ የሆነ እንቅስቃሴ ላይ ያለ ወደ ጎን ሊገጭ አይችልም ነው። ልክ ወደፊት ወደኋላ እየገጨ ያለ
4: አደጋ የትኛውም አደጋ በጤናማ ነገር አይመጣም እኮ።
2: ጤናማ እኮ የነዳት ነግ ትገጫለ። ለምሳሌ ትገጫለ፣ ኋላ ትገጫለ።
4: ቬሪ ሲምፕል ወይ እኮ አንተ እየነዳ ጎንበስ ብለህ ስልክህን እያየ ነው። መሪው ወደ ግራ ሄዶብሃል፣ አላየኸውም እና የፊት አካሉ አልፏል። የሆነ ጉዝ ነገር ቆሟል ወይ ሰው ቆሟል። ያን መኪና ያን ሰው ያንን እቃ ያንን የቆመ ነገር ትገጫለህ። መኪናው ይወድቃል።
2: እንደዚህ ነው አይደል? እየሄድክ ያለው እንደዚህ ስትዞር እኮ አየሁ። አብሮ እኮ ነው የሚዞረው እኮ
4: ዞረ። ስለዚህ ወደ ያኛው ግን አይዞርም። ያለው ሰውየው አብሮ ቢዞር፣ አዎ የቆመው ነገር አብሮ ቢዞር ልክ ነው። ያኛው ግን ጉዝ ነው፣ አይዞርም። ባለበት ቦታ የቆመ ስለሆነ ልክ ነህ። መኪናው ይዞራል። አብሮ የሚዞር ቢሆን ያኛውም
2: የራሱ የመኪናው አካል አብረዋል እንደሚዞር
4: ሲዞር፣ ያኛው ቆሞ አቋሚ ነው የሚገጨው። ስለዚህ ይሄ ከፊዚክሶች ጋር ተረጋገጠ።
3: ሌላ ምሳሌ ልጨምር።
2: እሺ
3: ከርብ ላይ በጣም ከርብ ላይ

0: ናቸው። በጣም ጠባብ ከርብ አለ፣ ሰፊ ከርብ አለ። በስፒድ የሄደ መኪና ከርብ ማድረግ ሲገባው በስፒድ እየሄደ ወደ ገደሉ ከገባ በጎኑ ነው የሚሄደው በፊት ለፊቱ ነው የሚሄደው? ይሄን ጠይቅልኝ።
1: በጎኑ ነው። ምንም ጥያቄ የለውም።
0: ታዲያ በጎን ይገጫል ማለት እኮ
1: ኖ፣ ይሄ ገጭ ይገጫል አለማ። እሱ እንትኑ ስለሚስበው እኮ ነው፣ ስበት ነው እሱ ገባር ላይ መሪውን ኦልሬዲ ወደ
2: ዋትኤቨር ኢት ኢዝ ቢሆን ጉዳት ያደርሳል።
1: በመጎን ነው አይደለም እሱ ይገለበጥ ይችላል አልኩ እኮ። እስኪድ ሲያደርግ እስኪድም እኮ ያደርጋል አለ። አር መኪና ይሽከረከራል እኮ ይዞራል። ሌላ ጎን ሊገጭ
2: ሌላ ሳይት አለ።
1: እሺ ተነስተልን። ሌላ አድማጭ አስገባን። ተነስተልን። አለን አለን። አማን ነው።
3: ደህና ደህና
1: አለን። ማንም በል
3: ነይ ኮለ ግዜው።
1: እሺ እሺ፣ ወደ አስተያየቱ ንግባ።
3: እሺ እሺ። የተደጋጋሚ ነው ነገሩ፣ እየተደወለ ያለ የከባድ መኪና መቆሚያ ጉዳይ በጣም ከጊዜ ወደ ጊዜ አሳሳቢ እየሆነ ነው ያለ።
1: ከባድ መኪናም ትይዘው?
3: አዎ።
1: እሺ፣ የት መስመር ነው የምትሰራው? ብዙ ጊዜ በወዴት ነው በቅጣጫ?
3: እኔ እዚሁ ሀገር ውስጥ ነው የሚባሉ።
1: አሚን። አዲስ አበባ ውስጥ? ሎካል። አዲስ አበባ ውስጥ ብቻ?
3: አዲስ አበባ ውስጥ ዱከም ዙሪያ፣ አዳማ ምናምን እንደዚህ፣ አዋሳ በቃ እዚህ ዙሪያ እና በጣም የመቆሚያ ነገር በጣም አሳሳቢ የሆነ ነው። እሺ፣
1: መቆሚያ ማለት የትኛው ነው? ማሳደሪያ ነው?
3: ለምሳሌ እንደገና ለምሳሌ ሰዓት እስከሚደርስ አንተ እሷ
1: ነች አሁን
3: ወደ ውስጥ ገባ ብለህ ምናምን መቆም አትችልም። ዝም ብሎ ቢጫ ለባሹ የሚያስቸግርሃል፣ ደንቡ የሚያስቸግርሃል። አሁን ትላንትና ያየሁት ነገር አሽ ፖሊስ አለ፣ ትራፊክ አለ እዚያ ቀቀሊቲ ዙሪያ ማለት ነው። ወደ ገራን ኩንድ ምንን አካባቢ ከቀበሌ ይመስለኛል ከወረዳ አሉ ሲቪሎችም እንደዚህ። እኔ እንጃ ለሁለት መያዝ አልቻሉትም ሰሌዳውን። በእውነት ለማጋነን አይደለም
1: ማለት ምንድን ነው? ምን
3: ፈቱት? በቃ ጠቅላላ ፈቱት። እዛ ጋር ሰሞኑን እንደምታየው በዓል ነው። በቃ መቆሚያ የሚባል ነገር የለም። ማደሪያ ራሱ ዝም ብሎ ያኛው ማደሪያ ዋና የሚባለውም ህጋዊም አይደለም። ቦታውም ለሚያለማ ሰው መሰረተ ልማት የሚያለማ ሰው እየተሰጠ ነው። መደበኛ የሆነ መቆሚያ ስለሌለ የትም አትሄድም። ስርቻ ለስርቻ ነው ቆማል
1: ማለት። ውስጥ ለውስጥ ሳትዘጋ መንገድ የሆነ ቦታ ላይ ታቆማለህ። የት እንግዲህ አየር ላይ አታንጠለጥለው ወይ ቆፍረህ አትቀብረው መኪናውን። ምን ማድረግ ይቻላል?
3: ሳጥን ውስጥም እንደ ልብስ አትፈም አታስገባ።
1: ምንም ማድረግ አትችልም እኮ
3: አትችልም። በቃ እንደ ትናንትና አሁን እኬ እንደምል በጣም በጋራ ነው
1: እኮ። ለምንድን ነው ለምንድን ነው የሚፈቱት ነው? ለምን ብላችሁ አትጠይቁም? ምን
3: የት
1: ለምን
3: በቃ እዚህ ጋር መቆም አትችልም። በቃ
1: እኮ መቆም አትችልም የሚባለው በሁለት መንገድ ነው። ይኸውልህ አንደኛ መንገድ የሚዘጋ ከሆነ ማለት በተፈቀደም ሰዓት ሆኖ ሙሉ በሙሉ አንድን መንገድ የሚዘጋ ከሆነ መቆም አትችልም ነው። ሁለተኛ መቆም ክልክል ነው የሚል ምልክት ካለ መቆም አትችልም። መቆም ክልክል ነው የሚል ካለ በዋናነት ደግሞ በተከለከለበት ሰዓት በዋና ዋና መንገዶች ላይ መቆም አትችልም ነው። በቃ ከዚህ ውጭ ያለው ለምን ነው የሚከለክሉ?
3: ምንም በቃ አሁን እኮ መቆም ለጊዜውም ቢሆን ለማደርም ቢሆን ማደሪያ የለም። አንተ ማሳደሪያ የምታደርገው ነገር የሆነ ጥበቃ ያለበት ጋር ትርፍ ቢሆንም እንዳልከው አሁን ሳይዘጋ አቁመህ እዛ ጋር ነው ለጥበቃ ሰጠም ሄደው።
1: አዎ በቃ ታዲያ
3: በጣት 12 ሰዓት እንደዚሁ ፈቶ ትናንትና እስከ 3 ሰዓት ያለ ሩጫ የነበረ መፍታት ስሌላ እኔ እውነቴን ነው በጣም ነው የሚገርመው። እሺ የት አንደኛውን እየሰማሁት ነው እንደውም አጠገቡኝ። የት ታዲያ የት ላቁም አለሁ አላውቅልህም አሉ።
1: እንዴት ማወቅ ይገባዋል እንጂ ሲከለክል እኮ የተፈቀደውን ማወቅ አለበት አይደል እንዴ? አንድ ነገር ስትከለክል እኮ የሆነ ነገር ፈቅደው የሆነ ነገር አዘጋጅተህ ነው መሆን ያለበት። እሺ፣ ከዛ በኋላ ምንድን ነው በምን ነው የሚቀጧቸው? በምን በየትኛው ደንብ ነው የሚቀጡት?
3: ይሄዳል ምዞ ሰሌዳው ወይ ቀበሌ ወይ እዛ ይሄዳል። ከዛ በኋላ ዝም ብለህ ያልተፈቀደ ቦታ አቁመሃል፣ አንዱ 5000 ከፍያለሁ ይላል፣ አንዱ 3000 ከፍያለሁ ይላል። አንደኛው እንደዚህ በቃ
1: ለመድረለንትን አሰራራል እንዴ? ኖ ሲጀመርስ የቀበሌ ምናምን ስራ ነው እንዲህ ስራ። እኔ እኮ እንትኑ
2: የት አካባቢ ነው?
1: ቃሊቲ አካባቢ በጣም ችግር አለ። በነገራችን ላይ ይሄ ስራው የትራፊክ ፖሊስ ነው አይደለ? ትራፊክ ማኔጅመንት ነው። ሲቀጥል የትራንስፖርት ባለስልጣን አለ። እነዚህን ሶስት አካላት የሚመለከት ነገር ነው የተሽከርካሪ ጉዳይ፣ የመቆም ጉዳይ፣ የመንገድ መዝጋት፣ መንገድ የማስከፈት እነዚህ ኃላፊነቶች የእነዚህ ሶስት አካላት ነው። ከዛ ውጭ ያለው አካል ሌላ ሌላ በጣም ብዙ ስራ አለው እኮ አይደል?
3: እንደውም ይገርም ሁሉ ሲቪሎች ራሱ ባይና ያየሁት ነው ምፍቻ ይዘው አጠቅላላ ሁሉ
1: በቃ ኢትስ ቢዝነስ። እኔ ሌላ የምለው ነገር የለም፣ ቢዝነስ ሆኗል ይሄ ጉዳይ። አለቀ። ሌላ ነገር እኮ አይደለም፣ በቃ ቢዝነስ ነው። ለመደራደር ምቹ ነው ነገርየው። በቃ ማስፈር ያስፈራራል፣ ከዛ ትደራደራለህ።
3: የት ነው ማደሪያ? አለ ማደሪያ እያለ እኮ እኔ ውጭ ማደሪያ አልፈልግም፣ ንብረቱን ሜዳ ላይ መተውም አልፈልግም። ስላጣው ነው እዛ ጋር ጥግ ጊዜ የቆምኩት። ምንም ማቀለ ነገር የለም ነው እና እንደ የሚመለከተው አካል ይነገር
1: እባካችሁ። አዎ እውነት ነው።
3: ግብር ህጋዊ ግብር ከፋይ ነው፣ ብቻ አስተዳዳሪ ነው። አንተ ጋር ያለው እኔ ጋር ማለቁ አይደል እንዴ?
1: ሲጀመር እዛ ታርጋ ፈተህበት አንድ ቀን ሲጉላላ ስራ ነው የሚጉላለው፣ ስራ ነው የሚስተጓጎለው። ግለሰቡን አይደለም የምትጎዳው፣ ሀገር ነው እኮ የምትጎዳው። በነገራችን ላይ
3: ይህን ነው እኮ መረዳት ያገር ያለ። እዛ ደግሞ አሁን እኮ የግድ እዛ ካልቆምን አይደለም እኮ ያ ቦታ እኮ ምንም እንትን የለውም። መቆሚያ ይደረግ በቃ ባጭሩ፣ ይሄ ነው
1: መቆሚያ ይዘጋጅ። ከተዘጋጀ ጥሩ ነው።
4: ላይ መኪና ማቆሚያዎች በጣም ብዙ ከተማ ውስጥ ተሰርቷል። አሁን የከባድ መኪና ነው፣
1: የከባድ መኪና የለም። በእርግጥ አንዳንድ ቦታ ጎሮ አይነት ሲኖትራኮች ትልቅ መኪና መቆሚያ በጣም አሪፍ እንትን አለ። ልክ እንደዛ በተለያየ ቦታ ላይ ይሰራ።
4: እንደዚህ ቢሰራ
1: ምንም በሌለበት ሁኔታ ግን ነገሮችን አመቻችቶ እንዲቆሙ ማስተባበር ነው። ነገሮችን ቀለል እንዲል ማስተባበር ሲገባ ግን ሁሉም ይረባረበው ከባድ መኪና ላይ ነው። እንግዲህ የቀበሌም ሰራተኛ መፍቻ ይዞ ሄዶ ታርጋ የሚፈታ ከሆነ ሲጀመር ይህን መብት ማን ሰጠው እንዴ? ግራ እኮ የሚገባ ነገር ነው። ግን አንዳንድ ያለ ማለት ማን መብት ሰጥቶ ነው የምትፈታው ብትለው ምንድነው መልሱ? አይ አንዳንዴ ግን እናንተም መጠየቅ አለባችሁ። ማነህ? ለምን ትፈታለህ? ምን ብሎ መጠየቅም ጥሩ ነው ማለት በዚህ አጋጣሚ ገባህ አይደል? ዝም ብሎ የሰፈር ዱርዬም እኮ መፍቻ እየያዘ መቶ ቢፈታና ከቀበሌ ነው የመጣሁት ከደንብ ነው የመጣሁት ቢል ይችላል ማለት ነው።
4: አዲስ አበባ ፖሊስ እኮ አስይዞ ያሳሰረው ሰው እኮ አለ። እንደዚህ ግን
1: አለ
4: ነበረ እኮ
3: እዛም አሉ። ምናልባት እነዛ ወረዳ ምናምን ይመጡት ነው እንጂ ማናቃቸው ከዛ አብረዋቸው ያሉት።
1: አይ ይሄ ጉዳዩን ወይ ለትራፊክ ፖሊስ ማሳወቅ ነው፣ እዛ አካባቢ ላለ። በእርግጥ የአቃቂ ቃሊቲ ትራፊክ ፖሊስ ኃላፊ ኮማንደር ሰለሞንም ይህን ጉዳይ ከሰማ እስኪ ይነጋገራል ብዬ አስባለሁ። ይህ ነገር እንትን መባል አለበት። እሺ እሺ፣ ወንድማችን ቻው፣ ሰላም። እሺ፣ ይህ ግን ከባድ ነገር ነው። ይህን ነገር ስርዓት ማስያዝ ግን ያስፈልጋል። ሁሉም የሚረባረበው ከባድ መኪና ላይ ሆኗል። ሁሉም የሚረባረበው ተሽከርካሪ ላይ ሆኗል። ሌላ ስራ እኮ በጣም ብዙ ስራ ያለ ይመስለኛል። ግን አውቶ ሼፍቲን እያደመጣችሁ ነው፣ ተወዳጁ ብስራት ኤፍኤም 101.1 ላይ የኦሮሚያ ህብረት ስራ ባንክ አዲሱ ዓመት መልካም እንዲሆን በመመኘት ብቻ ሳይሆን ገዶን የሚያሳምር ልዩ የበዓል ስጦታም እነሆ እያለን ነው። የውጭ ገንዘብ ማስተላለፊያ አዲስ መተግበሪያ ኮፕሪሚት የተሻለ ምንዛሬ ዋጋ ብቻ አይደለም፣ የላቀ ምንዛሬ ዋጋ ቤስት ሬትም ይገባዎታል ይላል። ለበዓል ከውጭ ሀገር ገንዘብ የሚላክላችሁ ከሆነ ይህ እድል እንዳያመልጣችሁ። በውጭ ሀገር ለሚገኝ ወዳጅ ዘመድ በኮፕሪሚት ላክልኝ፣ በኮፕሪሚት ላኪልኝ የሚለውን መልእክት አስቀድማችሁ አስተላልፉ። መተግበሪያው የምንዛሬ ዋጋ ዕለታዊ ተመን የሚያሳይ በመሆኑ ተጠቃሚዎች ዕለታዊ ገበያ ዋጋ ጋር ማነጻጸር እንዲችሉ የሚረዳ ነው። ከዛም ባሻገር ላቅ ያለ ተመን የሚያስገኝ ነው። ከቪዛ ካርድ፣ ከማስተር ካርድ፣ አፕል ፔ ወይንም ጉግል ፔ በቀጥታ በኮፕሪሚት የተላከለትን ገንዘብ ከሁሉ በላቀ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ አሊያም ወደ የትኛውም ባንክ ሂሳቦ መግባት ይችላል። ኮፕሪሚት ከውጭ ሀገር በቀላል ምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍ ያስችላል። ከአፕ ስቶር ከፕሌይ ስቶር ላይ አውርዱና አፑን ተገልገሉበት ይላል የኦሮሚያ ህብረት ስራ ባንክ። የዚህ ፕሮግራም የክብር ስፖንሰር የሁልጊዜ አጋራችን ነው ዘንባባ። ሁሌም ስለ ጤናው ይጨነቃል፣ ሁሌም ለጤናው ያስባል። የተሟላ ላብራቶሪ፣ ዘመናዊ ሕክምና መሳሪያዎቹን፣ ስፔሻሊስት ሐኪሞችን ይዞ 24 ሰዓት ሰባቱንም እናንተን ያገለግላል። በርካታ የጤና ምርመራዎችን በፍጥነትና በጥራት ያደርጋል። ወደ ውጭ ሀገር ለምትሄዱ ሙሉ የጤና ምርመራ፣ ለመንጃ ፈቃድ አይነት ምርመራ የመሳሰሉ አገልግሎቶች አሉት። አሁን ደግሞ የአይሲዩ ክፍሉን አድሷል፣ ዘመናዊ በሆኑ መሳሪያዎች አደራጅቷል፣ ስፔሻሊስት ሐኪሞችንም ዝግጁ አድርጓል። ጽኑ ማን ክፍል መግባት ያለባቸው ወደ ዘመድ ቤተሰብ አባላት ካሉ ዘንባባ ተቀዳሚ ምርጫችን ነው። ወንጌላዊት ህንፃ ጀርባ ናይል ኢንሹራንስ አጠገብ ነው የምታገኙት። የዚህ ፕሮግራም የክብር ስፖንሰር የሁልጊዜ አጋራችን ነው። ማለዳ ፎም በምቾት ተኝታችሁ ጥሩንቅልፍ አግኝታችሁ በተነቃቃ መንፈስ በብርቱ ጉልበት ማሽከርከራችሁን ጀምሩ። ቀናችሁን አሳምሩ ያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ይገኛል። ማለዳ ፎም ጤናማ እንቅልፍ ተጨማሪ ልማድ ብቻ ሳይሆን የሁሉም ነገር መሰረት ነው ይላል። የዕለት ተዕለት ልማዶና ፍራሹ ሁለት የተለያዩ ስራዎችን ይሰራሉ። አናኖሮ ለመተኛ ተዘጋጅቷል። ፍራሹ ግን ከዚያ በኋላ የሚሆነውን ይወስናል ይልናል። ጤናማና ሰላማዊ እንቅልፍ ቅንጦት አይደለም፣ የጤናማና ዘመናዊ አኗኗር መገለጫ እንጂ። ማለዳ ፎም ለእርሶ የሚገባ ፎም።
4: ማለዳ ፎም ሽልማቱን በአግባቡ አዳርሶልናል። በጣም ከልብ ነው የምናመሰግነው። ቀደም ሲል ደርሷቸው የነበሩ ሰዎች ቴክስት ያላረጉ
1: አምስት ሰዎች ናቸው ይሸልማሉ ያልነው የነበረው። በማለዳ ፎም ላይ ተኝተው ፎቶቸውን የላኩ አምስቱም ግን አልተገኙ።
4: ሁለቱ ተገኝተው ሁለቱ ተሸልመዋል።
1: ለምን ሶስቱም የት ሄዱ?
4: ቴክስት ተደረገላቸው ሪስፖንድ አላደረጉም።
1: ለምን
4: እኮ ያንተ ለምን ብለህ የምጠይቀው?
1: አዋ አድማጭ የሚጠይቀው ነው የምጠይቅ።
4: እነሱ ናቸው መመለስ ያለባቸው፣ እኔ አይደለሁም።
1: እኔ
4: ለምን ለምትለው፣
1: አይ እሱን እኮ ለማለት ፈልጌ ነው። እንዴት አንድ ሰው ለመሳተፍ ፎቶ አንስቶ በቴሌግራም የላከ ሰው በቴሌግራም ላይ እንትንላክ ተብሎ ሲላክ
4: በዝርዝር የተናገርነው ነገር
1: እንዴት ነው ሪስፖንድ የማያደርገው?
4: አንተም እየሰማህ ነበር፣ ገብቶሃል አይደል? በቴሌግራም ተላከ። በዛ በላኩበት ቴሌግራም አካውንታችሁን ላኩልን፣ ስልክ ቁጥራችሁን ላኩልን ብለን ላክን፣ አልተመለሰም። በቃ
1: በጣም የሚያሳዝን። ስለዚህ ይሄ እጅ የገባን እንትን እጅ ላይ የገባን ወርቅ እንደ ሞሮር ይቆጠራል።
4: አሁን የተሸለሙትን ሰዎች የምትቃወም አይነት ነገር
1: አለም? የተሸለሙትን መቃወም እኮ አይደለም፣ ያልተ መሸለም የሚገባቸው ሰዎች እንዴት ገንዘባቸውን ያጣሉ ነው እኮ።
4: አሁንም
1: አድማጮች ስለሆኑ እኮ ነው፣ ሌላ አይደለም።
4: አሁንም ደግሞ
1: ዞሮ ዞሮ ለሶስቶች መልስ ስላልሰጡ ይህን ሶስት ሽልማት የሶስቶችን ሽልማት ለሌሎች በጎ እየሰሩ ላሉ፣ በተለይ ደግሞ አውቶ ሴፍቲን እያገዙ። አውቶ ሴፍቲን ማገዝ ማለት መረጃ መስጠት ብቻ አይደለም፣ መንገድ ላይ ማስተናበሩን፣ መንገድ ላይ በነፃ ጊዜያቸውን ጉልበታቸውን ሳይሰስቱ መንገድ ላይ እያፈሰሱ ላሉ ሁለት ወንድሞቻችን እና የዚህ ፕሮግራም ደግሞ የመረጃ
4: ቋት
1: አከርካሪ ለሆነው ለኮማንደር ደረጀ
4: ሁለቶቹ ለመናገር ሁሉም እንዲረዱት
1: እንዳያዝኑ ነው ስላልመለሱ ለዛ ነው። ለምን የሚጠይቅ እኮ ለዛ ነው።
4: ሁሉም ግን በጣም የሚደሰቱበት የሚግባቡበት ይመስለኛል። አድማጮቻችን በአጠቃላይ
1: ለማለማ አሽከርካሪዎች ሶስቱ ያሉት ተወሰዱ ሽልማቶች የሚሰጡት
4: አንደኛው ኮማንደር ደረጀ ነው። ሁለቶቹ አንዱ አለም ገና ላይ ማነው እንትን ኬንተሪ ጋር
1: ታድል ምን አለን
4: እሱ በጣም የእውነት ዘላለም አለ።
1: በእርግጥ በወር ነበር ይሄ፣ እንዲያውም በሳምንት ነበር ሊከፈለው የሚገባው እኮ ሽልማት። በየሳምንቱ ቢያገኘው ራሱ ያንስበታል።
4: የእውነት ስንት ሰው ህይወት አለ።
1: በጣም ብዙ ስራ እየሰራ ስንት ዓመት በነፃ በራሱ ወጪ ነው እያገለገለ ያለ።
4: እውነት ነው።
1: መንግስት ነበር ሊሸልመው የሚገባው፣ ግን መንግስት ነው እንደው ማለዳ ፎም ይሸልመው።
4: የትራፊክ ማኔጅመንት ሆነ የሸገር ሲቲ ትራፊክ ማኔጅመንት ሊያስበው ይገባል። ሪኮግኒሽን መስጠት ቀላል ነገር አለ። ሌላው ሁሉም ሰው የሚስማማበት እዚሁ ብስራት ኤፍ ኤም አጠገብ ጋር ያለ ልጅ፣
1: አንድ ምስኪን ልጅ አለ። ስሙን በደንብ አናውቀውም። እኔ ስሙንም አላውቀውም፣
4: ስሙን አላውቀውም። አሁን እናስተላልፋለን
1: ይለኛል።
4: እኔ በበኩል አቅም ብችለውን
1: ታደርጋለህ። ስማ፣ እንደ ግለሰብ
4: ሁላችንም እንደዚህ
1: እናደርጋለን።
4: ግን ደግሞ ሁሌ ዝናብ የለ ፀሐይ የለ
1: ረጅም ዓመት በነገራችን
4: ረጅም ዓመት
1: እኔ ብስራት ከመግባቴ በፊት ጀምሮ ነው የማውቀው። እዚች መስቀለኛ ጋር ቆሞ ያስተናግዳል፣ ያስተናብራል። አንተ ቁም ይላል፣ አንተ ሂድ ይላል። እንዲሁ ምን ያህል እየሰራ ስራ ያለው ምን ያህል ጠቃሚ ነው አይደለም ሌላ ጉዳይ ነው። ግን ዴዲኬሽኑ የሚገርም ነው።
4: ስለዚህ
1: ሙሉ ስራው እኮ ነው ይሄ፣ ታውቃለህ።
4: ሙሉ ስራው ሌላ ምንም
1: የሚከፈለው ግን ምንም ነገር የለም። ሰው ነው በቃ እንዲህ እያዘነ የሚሰጠው። ስለዚህ አንደኛው ሽልማት ለሱ ነው የተሰጠው።
4: ለሱ ነው የምንሰጠው። እዚህ እኛው ቢሮ በር ላይ ነው መሳዬ የመሳይ ወንድማችን የማለዳ ፎም የኮሚኒኬሽን ኃላፊ አሁን የዚህኛውን ስልክ ብቻ የዚህኛውን አካውንት ብቻ ነው ያላክ ነው እዚህኛ ጋር
1: ያለው ልካለን አሁን
4: የሱን አካውንት ልካለን ለሶስቱ ሽልማቱ ይደርሳቸዋል በጣም
1: ስለዚህ ማልዳፎ
4: ማለዳን በጣም በጣም በጣም ከልብና መሰግናለን
1: ከልብና መሰግናለን እውነት ነው እውነት ነው ማልዳን ከልብ ነው የምናመሰግነው የታሰበውም ሽልማት እንግዲህ በዚህ መልኩ ደርሷል ለማለት ነው ዞሮ መግቢያ አያት ሪል ስቴት በ15% ቅድመ ክፍያ ቤቶችን ተረከቡኝ እያለ ነው በካሳንቺስ በሌሎችም ሳይቶች አፓርትመንቶችን ሱቆችን ገንብቶ ኑ ጥሪት ያዙ ገንዘባችሁንም ትክክለኛ ቦታው ላይ አውሉት እያለን ፕሮግራም ስፖንሰር አድርጎ ያስደምጣችሁ ነው አዲስ ባንክ ኮብ 870 ምስራ ላይ ደውሉ አፕሊኬሽን ተገልገሉበት የተለያዩ ጉዳዮችን በቅጽበት መፈጸም የሚያስችል የሞባይል አፕ ነው ተገልገሉበት ይላል ሶሲ ሶያ በሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ የሚመረት ነው በ15 ደቂቃ ውስጥ የሚደርስ የፈለጉት የምግብ አይነት መስራት የሚያስችል የጾምም በፍስክም ሊበላ የሚችል ዋጋው ተመጣጣኝ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ ከእጅ ንክኪ ከኬሚካል ነጻ የሆነ ምግብ ስፖንሰሮቻችንን ከልብ ነው የምናመሰግነው
4: ባንቺ የዚህ የኛ ብስራት ባልደረባ እዚህ ላፍቶ መውጫው ላይ ላፍቶ አካባቢ ነው ያለችን አንድ ቤተሰብ ጋር አብራ ሆና የሄዱ ይያሉ አንድ ሴት ትራፊክ ፖሊስ ናት ትራፊክ ማኔጅመንት ነው ትራፊክ ፖሊስ ነው ያለችው ወረቀቱን ልካለች አክቹዋሊ አንተ ጋር ልካለች አይደል
1: አዎ
4: ሞባይል ሳናነጋገር ምንም ነገር ሞባይል ንግግር አይደለም ምንም ሌላ የራሳችን ጉዳይ ያወራን ይሄን ሞባይል አነጋገር ከተብሎ ክስ ተከሰሰ ተገቢ አይደለም ቢያንስ አለማውራቱን ከገለጸ ማጣራት አይቻልም ነበር ወይ የከሰረቀቱ መጻፍ ውስጥ ተገቢ ነው ወይ የሚል ጥያቄ አይነን ነገር ነው የጠየቀችን በርግጥ የሥራ ኃላፊው ጋር እንድትሄድ ነግሬያታለሁ ግን እኔ እዚህ ጉዳይ ላይ በተደጋጋሚ የሚነሳ ነው ያለፈው ሰኞለትም ተነስተዋል ይሄ ቴክስት ተደርጓል ሰኞ ነው አርብ ማነሮብ በሞባይል በማነጋገር ቴክስት በመላክ እንግዲህ ህጉ የሚለው አንድ ሰው ተንቀሳቃሽ ስልክ በእጁ ይዞ እያነጋገረ መልእክት እየላከ መልእክት እያነበበ
1: እየጻፈ ዞሮ ዞሮ ምንድነው አላማው እጁን
4: ስራ እንዳይፈታ ነው
1: በቃ ወይ መሪ ላይ ወይ ማርሽ ላይ መሆን ያለበት
4: ነው
1: እና እንትን ይዘላ
4: ይሄን በግልጽ ያስቀመጠን ጉዳይ አንደኛ ሰው ስልኩን አስቀምጦ አንተም ቀደም ስትነግረኝ ነበር ስልኩን አስቀምጦ ለብቻውም ያወራ ስልክም ያወራ ይስፈንም
1: መስፈን
4: እኔ በጄ ያለው አንካውትም መጠየቅ ተገቢ አይደለም ህጉ ስላልፈቀደ ይሄን ስላልፈቀደ አንድ ሱ ሁለተኛ ስልክ አላወራውም ብሎ ቢዬ እኔ ከነገርኩ በቀናነት
1: ታቋለህ
4: እሚደሊ ወደ አንተ ስልክህን
1: የታል ስልክ እኮ ማለት በቂ ነው ስልክ የት ነው ያለው በነገራችን ላይ ስልክ ያወራ ስልክም እኮ የት እንደሆነ አታውቁ እኔ አሁን የነደው ስልክ ኪሴ ውስጥ ይሁን ወንበር ላይ ላስቀምጠው ትዝም አይለኝም አንዳንዴ ባረ ብዙ ጊዜ ትዝ አይለኝም ወይ ሲደወል ካልሆነ በስተቀር የምሰማው ትዝም አይልህም አይደል ምክንያቱም ስልኬን እየነካከው ልሄድ አልችልም አፍተሮ ምናልባት የሜትር ታክሲ አሽከርካሪ ከሆንኩ ጥሪ እየጠበቅኩ ነው አይደል ፊለፊል ላደረገው ይችላሉ እኔ ግን ምንም ጠብቀው ነገር የለኝም ሁሉ ነገር ሲቆም ምናምን የሚደርስ ነገር ነው ስለዚህ ስልክ የት ነው ያለው ብለህ እኮ መጠየቅ ነው ባቸው
4: የት ነው ያለው
1: ስልክ ስትለው ወይ እጁ ላይ ከሆነ እጁ እስኪ አምጣው ብለህ ማየት ነው እኮ ተደውሎ አልተደውልም ተቀብሎ አልተቀበለም የተከፈተ ቴክስት አለ የለም
4: ምንም ሌላ ማስረጃ
1: የሚፈልግም በቃ
4: እና ምንድን ነው ያለችኝ አንደኛ በኃይለ ቃል በቁጣ ምናምን ነበር የምትናገር የነበረው አባካቹ አትቆጡ 2019 አዎ ሴት ናት 2019
1: ማለት ስለዚህ ተወራጅ
4: ነው አንዱ ነገር በዲሲፕሊን ሰዎችን እናነጋግረና
1: የታካቢ ነው
4: ወደ ላፍት ማነው ላፍቶ ነው ወደ ላፍቶ ነው ያለችን ባንቺ ዞሮ ዞሮ እሷ ትሄዳለች ግን እንደው መነጋገሪያ እንደሆነ ያህል ነው እሷ ማሳቡን ያቀረበችው በዚህ ስልክ ጉዳይ የሚያጨቃጭቅ ነገር የለም እዛው እጅ ላይ ነው ያለው እዛው ማጣራት ያስፈልጋል
1: ጽፋላታለች ኮንቱንና ሰዓቱን ጻፊ ብትላት ጥሩ ነበር የእንትን ያለበትን ሰዓት
4: እርግጥ ከዛ በኋላማ አትፈተሽ ሊሆን ይችላል ምናምን እንግዲህ ከትራፊክ ፖሊስ ማኑ ከቴሌ
1: በነገራችን ላይ በጣም ቀላል ነው ይሄን ለማወቅ በጣም ቀላል ነው እንትኑ
4: ከቴሌ ማስረጃ ማውጣት ይቻላል ይሆናል
1: ቀላል ነው እሱም ማወቁ ቀላል ነው ፕላስ ደግሞ ሰው እውነት ሳይዝ ይድረስም አይሄድም በቃ እውነት ስላለ ይመስለኛል እኮ ይወዱ ተናስተለ አማን ነው?
3: እግዚአብሔር ይመስገን።
1: ማንንም በል የመጨረሻ አድማጫችን አሳጥረ ነው። እንኳን አደረሰን እንኳን አደረ ሰዓት የለም አሳጥር ይያለሽ ነው። ሂዊ ሂዊ እሺ አባባዬ እንዴና?
3: እግዚአብሔር ይመስገን። እንግዲህ ትንሽነ በርባናስ ተስፋዬና ደረጀን ለማመስገን ነው።
1: በርባናስ
3: በርባናስ መንገድ ማኔጅመንቶችን ማለት ነው።
1: እሺ
3: ባለፈው እዚህኛ ጋር መጥተው ስልጣና ሰጥተው ነበር ለመንገዶች ባለ ስልጣና አሽከርካሪዎች።
1: እሺ
3: እና ጥሩ መረጃዎች ጥሩ አስፈላጊ ሆኖች ከአደጋ ምንገነባቸው ነገሮች ሁሉ ነው ያስተማሩት።
1: ዋው
3: እነዚህ ነገሮች ለኛ ብቻ ሳይሆን ለሌሎችም ለሌሎች ክፍሎች ቢሰጥ ጥሩ ነው።
1: ከትራፊክ ማኔጅመንት
3: ባለፈው መጥተው እኛ ጋር ስልጣና ሰጥተውናል።
1: በጣም ጥሩ።
3: ሌላው ደግሞ ምንድነው አሁን አንድ ነገር ማያቸውን በተለይ በዚህ በግል የከባድ መኪኖች አሽከርካሪዎች ላይ በተለይ በሰፈር አካባቢ የሚያሽከረክሩት አሽከርካሪ የማሽከርከርንትን በጣም ጥሩ አይደለም።
4: ልክ አይደለም፣ በጣም ነው የሚሮጡት።
3: በተለይ ይሄ ኮንዶሚኒየም አካባቢዎች ላይ እኔ በእውነት ባለፈው አንዱ እንጃ እኔ እንደዚህ አይነት አሽከርካሪ አለ ወይ እስከማለት ድረስ በቃ ህዝቡ ሁሉ ቆሞ እስከሚያደርስ በሰፈር ውስጥ እንደዚህ ማሽከርከር ጥሩ አይደለም። አደጋ ምን እንደሚፈጠር አናውቀውም እና እንደዚህ አይነት ትምህርቶች በግል ለሚሰሩ ሰዎች እንዲሰጣቸው ጥሩ ነው ለማለት ነው። አላበዛባቸውም።
4: እሺ በጣም እናመሰግናለን ጎበዝ
1: ወንድማችን፣ እናመሰግናለን። ሰላም ዋል መልካም። እሺ ሰዓታችን አልቋል። ሂዊ አዎ እሺ። አውቶ ሴፍቲ ስታዲየም ትቆያችሁ ተወዳጅ ብስራት ኤፍኤም 101.1 ላይ ብስራት ስፖርት ደግሞ አየር ሰዓት ረከብ አርብ እንገናኛለን። ኦፍኮርስ አርብ ደግሞ ደውላችሁ ያላገኛችሁን ዛሬ አርብ ደውሉልን፣ እናወራለን። ለዛሬ በዚሁ እንሰናበታለን። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጥታችሁ በሰላም ግቡልን።
5: ሃሎ ሃሎ፣ ሳይታለም የተፈታ ነው።
6: ምኑ?
5: አዲስ ዓመትን በአዲስ ነገር ገድ ማለቱ።
6: የምን ገድ?
5: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕስቶር ወይም ከፕሌይስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
7: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
8: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የሕክምና ተቋም በልዩ እንክብካቤ ሕክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የሕክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የሕክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የሕክምና ማዕከል ዛሬም አንጋፋው የሕክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የሕክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ሕንፃ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የሕክምና ማዕከል።

ዓመት እስከ ዓመት ሽክልክክ ወቅት የማይቀይረውበት በአዲስ ዘመን በውብ ምድር የመስከረም አደይ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናይ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው።

ሰላም ሰላም ጤና ይስጥልኝ እንደምን አረፈዳችሁ ዲስፖርት ሰዎች ከነዚህ አጋሮቻችን ጋር በትብብር የረቡ መስከረም 6 ቀን 2019ን ብስራት ስፖርት ይዤ ቀርቤያለሁ ሁለት ርዕሶች አሉን ሁለቱም በወጣት ተጫዋቾች ላይ የሚያተኩሩ ናቸው አንደኛው መስመር ይዞለታል በዋናው ቡድን ውስጥ ቦታ የማግኘት ጉዳይ ከእድሜ አንጻር ገና ቢሆንም ግን እንደዚህ ባሉ የካራባው ካፕ ጨዋታዎች ላይ ደግሞ በመጫወት ራሱን ማሳየት ይችላል ስሙ ማክስ ዶማን ይባላል በአርሰናል ሁለተኛው ደግሞ በማንቸስተር ዩናይትድ ለዋናው ቡድን አድጌ የበለጠ ቦታ አግኝቼ የኮከብነት ጉዞዬን ህልሜን አሳካለሁ የሚል እምነት በማጣቱ ምክንያት ይመስላል ከዩናይትድ አካዳሚ ለመልቀቅ ይፋዊ ጥያቄ አቅርቧል እሱ ደግሞ ስሙ ጄጄ ጋብርኤል ይባላል ተስፈኛው ኮከብ ለልቀቅ ማለቱ ያነጋገረው ለምንድን ነው? ገና ታዳጊ ሳለ በለቀቃቸው የአካዳሚ ጨዋታ ቪዲዮዎች ምክንያት ትንሹ ሜሲ ሲባል የነበረው ባለፈው ሳምንት ለማንቸስተር ዩናይትድ እሱ ለሚጫወትበት ወጣት ቡድን ሃትሪክ የሰራው የፕሮፌሽናል ኮንትራክት መፈረሚያ ጊዜው ገና ሆኖለት ጊዜው ሳይደርስ ከወዲሁ በሌሎች መንታፊዎች እጅ ውስጥ ሊገባ ጫፍ ላይ እንግዲህ መድረሱን የሚያመለክተው ማንቸስተር ዩናይትድ ጄጄ ጋብርኤል እንዴት ማቆየት አልቻለም ነው ዩናይትድን የሚያክል ክለብ በእንግሊዝ እግር ኳስ ውስጥ ስመጥር አካዳሚ አለ ወጣት ተጫዋቾችን በማፍራት በዋናው ቡድን ውስጥ በያሰላለፉ ከአካዳሚ የተገኙ ፍሬዎችን በማሳየት የሚታወቀው ዩናይትድ እንደዚህ ያለ ልጅን እንዴት ነው ይዞ መቆየት ያልቻለው የዚህ ልጅ ጥያቄ ምንድን ነው? እነዚህን እንመለከታለን። የመጀመሪያው ይበልጥ በጨዋታ ላይ የሚያተኩር ነው። አብሪ ኮከብ የገነነበት ካራባው ካፕ ትላንትና አርሰናል ኢፕስዊች ታውንን 4-2 አሸነፈ። በዚያ ጨዋታ ላይ ነው 2 ጎል አስቆጥሮ ጎሎቹም የእርሱን ብቃትን በደንብ የሚያሳዩ ስለሆነ የጨዋታው ኮከብ በሚያስብል ብቃት ያጠናቀቀ በመሆኑ ምክንያት ነው። በነገራችን ላይ ሌሎችም ጨዋታዎች ነበሩ ትላንትና ሊቨርፑልም 3-1 አሸንፏል ቶተንሃምን በሌላ ውድድር ይሁን እንጂ ቶተንሃም ጎል ማስቆጠር ችሏል በዚሁ በካራባው ካፕ ለመጀመሪያ ጊዜ በሲዝኑ የመጀመሪያውን ጎል አግኝቷል ኢፕስዊች ታውን እንዳልኳችሁ አርሰናልን አስተናግዶ 4-2 ተሸንፏል በለንደን ሌላኛው ደርቢ ደግሞ ዌስትሃም በፉልሃም 3-2 ተሸንፏል ሌላ አነስ ያሉ ተጋጣሚዎችም በሌሎች ጨዋታዎች ላይ ተጫውቷል ዛሬም ይኸው ካራባው ካፕ ይቀጥላል ማንቸስተር ዩናይትድ በኦልድ ትራፎርድ ከብራይተን ጋር ይጫወታል እንዲሁም በዚህ ጨዋታ ስብስብ ውስጥ ጄጄ ጋብርኤል ቦታ እንዳለው ዩናይትድ በዚህ ጨዋታ ላይ ሊያጫውተው እንዳሰበ ቀድሞም ሲነገር ነበር ኮቬንትሪ ሲቲ ከአስቶን ቪላ እንዲሁም ኤቨርተን ከዎልቭስ ትልልቆቹ ጨዋታዎች ናቸው የዩናይትድ 4 ሰዓት ይጀምራል የኤቨርተን ወልቭስ 3:45 የሚጀምር ይሆናል የኮቬንትሪ እና አስቶን ቪላ 4 ሰዓት ላይ ነው ሌሎችም የታችኛው ዲቪዚዮን ቡድኖች የሚያከናውኗቸው ጨዋታዎች አሉ በዚህ በካራባው ካፕ እንግዲህ ገና ስቴጁ አርሊ ስለሆነ ዙሩ ብዙም ጨዋታ ላይ በጥልቀት ሰፋ ያለ ሁኔታ አንገባም ግን የትላንትናው ጨዋታ ትልቅ ርዕሰ ጉዳይ ሆኖ እንደገና ማክስ ዶማን ራሱን ስላሳየ በዚህ ላይ እናተኩራለን። በስፔን ላሊጋም ትላንትናና ዛሬ ጨዋታዎች አሉ። ትላንትና ኤልቼ በሪያል ማድሪድ 3-2 ተሸንፏል። ማድሪድ አሸናፊው ወጥቶ ነው አዌ ነው 3 ማስቆጠር የቻለው። አንደኛው ራሳቸው ላይ ያስቆጠሩት ኪሊያን ኤምባፔና ኤስፒ ሁለቱን ጎሎች ተቀሩትን አስቆጥረዋል 3-2 ሌሎች ጨዋታዎችም አሉ በስፔን ላሊጋ ምናልባት ብዙ ትኩረት ማንሰጣቸው ጨዋታዎች ሊሆኑ ይችላሉ ትልቁ ባርሰሎና ዛሬ ነው 4:30 ላይ ከሬሲንግ ሳንታንደር ጋር በካምፕ ኖው የሚጫወተው አትሌቲኮ ማድሪድ ከኦሳሱና እንደዚሁ በሜትሮፖሊታኑ ሌሎችም ግጥሚያዎች አሉ ትኩረታችን ግን በዚህ ብላቴና ላይ ሁን ስንት ፕሮግራም አሰራን በየጨዋታው እንደዚህ ያለ ጥርጥር ማክስ ዶማን የመጪው ዘመን ሱፐርስታር የትላንትናው ጨዋታ አያያዙ ራሱ ይነግረናል አብሪ ኮከብ የገነነበት ካራባው ካፕ እስቲ እሱን እንመልከት

0: ፕሮግራሙ ብስራት ስፖርት ነው። አዘጋጁ እኔ መንሱር አብዱልቀኒ ነኝ። ቴክኒሻናችን ደግሞ ተረኛ ህይወት አሰፋ በቴክኒኩ እየረዳችኝ ከብስራት ኤፍኤም በቅሎ ቤት አካባቢ ከሚገኘው ስቱዲዮ በቀጥታ እያደመጣችሁን ትገኛላችሁ። በመላው ዓለም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻናል በኩል እየተደመጠ ይገኛል። ከ609 ሺህ በላይ ሰብስክራይበርስ ባሉት አዲስ ከሆናችሁ ሰብስክራይብ የምትለዋን ቁልፍ ተጫኑ። ላይክ ሼር ብታደርጉልን ደግሞ ደስታችን። አብራችሁን ስላላችሁ አመሰግናለሁ። ዝና ከእድሜ በላይ የተከመረበት ልጅ ይመስላል። ማክስ ሮበርት ዶመን ከአርሰናል ከ22 ዓመታት በኋላ ከተገኘው ከዚያ ክብር ጋር ስሙም ይጠቀሳል። የዛ ስኳድ አባል ስለሆነ መድፈኞቹ ከረጅም ጊዜ በኋላ ሻምፒዮን መሆናቸውን ካረጋገጡ ከሁለት ቀናት በኋላ ባለፈው የውድድር ዘመን ምን ሆነ መሰላችሁ? ተጫዋቾች ወደ ትሬኒንግ ሲመለሱ ዶመን በስብስብ ውስጥ አልነበረም። ማንቸስተር ሲቲ ከቦርንመዝ ጋር አቻ በመውጣቱ ነጥብ በመጣሉ መድፈኞቹ ሻምፒዮን መሆናቸውን አረጋግጠው ደስታቸው ገና መጀመሩ ነው። ግን ቀሪ ጨዋታዎች አሉ። ከክሪስታል ፓላስ ጋር መጫወት ስለነበረባቸው የቻምፒየንስ ሊግም የፍጻሜ ጉዳይም ከፊት ለፊታቸው ስለነበር ትሬኒንጉ መቀጠል ነበረበት። መደበኛው ልምምድ ተጠርቶ ታዲያ በተያዘለት ፕሮግራም ሲጀመር ታዳጊው የለም። ምክንያቱም የሁለተኛ ደረጃ መልቀቂያ ፈተና ነበረበት። እነርሱ GCSE ይሉታል፣ ጀነራል ሰርቲፊኬት ኦፍ ሰከንደሪ ኤዱኬሽን። ያው በዩናይትድ ኪንግደም የትምህርት ስርዓት 11ኛ ክፍል ስትጨርስ ተማሪዎች በ16 ዓመታቸው የሚወስዱት የሁለተኛ ደረጃ መልቀቂያ ፈተና ማትሪክ እንደማለት ነው። እና በዚያ ወቅት ላይ ዶመን ታሪካዊ ታዳጊ ሆነ። በራሱም በእንግሊዝ እግር ኳስ ላይ አስደናቂ ታሪክ ነው የጻፈው። ምክንያቱም በዚያ ዕድሜ የፕሪሚየር ሊግ ሻምፒዮን የሆነ ተጫዋች በታሪክ ታይቶ አይታወቅም። በ16 ዓመት እና ይህንን ማትሪክ የወሰደው ሻምፒዮን ሆኖ መድፈኞቹ ከቀሪ የሲዝን ጨዋታዎች አንዳንዶቹን እንግዲህ ቀሪዎቹን ለመጫወት ገና ዝግጅታቸው እንደገና በቀጠለበት ሰዓት ነው። ሻምፒዮን የተባሉት አርሰናሎች ታዲያ ልጃቸውን ለሁለተኛ ደረጃ መልቀቂያ ፈተና ልከው ቢቢሲ እንደዘገበው በወቅቱ እንግሊዘኛ ቋንቋ፣ የቢዝነስ ትምህርት፣ ኢኮኖሚክስ እና የሰውነት ማጎልመሻ አራቱን ፈተናዎች እርሱ ከሌሎች ጓደኞች ትምህርት ቤት ከክፍል ጓደኞቹ ጋር ቁጭ ብሎ ወሰደ። ከዚያ ኦገስት 20 ላይ ፈተናው መጣለት፣ ውጤቱ መጣለት እና የፈተናው ውጤትን ተቀብሎ ደብቆ ወደ ቤቱ አልወሰደም። ሁሉም የሚጠብቀው ስለነበረ እንግዲህ በሚዲያ ፊት ነው ኤንቨሎፑን የከፈተው። ብሬንትውድ በተባለው ትምህርት ቤት የተማሪነት ዘመኑ እንደተጠናቀቀ እዚያ ጋር አወጀ ማለት ነው። ትምህርት ቤቱን ተሰናበተ። ርዕሰ መምህሩና አስተማሪዎቹ መምህራኑን ሁሉ አመሰገነ። ብሬንትውድም የሚኮራበትን ስፖርታዊ ኮከብ እንዳወጣ አውቆ ልጁም ደግሞ በብሬንትውድ ትምህርት ቤት እንደሚኮራና አንድ ቀንም እንደሚመለስ ቃል ገብቶ ተለያዩ። አሁን ሙሉ ለሙሉ ማክስ ዶመን ስራው ላይ ትኩረት ያደርጋል ማለት ነው። ስራው ምንድን ነው? እግር ኳስ መጫወት። በ16 ዓመት ከ144 ቀናት ጎል በማስቆጠር የአርሰናል የታሪክ የዕድሜ ትንሹ ጎል አስቆጣሪ ወይ ጎል አግቢ ሆኖ የተመዘገበ ነው። ባለፈው ማርች ኤቨርተን ላይ ባስቆጠራት ጎል። ተማሪነቱ ካበቃ በኋላ አርሰናል ከኮቬንትሪ ሲቲ በዚህኛው የውድድር ዘመን መጀመሪያ ላይ ለዚያ ጨዋታ ሲዘጋጅ ዶማንም ለመጀመሪያ ጊዜ ተማሪ ሳይሆን ባይጫወትም በዚያ ጨዋታ ላይ ተማሪ ሳይኖር ሳይሆን ከቡድኑ ጋር የተዘጋጀበት ጨዋታ ነበር። በፕሪሚየር ሊጉ ደንብ መሰረት አንድ ታዳጊ ውድ አድማጮች 18 ዓመት እስከሚሞላው ድረስ ከተቀሩት የቡድኑ አባላት ጋር አንድ መልበሻ ቤት መጋራት አይችልም። እነ ዴክላን ራይስ ልብስ የሚቀይሩበት ክፍልና እነ ማክስ ዶማን የሚቀይሩበት የተለያየ ነው። የሲኒየር ቡድን ተጫዋች ሆኖ እንደ ትላንት ምሽቱ ያለውን ብቃት ቢያሳይም ከብቃት ረገድ ሌሎች ከሚያበረክቱት ባልተናነሰ አበርክቶን ቢያሳይም ግን አሁንም መልበሻ ቤት መቀየር አለበት። ከትልልቆቹ ጋር አንድ ድሬሲንግ ሩም አይጋራም። ይሄ እንግዲህ በጨዋታ ላይ ብቻ ሳይሆን ህጉ የሚለው በትሬኒንግ ወቅትም ነው። ይህንን ማድረግ እስከ 2027 ድረስ አይችልም። 18 ዓመት እስኪሞላው ድረስ በዩናይትድ ኪንግደም ህግ 18 ዓመት ያልሞላው ሰው ሌጋሊ በህግ ቻይልድ ተብሎ ነው የሚጠቀሰው። ልጅነቱን አልጨረሰም ማለት ነው በህግ ከታየ። ስለዚህ እንደዚህ ባለ የትልቆች የአደልት ኢንቫይሮንመንት ላይ እንዲገቡ ልጆች አይፈቀድላቸው። እና ደግሞ በዚያኛው ዓለም ብዙ አይነት ጥፋቶችም ልጆች ላይም ስለሚፈጸም በአዋቂ ሰዎች ያንንም እንደዚህ አይነት አደጋንም ለመከላከል የወጣ ህግ ነው። ያው የስሜት ስፖርት ስለሆነ ልጆችም ደግሞ ስነ ልቦናቸው ተሰባሪ ስለሚሆን ትልልቆቹ ተጫዋቾች የሚቀርብላቸውን ተግሳጽ ማየት የለባቸው። ዴክላን ራይስን ስትቆጣና ማክስ ዶማን ስትቆጣ አንድ አይደለም። እንደዚህ ያሉ ልጆች በጥንቃቄ ነው የሚያዙት። አሴት ናቸው የእግር ኳስ ክለቡ። ካላቸው ዋጋ አንጻር ብቻ ሳይሆን እንደ ሰውም ረጅም ርቀት በስኬት በጥሩ ዜጋነት እንዲያድጉ ከተፈለገ እንዲህ አይነት ፕሮቴክሽን ያስፈልጋቸዋል። እና ይሄ በሁሉም ሀገር ሊሰራ የሚገባ አስደናቂ ህግ ነው አውሮፓውያን የሚጠቀሙት። እስቲ እንደው እኛ ሀገር በፕሮጀክት ደረጃ ወይም በሆነ የሰፈር ስልጠና ልጆች በአሰልጣኞች ሲሰሩ እስቲ ተመልከቱ። ስድብ ትሰማላችሁ። ይሰድቧቸዋል ልጆቹ አሰልጣኞቹ። ሁሉም ባይሆኑ ብዙ ቦታ ገጥሞኛል። እንደዚህ አይነት ነገር በመንገድ ላይ ካገኘሁኝ ቆም ብዬ ማየት አይቀርም። እና በእነዚህ ሁሉ ዓመታት ባጋጠሙኝ አንዳንድ ሁኔታዎች ሲሳደቡ ነው የምትሰሙ። ማስተማር ሳይሆን ይሄን ለምን አላደረክም ብለው ከቁጣም ባለፈ ስድብ ልጆች ላይ። ይሄ ተገቢ አይደለም። የልጆች ስነ ልቦና በጣም ፍራጃይል ነው። እና አሰልጣኛቸውን በጣም አክብረው እሱ ያለው ነገር ሁሉ ትክክል ነው ብለው በሚያስቡበት በዚያ ሰዓት የልጆች ሞራል ሊጎዳ ይችላል። እና ይሄ ቡሊ ነው የሚሆነው። እነሱን ማስፈራራት ማስጨነቅ ነው የሚሆነው። ስለዚህ ለሎከር ሩም ቡሊንግ በእንግሊዝ እግር ኳስ ላይ ታዳጊዎች እንክብካቤ ስለሚያስፈልጋቸው መልበሻ ቤት እንዲለዩ ይደረጋል። 18 ዓመት እስኪሞላው ድረስ ልክ እንደ መንጃ ፍቃድ፣ እስከዛ ድረስ አይቻልም። ክለቦች ይህንን ካላደረጉ ተደብቀው አያደረጉም ወይ ብላችሁ እንዳታስቡ፣ ቁጥጥር አለባቸው። አድርገውት ከሆነ ግን ይሄ ቻይልድ ፕሮቴክሽን ዲዩቲን አልተወጡም በሚል ከባድ ቅጣት ይጣልባቸዋል። ለልጆች ደህንነት የተቀመጠውን ደንብ በመጻረር በመጣስ ክለቡ ስሙ በመጥፎ ሊነሳውሉ ይችላል። ይሄ ነገር ወላጆች ታዳጊዎቻቸውን ለዛ ክለብ እንዳይሰጡም ያደርጋል። ብዙ አማራጭ ክለቦች ስላሉ ስም ማጥፋት የምስል መጠልሸትን ሊያስከትል ይችላል። ስለዚህ ክለቦች ሁሉ ጥንቃቄ ያደርጋሉ ማለት ነው። እና በአዌይ ጨዋታዎችም ቢሆን ለምሳሌ ትላንትና ከኢፕስዊች ታውን ጋር አርሰናል ሲጫወት አዌይ ነው አይደል? እንግዳ ቡድን ሆኖ ነው የሄደው። በኢፕስዊች ከተማ በያዙት ሆቴል ውስጥ ማክስ ዶማን ከአርሰናል ዋናው ቡድን ተጫዋቾች ጋር ክፍል አይጋራ፣ ክልክል ነው ይሄ በህግ። 18 ዓመት እስኪሞላ እንግዲህ ሌላ ታዳጊ ማርሊ ሳሎሞን ስላለ ከእሱ ጋር ወይ የሆቴል ክፍል ሊጋሩ ይችላሉ። እሱም ገና 18 ዓመት ስላልሞላው። ይሄ እንግዲህ ለጠቅላላ እውቀት ይጠቅማችኋል ብዬ ነው። በማክስ ዶማን ዙሪያ ማወቅ ያሉብን አንዳንዶቹን ታውቋችኋላችሁ፣ ግን በዚህ ሰዓት ላይ ማወቅ የሚገባን ነው ብዬ ስላሰብኩ ይሄን ያቀረብኩት። በዚህ ደረጃ ላይ ሆኖ ነው ልጁ ይሄንን ርዕሰ ዜና እየፈጠረ ያለው። ኢትስ ማክስ አጌን ይላል ርዕሰ ያልል። ዛሬም አሁን እርሱ ከተሰለፈ እርሱ ኮከብ ሆኖ ሲወጣ እናየዋለን። በተለይ እንደዚህ ያሉ ጨዋታዎች እንዲህ ያሉ ውድድሮች ለወጣቱ በጣም ይመቻሉ። ለሚካኤል አርቴታም እንዴት ነው የበለጠ እንዲያምንበት የበለጠ የጨዋታ እድል እንዲያገኝ ማክስ ዶመን እድል የሚሰጠው ስለሆነ አሰልጣኙም ይፈልጋል። ምክንያቱም የአርሰናል ስብስብ አሁን ለፕሪሚየር ሊግና ለቻምፒየንስ ሊግ የተሰራ ነው። ለሁለቱ ትልልቅ ግንባሮች በሻምፒዮንነት ያጠናቅቅ ዘንድ ስብስቡ ተጠናክሮ ነው ዘመቻው የተጀመረ። ይሄኛው ሁለተኛው ጥሎ ማለፍ ዋንጫ ነው። ይሁንና አርሰናል በዚህ በኩል ጥሩ ታሪክ የለውም። እንደምታውቁት ከ1993 ወዲህ ይሄንን ዋንጫ አርሰናል አሸንፎ አያውቅም። የሊግ ሻምፒዮን ሲሆን የቻምፒየንስ ሊግ ፍጻሜ ተጋጣሚ በሆነባቸው ሲዝኖች እንኳን የዋንጫው ባለቤት ሆኖ አያውቅም። ኤፍኤ ካፕን ያሸንፋል። ከ93 ወዲህ ግን ካራባው ካፕን በየጊዜው ስሙን ይቀያየራል። አንዴ ሚልክ ካፕ፣ አንዴ ካርሊን ካፕ፣ አንዴ ምን ካፕ ይባላል። ስሙን እየቀያየረ በኮሜርሻል ጉዳዮች ምክንያት እዚህ የደረሰው ውድድር ላይ አርሰናል የዘመናዊ አሸናፊነት ታሪክ የለውም። ያለፈው የውድድር ዘመንም ለፍጻሜ ደርሶ በማንቸስተር ሲቲ እንደተሸነፈ ይታወቃል። እና በመጀመሪያዎቹ ዙሮች ላይ ቡድኖች ሁለተኛ ቡድናቸውን ነው የሚያሰልፉት። ሁለተኛ ስላችሁ በአሰላለፍ ሁለተኛው ተሰላፊዎቹን በአብዛኛው ማሳተፍ የተለመደ ነው። በዚህ ዙር ላይ ለምሳሌ ትላንት ኢፕስዊች በሳምንቱ መጨረሻ ካሰለፋቸው ተጫዋቾች 10ን ቀይሮ ነው የመጣው። ኢፕስዊች እንኳን በአቅሙ አርሰናል ሁለተኛውን አሰላለፍ ይልጠቀም ካለ ሁለተኛው አሰላለፉም ምርጥ ሁለተኛ አሰላለፍ በስብስብ አንጻር። ትናንትና ቪክቶር ጆኮሬስን የጀመረው ከፊት ኤቨሬች ኤዜ በግራ፣ ዶመን 10 ቁጥር ቦታ፣ ማድዌኬ በቀኝ፣ ሜሪኖ እና ብሩኖ ጊማሬሽ መሃል ሜዳ ተጣምረዋል። ማይልስ ሌዊስ ኬሊ፣ ጋብርኤል ማጋሌሽ፣ ማርሊን ሳልሞን እና ማርቲን ዙቢሜንዲ ናቸው ባክፎር ሆኖ የጀመሩት። እንግዲህ ዙቢሜንዲ የቀኝ መስመር ተከላካይ ሆኖ ነው የጀመረው። ማርሊ ሳልሞን ሌላው ተስፈኛ ወጣት ነው። አሁን እሱ እንኳን እድሜው ደርሶ ፕሮፌሽናል ኮንትራት ፈርሟል። በ17 ዓመት ነው ፕሮፌሽናል ኮንትራት መፈረም የሚቻለው በእንግሊዝ እግር ኳስ ሕግ። እስከዛ ሰዓት ድረስ ገና ፕሮፌሽናል አትባልም። አሁን ማክስ ዶማን ፕሮፌሽናል ባህሪ ነው ያለው። በፕሮፌሽናል ጨዋታዎች ላይ ጎሎቹን ሁሉ ያስቆጥራል። የጨዋታ ኮከብ ተብሎ ይወጣል። የወደፊቱ ሱፐርስታር መሆኑን ሁሉም በአስር ጣቱ ፈርሞለታል። ይሁንና ሙሉ ፕሮፌሽናል ለመባል የሚያስፈልገውን ኮንትራት አልፈረመም። ምክንያት እድሜ እና በዚህ አሰላለፍ አርሰናል ሁለተኛውን አሰላለፉን የተጠቀመ ቢሆንም አሁን እንደ ማጋሌሽ ካልሆነ በስተቀር እንዴት ነው ቆይ ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ካይ ሃቨርስ አልጀመሩም። ኦዴጋርድ 76ኛው ደቂቃ ላይ ነው ተቀይሮ የገባው። ሶሪ እና ይሄን ስብስብ ራሱ ስታዩት ለፕሪሚየር ሊጉ ራሱ ይመጥናል እኮ። እንደው የማይበገር አርሰናል መሆን አይችል ይሆናል እንጂ በፕሪሚየር ሊጉ ላይ ግን መፎካከር የሚችል አሰላለፍ ነው። ጉድለት አለ ከተባለ ተከላካይ መስመር ላይ ነው። ቀኝ መስመር ተከላካይ ቦታ ላይ የሁለቱ ፉልባኮች ቤን ዋይት እና የዩሪያን ቲምበር ነገር በጥንቃቄ መታየት ያለበት ስለሆነ እዚህ ጋር ዙቢሜንዲ አማካዩ ነው በቀኝ መስመር ተከላካይነት የጀመረው። አብሮት እንግዲህ ማርሊ ሳልሞን ወጣት ተጫዋች የጀመረው እና በኋላ ቲዮ ጁሊያን የሚባል ከአርሰናል ሁለተኛው ቡድን ያደገ የአካዳሚ ተጫዋች የ18 ዓመት ልጅ በዙቢሜንዲ ቦታ ሲጫወት አይተነዋል በመጨረሻ። ምክንያቱም ጁሊያን በማን ነው የተቀየረው? በብሩኖ ጊማሬሽ ተቀየረ። ብሩኖ ወጣ፣ ቲዮ ጁሊያን ገባ እና ዙቢሜንዲ መሃል ሜዳ ቦታውን ያዘ፣ የተለመደ ቦታውን። ጁሊያን ደግሞ የቀኝ መስመር ተከላካይ ይዞ ተጫወተ፣ ወደ ቦታው ተመለሰ። ይሄ የመከላከያው መስመር ቀኙ ጉዳይ የአርሰናል አሁን ጅምር ፈተና ነው። እስካሁን ድረስ ግን ምንም አርሰናል የጎደለው ነገር አላየ ነው። ሳሊባ ተጎድቷል፣ ሞስኩዌራ ተጎዳ። ግን ደግሞ ኤዝሪ ኮንሳ የሚባል የብረት አጥር ነው በዛ ቦታ የተጠቀመው። በጣም አስደናቂ በሆነ አጀማመር ነው የጀመረው ኮንሳ በፕሪሚየር ሊጉ ጨዋታዎች ላይ። የቀኙ ጉዳይ ቲምበር ተመልሷል። ግን ያው እንዳልኳችሁ የፊትነስ ጉዳይ ጥንቃቄ ይፈልጋል በሱ ደረጃ። እና አሁን ሚድፊልደሮችን ያማካይ ተጫዋቾችን በቀኝ መስመር ፉልባክነት ማስጀመር ወይ በግራ መስመር ፉልባክ ማስጀመር የተለመደ ነው። ምክንያቱም ሰብረው እንዲገቡ ስለሚደረግ በእንቅስቃሴ ቡድናቸው ኳስ ሲይዝ ራሳቸውን ወደ አማካይነት ስለሚቀይሩ ንጹህ የመከላከል ስራ ብቻ የሚሰሩ አይደሉምና አሁን ነርሱንም እዛ ጋር ማሰለፍ ይሄንን ቨርሳታይል አስተሳሰብ ሜዳ ላይ እንዲታይ እንደማድረግ ስለሚቆጠር በብዙ ቡድኖች ላይ የተለመደ ፕራክቲስ ነው። እንግዲህ በዚህ መሰረት በሁለተኛው አሰላለፍ በጣም ጥቂት ከሆኑ ተጫዋቾች በስተቀር ከፓሪዝ አባላ ጋር ነው ግብ ጠባቂው አርሰናል በዚያ ነው የገባው። ኢፕስዊች ከባድ ተጋጣሚ አይደለም ከአርሰናል አንጻር፣ ግን ካራባው አይደል ጥሎ ማለፍ ዋንጫ ስለሆነ የሚፈጠሩ አይታወቅም። ቢሆንም 4-0 ሲመሩ ቆይተው በኋላ በተቆጠረባቸው ሁለት ጎሎች 4-2 ውጤቱ 4-2 ሆኖ ተጠናቋል። ዶማን እስከ ኦዴጋርድ መግባት ድረስ 10 ቁጥር ቦታ ላይ ነው ሲጫወት የነበረው በ4-2-3-1። ኦዴጋርድ ከገባ በኋላ ግን ወደ ቀኝ አድልቶ መጫወቱን ቀጠለ። እንግዲህ በአንድ ጨዋታ ደብል ሁለት ጎል ማስቆጠሩ ብቻ ሳይሆን የመጀመሪያው ጎል በተለይ የድሪብሊንግ ብቃቱን እና በቀኝ እግሩን ያስቆጠራት ኳሷን ያቀኝ እግሩ ደግሞ ጠንካራ እግሩ አይደለም እና ጎሏ በራሱ ይሄ ልጅ ስሩአውት በእነዚህ ወራት ሁሉ እያገኘ ያለውን ልምድ የጨዋታ ልምድ ደካማ ጎኑን ሆሮ እንዴት መጠቀም እንዳለበት ያወቀ እንደሆነ ማሳያ ነው። በዚህ ምክንያት ዶማን በአንድ የካራባው ካፕ ግጥሚያ 2 ጎሎችን በማስቆጠር ከፕሪሚየር ሊግ ቡድኖች በዚህ እድሜው በ16 ዓመቱ በታሪክ ሁለተኛው ተጫዋች ተብሏል። የመጀመሪያው ተጫዋች ማን ነበር? ዌይን ሩኒ በ2002 ኤቨርተን ከሬክስሃም ሲጫወቱ ሩኒ ያኔ 2 ጎል አስቆጥሮ ነበር እድሜው 16 ሳለ። እና ዶማን በሄደበት ሁሉ ታሪክ ነው የሚጽፈው። ከጅምሩ በተማሪነቱ በለጋ አድሜው በዋና ቡድን የመጫወት ታሪክ የመስራት እድልን አግኝቷል። እየተማረ ሻምፒዮን ሆኗል ትምርቱን ሳይጨርስ። በካራባው ካፕ ላይ እንኳን ነው እንደዚህ ያሉ ታሪኮችን መስራት የቻለ ወጣት ነው። በፕሪሚየር ሊግም በአርሰናል ታሪክ በሱ እድሜ ጎል ያስቆጠረ ተጫዋች ታይቶ አይታወቅም። ምን ያሳየናል ይሄ? ግልጽ ነው። ደጋግመን ስንለው የነበረ ነገር ነው። ማክስ ዶማን የአንድ ትልቅ በጣም ትልቅ ተጫዋች የማለዳ መልክ ያለው እንግሊዛዊ ነው። The next big thing. እና ሚኬል አርቴታ በዚህ ደስታውን ሲገልጽ ነበር፣ አድናቆቱን ሲገልጽ ነበር። ግን አንድ ነገር ላይ ግን አጽንኦት ሰጥቶ ተናግሯል። እርሱን ማግኘት እድል እንደሆነ ከእርሱ ጋር መስራት ታላቅ ደስታ እንደሆነ ገለጸና እጅግ አስደናቂ ልጅ ነው አለ። ይህ ለእርሱ ተፈጥሯዊ የሆነ ነገር ነው አለ። ሲጫወት ልክ እንደ ተፈጥሯዊ ብቃቱ ነው የሚጫወተው። ይሄ እንዴት ነው እንደ መመሪያ ተቀብሎ እንደሚጫወት ሳይሆን እነዚህን የጨዋታ እንቅስቃሴዎች ያለምንም ጥረት እንዲሁ ያደርጋቸዋል አለ። እና ዋናው ነገር ምን መሰላችሁ? አርቴታ ያሰመረበት የኛ ኃላፊነት እርሱን መንከባከብ ነው አለ። መንከባከብ ይሄን ብላ ይሄን ጠጣ ምናምን አይደለም፣ ጫና አለማብዛት። አሁን ብዙ ጊዜ አርሰናል ባለፈው ሲዝን ወደ መጨረሻ በሚቸገርባቸው የጨዋታ ክፍለ ጊዜያት አንዳንድ ሰዎችም ለምን ማክስ ዶማን አያስገባም ይላሉ። ባለፈው ጨዋታ ላይ ጥሩ ከሆነ በዚህኛውም ጨዋታ ላይ መግባት የለበትም ወይ ይላሉ። አርቴታ ልክ አይደለም ይላሉ። ግን አሰልጣኞች እንደዚህ ያሉ ለጋ ተጫዋቾችን ረጅም ርቀት ከስኬት ጋር እንዲጓዙ ይሄ የትልቅነትን ተስፋቸውን እውን እንዲያደርጉ የሚመለከቷቸው እንደ አንድ ከተንከባከቡት አጥጋቢ የሆነ ጣፋጭ ፍሬ እንደሚያፈራ ዛፍ ነው። ከወዲሁ ፍሬውን አፍራ ተብሎ 10 ጊዜ አይገረዝም። ውሃ ያጠጡታል፣ ይንከባከቡታል እንጂ ይሄን እንክብካቤ ነው እሱ የሚለው። አያያዙን ካላወቅ ቀልጠው ይቀራሉ። ጫናው ቀላል አይደለም። በዚህ ቡድን ዋና በዚህ ክለብ ዋና ቡድን ተጫዋችነት መጫወት ዓለም አቀፍ ነው ጫነው ሀገር አቀፍ ብቻ አይደለም። በዚህ ላይ ደግሞ የብሪቲሽ ሚዲያ አለ ችኩል ሲያደንቁ እላ አያደርሷል አወዳደቅ ሀምር ሲተቹ ደግሞ አንስተው ያፈርጡሃል አይለቁ ምን ችክ በቃ እንደ እንዴት ነው እንደ መሽገር ተጣብተው አይለቁም ያ ደግሞ ሞራል በጣም ይነካል እና በእንግሊዝ እግር ኳስ ከመሰጠው ልዩ ትኩረት አንጻር እና ያላቸውም ሊግ አለማቅ ባለማቀፍ ደረጃ ቀዳሚ በመሆኑ ትልቁ ስፖርታዊ ሀብታቸው ስለሆነ መገናኛ ብዙሃን እንደዚህ ያለ ትኩረት ቢያደርጉ አይገርምም። የሀገሩስ ብቻ ሳይሆን አለማቀፍ ኦዲየንስ አለማቀፍ አንባቢ አድማጭ ተመልካች ነው ያላቸው። ሁሉ ነገር ከጥቅም አንጻር ይሄዳል እኮ። ያው እኛ መረጃ ነው የምንሸጠው እኮ አይደል? የሚዲያ ሰዎች የስነ ምግባር ኤቲካል ጉዳዮች እንዳሉ ሆኖ የሐላፊነት ጉዳይ እንዳለ ሆኖ ግን መረጃ ነው የሚሸጠው ሚዲያ። ዜና ይሸጣል ኢንሳይትፉል የሆኑ ትንተናዎችን ይሸጣል። እናንተ ባላያችሁበት እይታ እኔ ማየውን እነግራለሁ። እና ይሄ ፕሮግራም ስፖንሰር ይደረጋል ገንዘብ አገኛለሁ ደሞዜ እሱ ነው። እንደዚህ ያልን ነው ምን ሄደው በሚዲያዎች ላይ እና በመላው ዓለም እና በዋነኛነት የህዝብ ትኩረት የሚዲያውን አካሄድ እንደሚቀይረው ጥያቄ የለም። የሚዲያው ፖሊሲ ታሳቢ ተደረገ እና ስለዚህ የብሪቲሽ መገናኛ ብዙሃን ፉትቦል ላይ ማተኮራቸው የሚያዋጣ ነው። ማህበረሰቡ እግር ኳስ ላይ ልዩ ትኩረት ስላለው እንደ ባህል ስለሚታይ ከላይ እስከ ታች ከንጉሱ እስከ ተራው ዜጋ ድረስ ፉትቦል ጉዳያቸው ነው። እና ትልቅ ሊግ ስላላቸው ደግሞ በአለም ደረጃ ሁሌ በየለቱ ስለ እንግሊዝ የሚለው ስም ስለዛች ሀገር እንዲወራ ያደርጋሉ። ትልቅ ሀብታቸው ነው። እና በዚህ አውድ ውስጥ ሆነው ታዲያ አንድ እንግሊዛዊ ኮከብ ብቅ ሲል እንደዚህ ያለ ተስፈኛ ሲወጣ ዝም ማለት አይችሉ። በትንሹ ነገር ሙገሳቸው ላይ ነው። በጣም ሙገሳቸው ራሱ ሰባሪ ነው። ሐላፊነት ይበልጥ ይበልጥ ይበልጥ ልጆች እንዲሸከሙ የበለጠ ትኩረት እንዲያገኙ ከአቅማቸው ከእድሜያቸው በላይ እንዲታዩ ያስገድዳሉ። ከዚያ ደግሞ በብቃት ክለብ ተማምኖብህ ቡድኑን ደግሞ ያመነብህን ማትሰጠው ከሆነ ደክመህ ከዋልክ አቤት አቤት አቤት ጅራፉ ሲያርፍባቸው ደግሞ እና ለዚህ ነው አሁን ሰሞኑን ሰንዴ ታይምስ ከትላንትና በስቲያ እሁድለት በጣም ከመወዳቸው ጋዜጦች አንዱ ብሮድሺት ትልቅ ጋዜጣ ነው። እንደኔ በኒውስፔፐር ኢንዱስትሪ ውስጥ የቆያችሁ ጋዜጠኛ ከሆናችሁ አሁንም ወደ ኤሌክትሮኒክ ሚዲያ እንኳን መጥቼ እንኳን ያኛው ታስታውሱታላችሁ አትረሱትምና ጋዜጦቹ በተለይ ይሄ እንዳለ ህትመቱን ማለት እሱን ለማግኘት ሁሌም ታተራላችሁ እና ሁሌ መለከታችኋለሁ። ምንም አይጠቅመኝም አሁን ለምሰራው ስራ የኒውስፔፐር ዲዛይኒንግ ግን የድሮ ፓሽኔ ስለነበር ለዛም ብያለሁ። እና አንድ ዘገባ በሰፊው ገጹን የሞላ ዘገባ ተመለከትኩኝና ምን መሰላችሁ የማንቸስተር ዩናይትድ ፖድካስቶች አሁን እንደ አሸን ፈልተዋል ይላል ጋዜጣው። የማንቸስተር ዩናይትድን ፖድካስቶች ክለቡ አይደለም እነዚህን ፖድካስቶች ያቋቋሙ ደጋፊዎች ፓሽን ያላቸው ሁሉ እየወጡ አሁን በቃ ሁሉ ሚዲያ መክፈት የሚችልበት ዘመን ስለሆነ የግድ ሜንስትሪም ጋዜጠኛ መሆን የለብህም። እነዛ ፖድካስቶች የሚያገኙት ገቢ ጣሪያ ነክቷል። ስለዚህ አንድ ሁለት አይደሉም በርከት ያሉ ናቸው። የማን ዩናይትድ ፖድካስት ቢዝነስ አሁን ኪስ ማሳበጫ ሆኗል። ከዚያም አልፎ የማንቸስተር ዩናይትድ ፖድካስተሮች ራሳቸው የክለቡ ሳይሆን ዩናይትድ ደጋፊዎች ነን ብለው በራሳቸው የደጋፊነት ስሜት ተነስተው የሚከፍቷቸው እነዛ የሶሻል ሚዲያ ስራዎች በትልልቅ የአውሮፓ ሊጎች ሳይቀር እውቅና አግኝተው ለምሳሌ ቡንደስሊጋ ለአንደኛው ትልቁ ፖድካስተር መብት ሰጥቷል የስርጭት እንዲጠቀምበት የቡንደስሊጋን ጨዋታዎች ቪዲዮዎች ስምምነት ማለት ነው። መብት እንዲሁ በነፃ መስጠት ብቻ እኮ አይደለም፣ ክፍያም እኮ ይኖራል። ያው ቡንደስሊጋን በእንግሊዝ ምድር ላይ ማስተዋወቅንም ስለሚጨምር እና እዚያ ለምንድን ነው ዝርዝሩን ስትመለከቱ ከፍተኛ ገቢ ያስገኛል። አሁን ዋናው ሚዲያ ራሱ ከባድ ፈተና ውስጥ ገብቷል። ምክንያቱም የቀድሞ ትልልቅ ተጫዋቾች በቢቢሲ ጋሪ ሊኒከር በቢቢሲ የነበረው ያ ስራ ከቢቢሲ ጋር ባለመስማማት ምክንያት በፖለቲካ ያቋሙ በግል አቋሙ አሰናበቱት። እሱ ወጣ፣ የራሱን ፖድካስት ከፈተ። አሁን ኔትፍሊክስ ስንት ሚሊዮን ፓውንድ እያቀረቡለት እየገዙት ከእነሱ ጋር እየሰራ ነው። እና በዩናይትድን በኩል አሁን የፖድካስተሮች መብዛት በራሱ በተጫዋቾች ላይ ሌላ ከባድ ራስ ምታት ጫና የሚያሳድር ሆኗል። ምክንያቱም ደጋፊዎች የተገራ አይደለም አስተያየታቸው። ምንም አይነት ኤቲካል ጋይድላይን አይከተሉም እንደ ዋናው ሚዲያ። እና ተጫዋቾችን ሲተቹም እንክትክት አድርገው ነው የሚተቹት። ትችት አይደለም፣ አንዳንዴ ወደ ስድብ ይጠጋል። በቃ አንገት የሚያስደፋ ነገር። እና እንደዚህ ባለ ኢንቫይሮንመንት ውስጥ እንደ ማክስ ዶማን ያሉ ተጫዋቾች ሲወጡ አስባችሁታል? ሜንስትሪም ሚዲያው ራሱ እንደው ጥንቃቄ ላድርግ ቢል አረ ይሄ ልጅ ቆይ ከአቅም በላይ ሙገሳ አይገባውም፣ ይበልጥ እንዲያድግ እስቲ ኃላፊነታችን እንወጣ ቢሉ እንኳን እነዚህ ፖድካስተሮች ደግሞ አይለቁትም፣ ሙገሳቸው እላይ ነው። እና ደግሞ ከማህበራዊ ሚዲያ ከሚዲያ መሸሽ አይቻልም። አልሰማም አላይም ብለህ ዝም ብለህ አንድ ቤት ውስጥ ወይም ዋሻ ውስጥ መኖር የምትችልበት ዓለም አይደለም የነ ዶማን ዓለም። ለዚህ ነው ሚኬል አርቴታ እኛ ማድረግ ያለብን የእኛ ኃላፊነት እርሱን መንከባከብ ነው አለ። መሬት አይንካህ ማለት አይደለም መንከባከብ፣ እዚህ ጋር አሁን በነገርኳቸው ጥንቃቄ ይፈልጋል። ገና የ16 ዓመት ልጅ ነው አለ። ገና የ16 ዓመት ልጅ ነው። እንዲህ አይነት ነገር በዚህ ሊግ በፕሪሚየር ሊግ ውስጥ አይታይም። በሌሎች የአውሮፓ ሊጎች ውስጥ ያለው ግን ከዚህ ፍጹም የተለየ ነው አለ። አሁን ዘመኑ ደግሞ ኢፍ ዩ አር ጉድ ኢነፍ ዩ አር ኦልድ ኢነፍ መመሪያው። እድሜ አይታይም። አሁን ጥሩ ብቃት ካለህ፣ በዚያ ከፍ ባለው ደረጃ ላይ የመጫወት ችሎታ ካለህ፣ አካላዊ አእምሯዊ ጥንካሬው ካለህና ከትልልቆቹ ጋር ተሰልፈህ አንድ ነገር መስራት የምትችል ከሆነ አንተ እድሜ አይደለም የሚታየው። በቃ እድል ይሰጥሃል። ዩ አር ጉድ ኢነፍ ዩ አር ኦልድ ኢነፍ። በፊት እንኳን ረቆቆ እድሜው ትንሽ ከፍ ይበል ይባል ነበር። አሁን ግን ተመልከቱ ላሚን ያማል የወጣበት የላሚን ያማልን ዱካ የተከተሉ በርከት ያሉ አውሮፓውያን ወጣቶች አሉ። አሁን ቀጥሎም ከማስታወቂያው በኋላ የማነሳውም የጄጄ ጋብርኤል ጉዳይ ይኸው ነው እኮ። ያ ትኩረት ያገኘው ልጅ ገና 16 ዓመት እንኳን አልሞላውም፣ ጭራሽ እርሱም ፓወርፉል ሆኖ መጣ። አሁን ልቀቁኝ። ስለዚህ ሚዛኑን መጠበቅ ያስፈልጋል። አርቴታ በዚህ በኩል ያውም እንደዚህ ያለ ስብስብ ይዞ እንኳን ለማክስ ዶማን መቼ እድል መስጠት እንዳለበት በደንብ የሚያውቅ እንደሆነ እያሳየ ነው። ባለፈው ሲዝን ዶማን ጎልቶ የወጣበትም አንድ ምክንያት ይሄ ነው እንጂ በየጨዋታው ላይ ተሰልፎ አይደለም። በየጨዋታው ልታሰልፈው ፈጽሞ አትችልም። ጥንቃቄ ይፈልጋል፣ አያያዝ ይፈልጋል። በሰል ማለት አለበት። ልጅ በአንድ ጊዜ አጥንት አትሰጠውም። በወተት በጡጦ ነው የሚያድገው። ሂደት አለው። እግር ኳስም እንደዚሁ የራሱ ባዮሎጂካል እድገት አለው፣ የራሱ አእምሯዊ እድገት አለው፣ የራሱ ቴክኒካዊ ልህቀት ሂደት አለው። የሆነ ደረጃ ላይ ሲደርስ ነው ከዚያ በየጨዋታው ላይ ተከታታይ አሰላለፍ ውስጥ የምታስገባው። እና አሁን እንደዚህ ያሉ መድረኮች ጨዋታው ብዙ የሚወራለት አይደለም፣ እውነት ለመናገር ደረጃው ገና። ለዚህ ነው በሌሎች ጨዋታዎች ላይ ብዙ ትኩረት ማድረግ ያልፈለግኩት። ካራባው ካፕ ጠጋ ሲል ነው የሚያምሩ፣ ወደ ሩብ ፍጻሜ፣ ወደ ግማሽ ፍጻሜ ወደ ፍጻሜ ሲጠጋ። ለምን ትልቆቹ ቡድኖች እርስ በርሳቸው ሲገናኙ ግን የግድ ትኩረት እንሰጣለን። ግን እንደዚህ ባለ ጨዋታ ላይ እንዲህ አይነት ርዕሰ ጉዳዮች ተመዘው ሊወጡ ይችላሉ። እና ትላንትና ይኸው አብሪ ኮከብ የገነነበት ጨዋታ ሆኖ አልፏል። አርሰናል እስከ 58ኛው ደቂቃ ድረስ 4-0 ይመራ ነበረ። ኢፕስዊቾች የመጀመሪያ ጎል ያስቆጠሩ በ62ኛው ደቂቃ ላይ በአኒስ መህመቲ ነው። 60% ኳሱን ይዘው አርሰናሎች የጨዋታው አጀማመር ላይ ሙሉ በማያስገርም ሁኔታ ዶሚኔት አድርገው በ10 የጎል ሙከራና በ4 ጎሎች ያጠናቀቁት ጨዋታ ነው። በዚህ ጨዋታ ላይ ነው እንግዲህ ዶማን እንደገና አለሁ I am the future superstar የሚل መልእክት ያስተላልፈ
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ተመረጠ። ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው ያድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልቶ በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ተመረጠ ተጥሞ በወጡት ሪፖርት እና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: አበባዬ አዲስ አመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው አመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። አልማህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የህልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውን ዋናው በአፍሪካውያን ለአፍሪካ የተሰራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
3: አያቶሽነን የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅምን በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምርት ካዛንቺስ። ይህ የአያት አክሲዮን ማህበር የቤትና ሱቅ ግዙ ጥሪ ነው። በአዲሱ የአያት መንደር ኑሮና ንግዶን እንዲጀምሩ ቤቶችን ለሽያጭ አቅርበናል። አሁኑኑ ወደ 7760 ወይንም በ0977-60-60-60 ይደውሉ፣ አሊያም የሽያጭ ቢሮዎቻችንን ይጎብኙ። አያት ዞሮ መግቢያይ።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
6: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ?
5: አጭ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽ?
5: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛው ውሃ ለ5 ደቂቃ ተዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱ፣ ቀይ ወጡ፣ ክትፎም ሶሲ ሲያየ ነው።
5: አዎ ላበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ። በድቃቁ ባንኳሩ
6: ሁለቱንም አይነት ስጠኝ።
8: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከሚሮ እስከ ገበያ ሰውነታችን ሁሌም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት የንጽህና አጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያግኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነት የተወሰነ ግል ማህበር የቀረበ ክሊዮፓትራ ሳሙና።
9: እንኳን ለአዲሱ አመት አደረሰን። ዲጂታል ቆብ ላለፉት 5 አመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከአለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል ቆብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የቆብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቀርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ ቆብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን ቆብ ይጀምሩ።

0: ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 ኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።
1: ስለኛ ፋሽን ነው በት በብስራት
2: በድጋሚ ጤና ይስጥልን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ስለኛ ነው። ፋሽን፣ ውበት አጠባበቅ፣ ጤናማ የአኗኗር መንገዶች ላይ ትኩረቱን አድርጎ ወደ እናንተ ይደርሳል። ይህ ፕሮግራም ከሬዲዮ ስርጭታችን በተጨማሪ ከዚህ ሰዓት ጀምሮ በዩቲዩብ ቻናላችን ወደ እናንተ ይደርሳል። ሰብስክራይብ እያደረጋችሁ ፕሮግራሞቹን በቀጥታ መከታተል፣ ያለፉትንም ማግኘት ትችላላችሁ። በቅርቡ በአዳዲስ የስለኛ ፖድካስት ዝግጅቶች በዩቲዩባችን ለመምጣት እየተዘጋጀን ያለ ነው። ስለዚህ ሰብስክራይብ አድርጋችሁ እንድጠብቁ በአክብሮት ጋብዛችኋለሁ። በቀጥታ ስርጭት እንደዚሁ ቲክቶክ ላይም አለን። ነገር ባይን ይገባል የምትሉ አድማጮች እያያችሁን ይህንን ፕሮግራም እንድትከታተሉ የአክብሮት ግብዣን እናቀርባለን። ዛሬ የአዲስ ዓመት ነው። ብዙ ሰው የራሱ እቅድ አለው። እንግዲህ አዲስ ዓመት መምጣትን ለምን ይጠብቃል ሰው? የራሱ ብዙ የሚባልበት ነገር አለ፣ ወደዛ እንመለስም። ግን ደግሞ የፍቅር አጋር እፈልጋለሁ የሚል ሰው፣ ትዳር መመስረት እፈልጋለሁ የሚል ሰው ዝግጅት ማድረግ አለበት ነው። ዝግጅቱ ቤት ላይሆን ይችላል የሚያዘጋጀው፣ ገንዘብ ብቻ ላይሆን ይችላል የሚያዘጋጀው፣ በስሜቱ በመሳሰለው ነገር የሚያደርጋቸው ዝግጅቶች ደግሞ የሚፈልገውን አይነት ግንኙነት እንዲኖረው የራሱ ጠቀሜታ አለው፣ ደረጃዎችም አሉት። እንደውም ብዙ ባለሙያዎች ዝግጅት ይደረግ ሲባል ሰው መጀመሪያ ያለበት ከራሱ ነው፣ ሌላን ሰው ወደ ህይወት ያምጥቼ በፍቅር ግንኙነት ደስታ ሰጣለሁ ወይ ከማለቱ በፊት እሱ ለራሱ ደስታ መፍጠር ይችላል ወይ? መጀመሪያ አንዳንዱ ሰው ከራሱ የተጣላ ነው እኮ አድማጮች። እና ከራሱ ጋር የተጣላ ሰው ከሌላ ሰው ጋር ስምም ለመሆን በጣም ይቸግረዋል። የራሱ መፈታት ያለበት ኢሹ ያለበት ሰው አለ። ስለዚህ የመጀመሪያው ነገር ከራስ ጋር ያለውን ስምምነት፣ ለራሱ ደስታ የሚፈጥር ራሱን የሚወድ ለራሱ ዋጋ የሚሰጥ እንዲህ አድርጎ ዝግጅቱ ከራስ ነው የሚጀምረው። ሌሎችስ ምን መደረግ አለባቸው? የዛሬ ፕሮግራማችን ወደ እናንተ የምናደርሰው ስለሆነ እሱ እናነሳለን። በአጭር የጽሁፍ መልእክት ብቻ አስተያየቶቻችሁን ልታደርሱን ትችላላችሁ። መደወል በፍጹም የተከለከለ ነው። ስርጭታችን የማህበራዊ ሚዲያ ስርጭታችን እንዲቆራረጥ ስለሚያደርግ አጭር የጽሁፍ መልእክት ብትልኩ እናገኘዋለን። ፌስቡክ ላይ አለን፣ ቴሌግራም ላይ አለን፣ በዩቲዩብ እና በቲክቶክ ይህንን ፕሮግራም እየተከታተላችሁ ሀሳብ መስጠት ትችላላችሁ። በጣም አመሰግናለሁ። ታዲያ ይህንን ተወዳጅ ፕሮግራም በክብር ስፖንሰር ያደረገላችሁ ስቶክላንድ ብራንድ አልባሳት ነው። ዛሬ ለአምስት አድማጮች የአልባሳት ስጦታ እሰጣለሁ። ለበዓሉ እንግዲህ በርካታ አድማጮች ለራሳቸው፣ ሴቶች፣ ወንዶች፣ ለህፃናት የሚሆን አልባሳትን በስጦታ መልክ አግኝተዋል። ሄደውም ደግሞ ገዝተው የተመለሱ በጣም ብዙ ናቸው። ምክንያቱም ዋጋው ተመጣጣኝ ነው። ከ48 በላይ ብራንዶችን ለኢትዮጵያ ገበያ የሚያቀርብ ነው ስቶክላንድ አልባሳት። ጎሮ የሺ ህንፃ ምድር ቤት ላይ፣ ዘፍመሽ ህንፃ እንደዚሁም ደግሞ ደብረ ወርቅ ህንፃ ሶስተኛ ፎቅ ላይ ይገኛል ስቶክላንድ አልባሳት። ስለዚህ ዛሬ አምስት አድማጮች ይህንን ስጦታ ሰጣችኋለሁ ማለት ነው። ሄዳችሁ አዲስ ዓመትን ዝንጥ እንድትሉበት በስለኛ ፕሮግራማችን ግብዣ ቀርቦላችኋል። ስቶክላንድ አልባሳት በኢትዮጵያ የብራንድ አልባሳት መገኛ ነው። ለተጨማሪ መረጃ በ0911575257 ላይ ደውሉ። በነገራችሁ ላይ ጅምላ ከፋፋዮችም ወደ ስቶክላንድ ሄዳችሁ መጠቀም ትችላላችሁ። ማለዳ ፎም ለእርስዎ የሚገባውትን ምቾት ያቀርባል። ማለዳ ኮምፎርት ፕላስ፣ አሁን ኮምፎርት አለ እንደገና ፕላስ ነው፣ የተፈጥሮ ጥጥ የለበሰ ነው። አራት የምቾት ንብርብሮች ያሉት ነው። ስንተኛበት ሹሩሩ ብሎ የተሻለ እንቅልፍ እንድናገኝ ቀናችን ያማረ እንዲሆን ያደርጋል። እስከ መስከረም 5 ድረስ ደግሞ ቅናሾችን አውጥቶ በርካታ ደንበኞቹን አስተናግዷል። ማለዳ ጋሻ ኤፋር ማትረስ የእሳት አደጋን በከፍተኛ ሁኔታ የሚከላከል በተለይ ደግሞ በልዩ ሁኔታ በርካታ ፍራሽ መያዝ ያለባችሁ ተቋማት ማለዳ ጋሻ ኤፋር ማትረስን የግላችሁ ማድረግ ትችላላችሁ። በ9566 ደውሉላቸው። የማለዳ ፎም የሽያጭ ማዕከላት ብዙ ናቸው። ወደዛ ጎራ እያላችሁ በማለዳ ፎም የተሻለ እንቅልፍን እንድታገኙ በምቾት ኑሯችሁን እንድትመሩ ማለዳ ፎም ግብዣ ቀርቦላችኋል። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ ሌላው አጋራችን ነው። ፈገግታችንን ይጠብቃል። እንኳን ለአዲሱ ዓመት አደረሳችሁ እያለ ከአዲስ ዓመት እስከ መስቀል በዓል ድረስ የጥርስ ጥበስ

0: ታሰጥቶናል። ስለዚህ አለን ቀሪ ስጦታ በዚህ ሳምንትም አለፍ አለፍ ብለን እንሰጥና ቀጣዩ ሳምንት ደግሞ መስቀል ነው ሀገር ቤት መንገባበት ጊዜ ነው ለገባኮ ነው ኃይሌ
1: አስቀናሽኝ
0: እድሜን ሁሉ በብቻ ላቀም
1: በጣም አስቀናሽ
0: ወደ ሀገር ቤት እንዴ ያው ብዙ ሰው ያጓጓል
1: ወደ ጉንችሬ ነው ወደ
0: አንዱ ጋር ተቀባይ ነው ማበረሰቡ ተቀባይ ያገኘንበት ጋር ሄደን ክትፎ እንጠጣለን
1: በጣም
0: ክትፎ እንጠጣለን ስለዚህ አገር ቤት መግባታችን አይቀርም ለመስቀል አድማጮቻችንን በስጦታ እናን በሸብሻለን አድማጮች ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ደግሞ ቦሌ ሚካኤል ድሪም ቪው ጋስታውስ አጠገብ ሲኤምሲ ጻይረል ስቴት ፍለፊት ጅጋዩ ዲባባ ህንጻ ላይ ጀሞ አንደኛ በርደሊና ሞል ቤተል ቢጫፎክ ተብሎ የሚጠራው ህንጻና ልደታ ፍርድ ቤት ፍለፊት የማርያም ህንጻ ላይ ይገኛል አዲሱን አመት ምክንያት አድርገው የ20% ቅናሽ አላችሁ ስለዚህ ዚርኮኒያ ማሰራት የምትፈልጉ ሰዎች ካላችሁ ጥርሳችሁ ከወለቀ በወለቀበት ቦታ ማስተካከል የምትፈልጉና ለማንኛውም አገልግሎት ወደ ባቢ ፈጥናችሁ ሂዱ በ20% ቅናሽ ለአዲሱ አመት አገልግሎቱን ይዞ እየጠበቃችሁ ይገኛል ለስለኛ አድማጮች ደግሞ የጥርስ ጥበት ስጦታ አለን እንሰጣችኋለን ማለት ነው ቀደም ስቆጥር ወደ 9 እንደዚህ ሄጃለሁ 67 አድማጮች አሉ በነገራችሁ ላይ የዳሽን ባንክ የዶሮ መግዣ ስጦታ 13 አድማጮች ይቀራሉ ለሶስት ሰው ደግሞ እንደዚሁ ስጦታውን እናበረክታለን ማለት ነው አጋሮቻችን አድማጮች አዲሱን አመት በደስታ እንዲቀበሉ ስላደረጉ በጣም አመሰግናለሁ ሶሲ ሶያ ሌላው የዚ ፕሮግራማችን የክብር ስፖንሰር ነው ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኒፋክቸሪንግ አክሲዮን ማህበር የተመረተ ከንጹህ አኩሪ አተር የተዘጋጀ ከጀነቲክና ከኬሚካል የጸዳ ነው በ15 ደቂቃ ውስጥ ይደርሳል በፈለጉት የምግብ አይነት መስራት የሚቻል በጾምም ሆነ በፍስክ ሊበላ የሚችል ነው በደቃቅና ባንኳር በማንኛውም ቦታ የሚገኝ በሱቅም በሱፐርማርኬትም ሶሲ ሶያን ያገኙታል በተመሳሳይ ምርት እንዳይሸወዱ ይሎታል ሶሲ ሶያ ይህንን የስለኛ ፕሮግራም ስፖንሰር ስላደረገ ደግሞ በጣም አመሰግናለሁ ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው ከባንካችን ጋር ከሚሰሩ የኋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክላችሁን ገንዘብ ስትቀበሉም ስትዘረዝሩም የ10% ቦነስ ዳሽን ባንክ አዘጋጅቶ ይጠብቃችኋል የዳሽን ባንክ የዚህ ፕሮግራማችን የክብር ስፖንሰር ስለሆነ እናመሰግናለን ዳሽን ባንክ ሱፐር አፑን ስትጠቀሙ ደግሞ አድማጮች የዳሽን ባንክ ሱፐር አፑን ስትጠቀሙ የሞባይል ቁጥራችሁን መጠቀም የግድ ሳይሆንባችሁ በስልካችሁ ብቻ በመጠቀም እንደዚሁ ገንዘብ ማስተላለፍና መቀበል የምትችሉበትን አማራጭ ይዞላችሁ መጥቷል ዳሽን ባንክ የዚህ ፕሮግራም የክብር ስፖንሰር ስለሆነ በጣም አመሰግናለሁ እስከ 6 ሰዓት ተኩል ድረስ በለተረቡ ፕሮግራማችን ከእናንተ ጋር ቆይታ እናደርጋለን ስለዚህ አጭር የጽሑፍ መልእክት ብቻ ላኩልን ከዚህ ፕሮግራማችን ደንበኝነት ያሰርዛል መደወል ቴክስት ከአክብሮት ጋር በፍቅር እንቀበላለን የምትልኩልንን ምክንያቱም አየር ላይ ሆነን ማናገር አንችልም ስለዚህ አድማጮች በአክብሮት ይህንን ማሳሰቢያ እንድትቀበሉ በአክብሮት ጠይቃችኋለሁ መልካም ጊዜ ይሁንላችሁ ሀያት ሪል ስቴት ሀያት ዞሮ መግቤ በሪል ስቴት ዘርፉ ከ30 ዓመታት በላይ ልምድ ያለው ነው በርካቶችን የቤት ባለቤት አድርጓል አሁን ደግሞ ካሳንቺስ አካባቢ በ15% የማስታወቂያ ቀናሽ እንደዚሁም ሲኤምሲ አካባቢ በ25% ቅድመ ክፍያ የሱቅ ባለቤት እንድትሆኑ አማራጭን ይዞላችሁ መጥቷል ሀያት ሪል ስቴት አመሰግናለሁ ኮምፎርት የዚህ ፕሮግራም የክብር ስፖንሰር ነው ልብሳችን የለሰለሰ ማዓዛውም ደግሞ ደስ የሚል ሆኖ ከመቶ ሰዓታት በላይ እንዲቆይ ያደርጋል ኮምፎርት የልብስ ማለስለሻ የስለኛ ፕሮግራማችን የክብር ስፖንሰር ስለሆነ እናመሰግናለን የኮምፎርት የልብስ ማለስለሻን በመጠቀም የልብሳችሁ ማዓዛ የተሻለ እንዲሆን እንዳይጨማደድ ማድረግ ትችላላችሁ የፕሮግራማችንን የክብር ስፖንሰሮች እያመሰገንን ወደ መደበኛ ፕሮግራማችን እናልፋለን አንዳንድ ሰው አንተ ጋር ይመጣም ኃይሌ በማማከር አገልግሎትህ ፍቅረኛ ለማያዝ ዝግጁ ነኝ ግን እንዴት ነው ማግኘት የምችለው ፍቅረኛ ምንድን ነው ማድረግ የምችለው ብሎ የሚጠይቅ ሰው የለም
1: ይመጣሉ አንዳንዶቹ እንደውም በአጭር ቀን ውስጥ በሶስተኛ ቀን ውስጥ ሽማግሌ ላካለችኝ እና ልልክ ነው በተዋወቅን በፍቅር በጀመርን ማለት ነው ኦልሞስት በሆነ አጋጣሚ በአንድ ቀን ውስጥ በጣም ተቀራረብን ይላል ያው ዝርዝሩ መናገር አስፈላጊ ስላልሆነ ነው
0: በዛ
1: አጋጣሚ በጣም ተቀራረብንና ሁለተኛ ቀን ተገናኘን ተጫወት ተዋወቅን በሶስተኛ ቀን ቶሎበል አፍጠነው ሽማግሌ ላካለችኝና
0: እሺ
1: እኔም ላክላክ የሚለኝ ሰምተ መጣ ይላል
0: በሶስተኛው ቀን
1: በሶስተኛው ቀን ውስጥ
0: እሺ
1: እና እነዚህ ሰዎች ይጋባሉ አይጋቡም እስኪ ወይ አብረው ይኖራሉ አይኖሩም
0: ኦ ገና ላካ ብላክ ብለው የተጨነቀን ያለው ሽማግሌ
1: አው እና መጥቷል እሱም መጥቶ እንዴት ነው ዝግጁ ነኝ መላክ አለብኝ ይሁን ነገርም ወልጃለሁኝ በተለይ በዛ አጋጣሚ የመጀመሪያው ቀን በጣም ካሁን በፊት ረጅም ጊዜ እንደቆዩ ፍቅረኛሞች ነው የሆነው በጣም ነው የተቀራረብነው በጣም ነው ውስጥ ውስጥ ነው አንዳችን አንዳችን የተቀበልነው ቃልም አላወጣንም ይላል እንግዲህ በሱ አባባል አጋጣሚው እንደዛ አይነት ነገር ይፈጥራል
0: ኬሚስትሪ የሚባለው ነገር ነው አሁን በኬሚስትሪ ትምህርት ዝቅተኛ ውጤት የሚያመጣው ሁሉ ሴትና ወንድ ደግሞ ሲገናኙ የሆነ ኬሚስትሪ አለ እንዳየሁት አስደነገጠች እንዳየሁት በቃ ህይወቴ ካለሱ ባዶ መሆኑ ገባኝ ይሄ ሰውዬ ባሌ ነው አልኩኝ ይላሉ ወይ ደግሞ ሚስቴ ናት አልኩኝ የሚሉ ሰዎች አሉና በሶስት ቀኑ ሽማግሌ ላክ ብለው ይሄ ልጅ እስቲ አሹ ከልምድ ብትነግረን ይሆናል
1: ይላክ አይላክ
0: በሶስት ቀኑ ሽማግሌ ልኮ
1: መጋባት አለባቸው
0: ሞተር ጭናለች እንደሄደ ሞተር ጭናለች በሚስጥር
1: አረ አልጫነችም
0: አልደረሱም እዛ
1: ገና ሞተር ላይ አልደረሱም ሞተር ላይ አልደረሱም ገና እንትን ላይ ናቸው
0: ሶስት ቀን
1: ጎማ ምናምን ላይ
0: ገና ከፍ አላለ ይሁን ለማንኛውም ተዘጋጅቻለሁ ወይ ነው
1: ተዘጋጅቻለሁ ወይ ነው እና ደስ ብሎኛል ግን ለላክ አላክ ቢል ደሞ ሐሳብ አመጣብኝ ይሄን ነገር ለቀጥልበት አልቀጥልበት የሚሉ የርስርሳቸው የሚጣረሱ ሐሳቦች ውስጥ ያሉና ዝግጁ ነኝ ወይ ለማግባት ወይ ከሷ ጋር ለመኖር ወይ ሰይን በሳሪ በወስን ጥሩ ትክክል ነው ወይ ምን ያህል እርግጠኛ ነኝ ወይም ዝግጁ ነኝ የሚል ጥያቄ

0: allá del sur, en las como comerciales de arena.
1: Wow.
0: ወደ
1: እናት ዞር ብለት መችኛለሽ። በጣም ደስ የሚል ገጠመኝ ነው ያለ አብቲ። አመሰግናለሁ ሀብትዬ፣ በጣም በጣም አመሰግናለሁ። ደስ ብሎናል ስለደወልክም ገጠመኝህንም ስለነገርከም በጣም ደስ ብሎናል። ሙሉ ሙዚቃውን ጋብዛለሁ። መልካም በዓል፣ እቅድህ የሚሳካበት አመት ይሆንልህ። ያው እንግዲህ ሀብትሽ ገጠመኝ ደስ ይላል። ብዙዎቻችን ተመሳሳይ ህይወት ነው ይኖር ነው። በተለይ ደግሞ የዘጠናዎቹ ልጆች እኛ ተመሳሳይ ከቤት ቤት ተመሳሳይ ህይወት ነው ይኖር ነውና አሁን ያለውን እኔ አቋል
2: የሰፈር ልጅ ነው የሚመስለው በነገራችን በሆነ እኔ እንደው የሆነ ቼላሲ ሲጎልብ ምናምን በቃ ዝም ብለ የዛሬን አሳልፎ የሆነ ፊልሙ አንድ 15 20 ደቂቃ ካለፈ በኋላ የሚያስገቡ ነገር አለ አይደል? እንደዛ ያስገባኝ መስለኛል ምናምን። እና ደግሞ ስራ መስራትን ከልጅነቱ ጀምሮ ነው ከኩቦንዱሙ ምክንያት 50 እየተቀበለ ቢዝነስ መስራትን ያኔ ነው የለመደውና
1: በርግጠኝነት ሬስቶራንቱን እንደሚከፍት
2: በቃ ይሄ ማረጋገጫ ነው። ሰው ፊት ደግሞ ስለሆነ ቃል የገባውና ለራሱ ነው ቃል የገባውና ጥሩ ነው እንደዚህ አይነት ነገር። በነገራችን ላይ
1: በጣም በትልቅ ኢነርጂ ይሄን አዲስ አመት ሀብታሙ እንደሚጠመቀምበት አልጠራጠርም።
2: ያሳካል
1: ሁሉም ነገር ይቃናል። 2020 ላይ ደሞ ደውለን ቼክ እናረጋዋለን ምን ደረሰ ብለን።
2: አዎ ግድ ነው።
1: አዋሽ ባንክ ለመላው ኢትዮጵያውያን እንኳን ለአዲሱ አመት በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። የበዓል ግብይቶን በአዋሽ ባንክ ሲፈጽሙ ይሸለማሉ። በተመረጡ ሱፐርማርኬቶች፣ ካፌዎችና ሬስቶራንቶች በአዋሽ ፕሮ QR ኮድ ወይም ደግሞ በአዋሽ ካርድ በፖስ ማሽን ሲከፍሉ የ7% ወይም 7% ተመላሽ ያገኛሉ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር። መልካም አዲስ አመት አዋሽ ባንክ ለተሻለ ህይወት። ጠና ይስጥልን። ማንም በልከት ነው ሰሜ የወዝወዝ አዲስ ቋሚ አድማጭ ሰመረ ከጎፋ እንዴት ነው? ሞቅ ደመቅ ብሏል።
3: እውነት ነው ኪንጎዬ፣ ወዝወዝ እየተባለ ነው።
1: እንኳን አደረሰ ሰምዬ።
3: እንኳን አብሮ አደረሰን ኪንጎዬ። ባይ ዘ ዌይ አንተን መምሰልም መሆንም አይቻል።
1: ከልብ አመሰግናለሁ። በጣም ነው የማመሰግነው ሰምዬ። ምን እየተሰራ ነው? 2019 እቅዳችን ምን ይመስላል?
3: አዲስ አመት በመጣ ቁጥር ያው ታቀዳለ።
1: ኦሆ
3: ያው የኔ ደሞ እቅድ ያው ማግባት።
1: ኦሮሮሮሮሮ የኛ ሙሽራ ዘበናይ ወሰዳት ዘመናይ። ዋው በጣም ደስ ይላል። ዘበናይ ነው የሚወስዳት በርግጠኝነት ሰመረ። ዴ የ2019 እቅዱ ማግባት ነው። በቀያ ስምርበት
2: ማግባትና መግባት።
1: ታዲያስ
2: የሚገባበት ካገኘም ይገባል። በነገራችን
1: አዎ ሙሽሯን እንጠብቅ ወይስ መታለች?
3: አራለች
1: እንጂ አለች። ሳይ በርግጠኝነት ያማረ ደስ የሚል አመት ነው የሚሆንላችሁ። ያሰብከው እንደሚሳካ ደግሞ እኛ እንጠራጠርም፣ ምክንያቱም ሰመረ ነው። ያውም ከጎፋ በጣም ደስ ብሎኛል ሰም። ይሄን ሙዚቃ ስሰማ ምን ትዝ አለ?
3: ያው ፕራይመሪ ስኩል ይያሉ ነው ተው ይሄ ሙዚቃ ኪንጎይ።
1: እሁ
3: እና በቃ ያው ፕራይመሪ ስኩል ላይ በነበርኩበት ሰዓት መሰለኝ ደግሞ የነበርኩበት ትምህርት ቤትም በጣም የሚገርም ትምህርት ቤት ነበር። በቃ ይሄ አላርደ ካምሮ የማይጠፋ ደስ የሚል ነው።
1: የት ነው ተማርከው?
3: አቲ ዴራቆ ምን ይባል ትምህርት ቤት አለ ወደ ቦፎቴን ጀርባ ማለት።
1: እሁ
3: አካባቢ ነው እና የህዝብ ትምህርት ቤት ነው። በቃ እዛ እየተማርኩ እያለ የወጣ ሙዚቃ ነው። በዛ ሰዓት ደግሞ የሰባት ያክፍል ተማሪ ነበርኩ። የሚገርም ሙዚቃ ሲወጣ
1: ዋው። ትመችኛለሽ ያልካት ሰው ነበረች በዛ ሰዓት? አይታወቅም ጉርምስና
3: በአግባቡ ለዞም አይኑካ።
1: አዎ መጀመሪያ ፍቅር

0: ይገባል ይባላል። ትምርት ቤት በነበርከበት ሰዓት ደሞ ይሄ ጉርምስናው ሲመጣ አው ትመችኛለሽ ትመችኛለሽ ነው። ለማንኛውም ሰሚዬ በጣም ደስ ብሎናል ስለደወልክ። በ2019 ተሞሽረ ደሞ ለመገናኘት ያብቃን። በጣም ደስ ብሎናል ስለደወልክ ሰሚዬ።
1: እኔም ደስ ብሎኛል ኪንጎዬ፣ ድምፅህን ስለሰማሁ አገር ቤትም መጥተህ ከረፍት በኋላ ከጉብኝት በኋላ ድምፅህን ስለሰማሁ ደስ ብሎኛል።
0: እናመሰግናለን ሰሚዬ። አሜን ለሁላችንም መልካም ቀን ተመኝተናል። የሰሜ ቅድ በ2019 ሁለቱም አንድ ሆኖ ነው።
2: ጥሩ ቅድ ነው። በነገራችን ላይ አንዳንዴ እንዲህ አይነት እቅዶች ሰው ያቅዳል እግዚአብሔር ይፈጽማል ነው የሚባለው እና ግን ደግሞ በራሱ በኩል በቃ ተዘጋጅቷል፣ ለዝግጅት የሚያስፈልገውን ነገር አድርጓል።
0: ጋብቻ ደግሞ መልካምና ቅዱስ ነገር ስለሆነ በእርግጠኝነት ይሳካል። ሰምዬ ሰርግን ለማየት ያብቃን። በአዲስ ዓመት አዲስ ቤት ስድስተኛው ታላቁ የሪል ስቴት ኤክስፖ ሊጀመር ጥቂት ቀናት ቀርተውታል። ከመስከረም 8 እስከ መስከረም 10 በተንጣለለው ጊዮን ሆቴል ከ30 በላይ ሪል ስቴቶች፣ ከዚህ ቀደም ያልታዩ ትልልቅ የበዓል ቅናሾች፣ ቀላል የክፍያ አማራጮችና ለዲያስፖራዎች የተለዩ እድሎችን ይዘው ይጠብቋቸዋል። ከልጆች መዝናኛ ጋር ለጠቅላላው ቤተሰብ የሚስማማ ምርጥ ቦታ ነው ጊዮን ሆቴል። በአዲስ ዓመት አዲስ ቤት ያስፈልጎታል። ማርኪ ሪል ስቴት ኤክስፖ። ለበለጠ መረጃ በ0911 628859 በ0923799133 ላይ ይደውሉ። ከመስከረም 8 እስከ መስከረም 10 በጊዮን ሆቴል እንገናኝ። በአዲስ ዓመት አዲስ ቤት አርኪ ሪል ስቴት ኤክስፖ ወዝ አዲስን በክብር ስላቀረበ እጅግ አድርገን እናመሰግናለን። መልካም መዝናኛ፣ መልካም ቆይታ ተመኝቶላችኋል። ጤና ይስጥልን። አለን አለን። ማንም በል ከየት ነው? ወይዘሮ አሰለፍ እንዴት ኖት? ሰላም ኖት? አማን ነው? እንኳን አደረሱት።
3: እንኳን አብሮ አደረሰን። ደህና ነህ አንተ?
0: እግዚአብሔር ይመስገን። ወይዘሮ አሰለፍ አዎ፣ ይደርሰኛል። ሰላም ተመልሻለሁ። አዎ፣ በሚገባ እንዴት ኖት ወይዘሮ አሰለፍ? ሰላም ኖት? ተጠፋፍተናል። እውነት ነው፣ እውነት ነው። በጣም ነው የምንወደው ያውቃሉ አይደለ?
3: እኔ በጣም ካንተ ይበልጣል
0: አውቃለሁ፣ አውቃለሁ። ምርጥናታችን ናቸው ከሰሚት። በጣም በጣም በጣም ነው የምናመሰግነው። አዲስ ዓመት እንዴት ነበረ?
3: ደህና ነው፣ ቆንጆ ነው። መቼም
0: ጥሩ አለፈ።
3: እግዚአብሔር ይመስገን ለዚህ ያደረሰን።
0: አሜን አሜን። እግዚአብሔር ይስጥልን። በጣም ነው የምናመሰግነው።
3: ልጆች ሁሉ ባለቤት
0: ሁሉ ነገር ሰላም? ወይዘሮ አሰልፍ በጣም ነው የማመሰግነው። ሰላም መጥቻለሁ፣ እግዚአብሔር ይመስገን። ይሄኛውን ሙዚቃ በእርግጠኝነት ትዝታ ካለው ትዝታ አሉት፣ ከሌሎት ግን ምንም ችግር የለም፣ እጋብዞታል። እሰይ እሰይ፣ በጣም በጣም አመሰግናለሁ ወይዘሮ አሰልፍ። እጅግ አድርጌ ነው የማመሰግነው። በጣም በጣም አመሰግናለሁ ወይዘሮ አሰለፍ። መልካም በዓል ይሁንልዎ፣ ተወዶታለሁ። እሺ እሺ፣ ወይዘሮ አሰለፍ አሜን አለ። የሰው መውደድ ይስጥ። አሜን በይ። ሰላም
2: አሹ ራሱ ቀድሟት አሜን አለ።
0: ጎንበስ አለ ወዲሁ
2: ነጠቃት።
0: ያው እናቶች በዚህን ያህል ደረጃ ሲወዱህና ሲያደምጡ በጣም ደስ ይልሃል። ትልቅ ሰው ናቸው፣ እናታችን ናቸው። ወዝወዝ አዲስን በጣም ነው የሚያደምጡት። ለእናንተ ብዬ ነው ሙዚቃ ራሱ የምሰማው ነው የሚሉን። በጣም በጣም እናመሰግናለን ወይዘሮ አሰለፍ። የዘወትር አድማጫችን ከሰሚት ረጅም እድሜና ጤና እንመኝሎታለን። አዲሱ ዓመት የሰላም የፍቅር ይሁንሎት። መልካም ቀን ተመኝቻለሁ።
2: አዎ ደስ ይላል በጣም በእውነት። እንደ ስማቸው ነው የሚወዷቸው ሰዎችም ይሰለፉላቸዋል። በጣም የሚወዷቸውንም ማሰለፍ የሚችሉ አይነት ይችላሉ፣ በጣም ያስታውቃሉ።
0: ወይዘሮ አሰለፍ እናመሰግናለን። የ13 ወር ሰንቺፕስ የዘመን መለወጫ ስንቆ እንቁጣጣሽ አዲስ ዓመትን ስንቀበል ከ13 ወር ሰንቺፕስ ጋር ይሆን የዓመቱን አዲስ ምዕራፍ በደስታና በድምቀት የምንጋራበት ውብ አብሮነት ከ13 ወር ሰንቺፕስ ጋር። መልካም አዲስ ዓመት ይሁንልን። የ13 ወር ሰንቺፕስ ከምንጊዜውም በላይ አብሯችሁ ይሆን። መልካም አዲስ ዓመት ሰንቺፕስ። የ13 ወር ሰንቺፕስ ታላቅ የምስራች ካያት ሪል ስቴት ለሰላሳ ዓመታት በታማኝነት የዘለቀው አያት በውቧ ካዛንችስ በፓርኮችን ዓለም አቀፍ ተቋማት አጠገብ የሚገነቡ ውብ መኖሪያዎችን በ15% ቅድመ ክፍያ ለሽያጭ አቅርበዋል። ከዚህ በተጨማሪ በአያት ሴምሲና ቤለር አፓርትመንቶች እንዲሁም በአያት ግራንድ ሞል ሱቆች ላይ እስከ 25% ልዩ ቅናሽ አዘጋጅተዋል። ለበለጠ መረዳት የሽያጭ ቢሮዎቻችንን ይጎብኙ። ቦሌ ሀውሎ ቢዝነስ ሴንተር፣ ካዛንችስ ሲቲ ሴንተር፣ ራስ ሆቴል፣ ሴምሲ ዋና መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር እና አያት የገበያ ማዕከል ያገኙታል። አሁኑን ይደውሉ 7760 ባጭር ቁጥር ወይም ደግሞ በ0977666060 መደወል ትችላላችሁ። አያት ዞሮ መግቢያዬ። ምርቶቻቸው እንድትገዙ አገልግሎታቸው እንድትጠቀሙ እንጋብዛለን። ወዝወዝ አዲስን በክብር ስላቀረቡ እጅግ አድርገን እናመሰግናለን። ግርምሽ የጨርቆሱ ግርማ ገመቹ ትመኝ ትመችኛለሽ የ1990ዎቹ ውብ ትዝታ። በዚህ ሙዚቃ ትዝታ ያላችሁ እስኪናያችሁ ጤና ይስጥልን። ሄሎ ሄሎ ሄሎ አለን አለን ማንም በልከየት ነው ሰሌ አማን ነው ሰፈረ ሰላም ሰላም ነው እናመሰግናለን እንኳን አብሮ አደረሰን። ሰፈረ ሰላም በተወሰነ አጠር አድርጋ አብራራው እያለ ነው። የት ነው የሚገኘው መጥቻ ላቅም እያለ ነው ሄኒ።
2: አዲስ አበባ ውስጥ ካሉ ስሞች ሰፈረ ሰላም በጣም
0: ሰፈረ ሲባል ሰፈረ ሰላም ሲባል አገረ ሰላም ያልክ መስሎት ነው። ሰፈረ ሰላም ምንድን ነው የምትሰራው ሰሌ? ጫማ ቤት መሸጥ መጠገን ጫማ ቤት ከፍቶ መነገድ። እንዴት ነው ጫማ? አዲስ አመት ሲመጣ በፊት ልጆች ሆነን ቤተሰብ ለአዲስ አመት አዲስ ጫማ ይገዛልን ነበረ። አሁን ላይ ያ ባህል አለ? ጥሩ ነው። ወላጆች ይመጣሉ ጫማ ይገዛሉ። እሺ ሰለይ፣ የቤቱ ውድ ጫማ ስንት ነው? ጫማ ለዛ ነው እ የቤቱ ውድ ጫማ 600 ያለ መስሎ ሰላም ልትሄድ ልትነሳ። ለማንኛውም መልካም ጊዜና መልካም ስራ ይሁንልህ። ይህን ሙዚቃ ስትሰማ ምን ትዝ አለ ሰልዬ? ትመችኛለሽ እናንተ ናችሁ የምትመችኝ። እናመሰግናለን ሰልዬ። የ2019 የቅድ ምንድን ነው? ልጅ መውለድ። እሰይ ይሆናል በእርግጠኝነት። ሲወለድ ማሞ እንመጣለን ደግሞ። ማሞ ሲወለድ አደራ ጥራን እንመጣለን።
2: በጣም አሪፍ ነው።
0: ያሰብከው ይሳካል። ጫማ ቤቱም ከፍ ብሎ በትልቅ ደረጃ የሚሸጥበት ይሁን።
2: ልጁን ለመውለድ ግን በጊዜ እየዘጋ መሄድ ሊኖርበት ነው።
0: ያሰብከው ይሳካል ሰልዬ። እንወድሃለን። መልካም ቀን። ትመችኛለሽ። የመጨረሻ አድማጭ እናስገባ።
2: አንድ
0: አድማጭ፣ የመጨረሻ አድማጭ፣ እድለኛ አድማጭ። አሎ መጋሎ አለን አለን ማንም በልከየት ነው? ፍቅሯችን እንኳን አደረሰ። እንዴት ነው በዓሉ? ከቤተሰብ ጋር አሳለፍን? ምንድን ነው የምትሰራው ፍቅሯችን? ዩኒቨርሲቲ ነው የምትማረው? የምትሰራው የት ዩኒቨርሲቲ? ወልቂጤ ዩኒቨርሲቲ። ለመስቀል እዛ ነና? አዎ፣ ዋናው ቦታ ግድ ነው። ይህንን ዘፈን ስሰማ ምን ትዝ አለ ፍቅሩ? አዎ፣
2: ማነው ስሙ? ከባድ
0: ፍቅሩ። ፍቅሩ ስለ ፍቅር ሊነግረን ስለ ፍቅር ተሊነግረን
2: ስለ ፍቅሩ እየነገረን
0: አዎ፣ ሰዓታችንም ይሏል ከዚህ በኋላ አድማጭ ማስከላት አይደል?
2: እኔ ዝም ብዬ ታሪኩን ሰሞላለት ሞዳ ተጅ ነበረች እና ስሟን ተሳስቼ የፈተና ወረቀት ሽት ላይ ጻፌ ማናት እቺ ብሎ አስተማሩ የጥያቄ ምልክት አርጎበት በቃ የስክሪፕቶ ከዛ አንድ ማርክ ቀነሰብኝ ማሚል አይነት ነገር ይመስላል እንትኑ ታሪኩ ላይ
0: እንደዚህ አይነት ስሜት አለ እንደዚህ አይነት ስሜት አ
2: ይደውልናል ምናልባት አየር ላይ ሊገባ ይችላል ድጋሚ ከደወለ
0: ለማንኛውም ተመችኛለሽ ሙሉ ሙዚቃውን እንጋብዛችሁ አለ ለፍቅሩም ለደወላችሁ በአጠቃላይ እንዲሁም ወዝወዝ አዲስ ለምታደምጡ በሙሉ ይሄንን ሶዳጅ ሙዚቃ እንጋብዛችሁ አለ መልክቶችን አድምጠን በዛው ነው የምንሰናበተው ስላደመጣችሁን ጆሮአችሁን ስለሰጣችሁን ሮብን ከኛ ጋር ደስ በሚል ስሜትና መንፈስ አብራችሁ ስለቆያችሁ ከልብ እናመሰግናለን በጣም ነው የምንወዳችሁ ግርማ ገመቹ ግርምሽ ተመችኛለሽ ግጥምና ዜማ ግርማ ገመቹ ሙዚቃ ቅንብር ኤሊሻ ኤልያስ መልካ 1990ዎቹ አጋማሽ ላይ ወጣ እጅግ በጣም ተወዳጅ ሙዚቃ ነው በሱ ነው የምንሰናበት ሰው አያት ሪል ስቴት አያት ዞሮ መግቢያችን አዋሽ ባንክ ከቁጠባ እስከ ብድር ከውጭ አገር ገንዘብ ዝውውር እስከ ዲጂታል ባንኪንግ ሁሉንም በአንድ ጣራ ስር አዋሽ ባንክ ሰንቺፕስ የ13 ወር ሰንቺፕስ የአመቱን አዲስ ምዕራፍ በደስታና በድምቀት ከሰንቺፕስ ጋር አብረን ንጋራ የ13 ወር ሰንቺፕስ ሰንቺፕስ አርኪ ሪል ስቴት ኤክስፖ በጊዮን ሆቴል በአዲስ ዓመት አዲስ በ6ኛው ታላቁ ሪል ስቴት ኤክስፖ ሊጀመር ጥቂት ቀናት ቀርተውታል ከመስከረም 8 እስከ መስከረም 10 በተንጣለለው ጊዮን ሆቴል አይቀርም እየተባለ ነው አጋሮቻችንን በጅምላ እናመሰግናለን በድጋሚ በወጣ የተካንላለን ሄኒሻ ኪንጎ አሻንተ ሰላምናና ፓስቤት ፕሮዳክሽን አብረናችሁ ቆይተናል ግርምሽ ይቀጥላል ጨዋታው ፈረሰ ዳቦ ተቆረሰ

0: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻዎትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮ እና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ጀባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን። እንደ ተመራረቅን ዓመት ያድርሰን። መልካም አዲስ ዓመት። አዋሽ ባንክ።
1: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጠው የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: ዓመት እስከ ዓመት ሽክ ልክክ፣ ወቅት የማይቀይረው ውበት። በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ድምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌክስ
3: እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! አረ ፍጠኑ! እንደዛ ስልቀስ እቃዎች እንዳይበላሽ።
4: አባ እማ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርስዎንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።
7: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል፣ ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።

እንት ያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጪስ ታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ዋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የመነጨውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳል ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን፣ ከተማውን በብርሃን አፍለቅልቀን፣ በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት

0: ልጆችን ይዞ ሰብሰብ ብሎ ወላጆች ከልጆቻቸው ጋር መምጣት የሚችሉበት ነው። ከዚህ ብዙ ይማራል። እንግዲህ ብዙ አፍሪካን እዚህም ያሉ አፍሪካን ይገኛሉ ተብሎ ይጠበቃል።
1: አዎ፣ በጣም የአፍሪካን ባህል ለማሳየት የአፍሪካን ምግብ አብራን የምትሰራ መላይካ ፉድ የአፍሪካን ምግብ ብቻ በማዘጋጀት የምትታወቃለች። እሷ ራሱ በጣም አዳዲስ ከዚህ በፊት ታይተው የማይታወቁን አፍሪካ ኢትዮጵያ ውስጥ መጥተው አፍሪካኖች ፈልገው የሚያገኟት አንድ የአፍሪካን ባህል ሬስቶራንት አለች። እሷም ምግቦቿን ታሳያለች። ምን አይነት ነው የናይጄሪያ ምግብ፣ ምን አይነት ነው የአፍሪካን ሀገራት ምግብ፣ ምን አይነት ነው የሚለውንም በዛው እናይበታለን። ቅዳሜና እሁድ እንደ ቤተሰብ መጥተው ብዙ አይነት ኤክስፒሪየንስን አሳልፈው የሚሄዱበት ፕሮግራም ነው የተዘጋጀው። አፍሪፋም ወጣቶች መጥተው አሁን ላይ የደረሰበትን ይሄ የቴኳንዶ ማርሻል አርት አጠቃላይ የኤሮቢክስ ስፖርቱ ዘርፍ መነቃቃት የሚታይበትን ፓርት አንድ አካል እንዲሆኑ እንጋብዛለን።
0: እንግዲህ ሙዚቃውን እጅግ የሚወደደው በብዙዎቹ ዘንድ ክብር ያለው ዲጄ ነው።
1: እውነት ነው። አዎ፣ ዲጄ ዮንዚማ ያው ወቸው ጉድ ፖድካስት እናውቀዋለን። ከዚህ በፊትም በጣም ብዙ ሰዎችን ወጣቶች በተሰበሰቡበት ቦታ ሁሉ እሱ ካለ በጣም ጥሩ ጊዜ የሚያሳልፉበትን ጋራንቲድ የሆነ ዲጄ አምጥተናል። ይሄ ዲጄ ደግሞ ቅዳሜ ምሽቱን ከእሱ ጋር በጣም ብዙ ወጣቶች ይገኛሉ። ይሄ እዚህ አንድ አካል የመሆን የአፍሪፋም የምሽት ፓርቱን ወጣቱ በደንብ ተገኝቶ ጥሩ ኤክስፒሪየንስ አሳይቶ አሪፍ ትብብርን በጋራ መዝናናትን አይቶ የሚሄድበት እድል ይፈጥራል ብለን እናስባለን።
0: ወደ ሙዚቃ እንሄዳለን። እስቲ እንግዲህ ስለ አፍሪካ ካነሳን አይቀር በህብረት ኢትዮጵያውያኖቹ አቀንቃኞች ያዜሙት ሙዚቃ አለ። ታደለ ሮባ አለ፣ ብርሃኑ ተዘራ፣ ሳንፎርድ ያለበት፣ ሚካኤል በላይንም ያለበት የተሳተፉበት ሙዚቃ አለ። እሱን ሙዚቃ እንጋብዛችኋለን። አድማቻችን የሁል ጊዜ ምርጫው ነው፣ የሁሉ ምርጫው ነው። የሁል ጊዜ አጋራችን አቢሲኒያ ባንክ ሁልጊዜም አብሮን አለ። ለዚህም ትልቅ ክብር አለን። አቢሲኒያ ባንክ ለባለ አክሲዮኖቹ ጥሪ የስብሰባ ጥሪ አቅርቧል። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛ እና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀኑን ያዙት። ቅዳሜ መስከረም 30 ቀን በፒያሳ በሚገኘው አድዋ ሙዚየም ነው ይሄ ስብሰባ የሚካሄደው፣ ከጠዋቱ 2 ሰዓት ጀምሮ ማለት ነው። ይሄን ቀን ያዙ ማለት ነው፣ ባለ አክሲዮኖች ማለት ነው። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤውን ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ የአድዋ ድል መታሰቢያ ግቢ ውስጥ ሆኖ የፓን አፍሪካን አዳራሽ ውስጥ ነው የሚካሄደው። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይከናወናል። በመሆኑም በጉባኤዎቹ ላይ እንዲገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያቀርባል። የጠቅላላ ጉባኤዎቹን አጀንዳዎችና ሌሎች መረጃዎችን ረቡዕ ጳጉሜ 4 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር ጋዜጣዎች ላይ እንዲሁም ደግሞ በባንኩ ድረገጽ እንዲሁም በሶሻል ሚዲያዎቹ ላይ ባለው ማስፈንጠረት ተጠቅማችሁ ማየት ትችላላችሁ ማለት ነው። አቢሲኒያ ባንክ መስከረም ቅዳሜ መስከረም 30 2019 ከጠዋቱ 2 ሰዓት ጀምሮ በአድዋ ድል መታሰቢያ የፓን አፍሪካን አዳራሽ ባለ አክሲዮኖቹን ጠርቷል ማለት ነው። ይህን ቀንና ሰዓቱን የያዙና በሰዓቱ እዛው ይገኙ እንላለን። ሀገራችን ስለሆነ ከልብ ነው የምናመሰግነው። አቢሲኒያ ባንክ በተለይ ደግሞ እስከ 500,000 ብር ብድር በአነስተኛ ወለድ ይሰጣል። በአቢሲኒያ ባንክ ፖስ ወይም ኪውአር ተቀባይ በመሆን እስከ 500,000 ብር ብድር በአነስተኛ ወለድ የማግኘት እድሎትን ይጠቀሙ ይላል ማለት ነው። ለዚህም ደግሞ ነገ ከነገ ወዲያ ሳይሉ ዛሬውኑ ይጀምሩ ይላል። የሁሉም ምርጫው ነው አቢሲኒያ ባንክ። ወደ ሙዚቃውና ወደ መልእክቱ እንሄዳለን። በ0921 624242 ላይ በ0921 624242 ላይ ሀሳባችሁን አካፍሉን። እዚህ ስቱዲዮ ኢዮብ ሰለሞን አለ። በተለይ የዚህ የአፍሪ ፋም ፌስቲቫል 2026 አዘጋጅ ቡድን መሪ ነው። እሱ እዚህ ተገኝቷል። አሸር ኢንተርናሽናል ትሬዲንግ ነው ያዘጋጀው አፍሪፋን ፌስቲቫል 26 ይፍታችን ቅዳሜና አሁድ በመስቀል አደባባይ ነው የሚካሄደው ማለት ነው። ከዚህ ጋር በተያያዘ ሐሳብ አስተያየት

0: አሻም የሁላችንም ጉዳይ
1: አሻም የሁላችንም ጉዳይ
2: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ተመረጠ። ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው ያድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 አመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልቶ በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ተመረጠ ታትሞ በወጡት ሪፖርት ና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
3: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈልገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
0: አሻም የሁላችንም ጉዳይ።
1: አሻም የሁላችንም ጉዳይ።
4: ተመልሰናል አድማጮቻችን። አሻም ነው ያዳመጣችሁ የምትገኙት። እዚህ ስቱዲዮአችን ኢዮብ ሰለሞን አለ። የአፍሪፋም ፌስቲቫል 2026 አዘጋጅ ቡድኑ እንግዲህ ዋና ባለ ድርሻ አካል ነው። ሌሎችም አሉ። ለዚህ ዘርዘር ላለው መረጃ እዚህ ስቱዲዮ ተገኝቶ ነው። በውጥረት ሰዓት ነው እዚህ ስቱዲዮ እንዲገኝ ያደረግነው። የፊታችን ቅዳሜና እሁድ በመስቀል አደባባይ ከጠዋቱ 2 ሰዓት ጀምሮ ይካሄዳል። በተለይ እስከ ምሽት 12 ሰዓት ድረስ የቤተሰብ ጊዜ ነው። ከዛ በኋላ ደግሞ ለወጣ ቶች የተዘጋጀ የሙዚቃ ዝግጅትም አለ። ዮዜማ እንግዲህ በወቸ ጉድ ፖድካስት የምናውቀው ዮናስ እንግዲህ ዲጄውን እሱ ነው የሚይዘው። በዜማ የሚናገረው በዜማ የሚያወራው ዲጄ ዮናስ ነው ማለት ነው። ዮዜማ እንግዲህ ተዘጋጅቷል። ባሳለፍነው ጊዜ በዚህ አቦ በሚገኘው የዮዳ ቢሲና የባህል እና የቱሪዝም አምባሳደር የባህል አዳራሽ ውስጥ ጋዜጣ መግለጫ ተሰጥቶ ነበር፣ ባለድርሻ አካላቶቹ በተገኙበት ማለት ነው። እንደው ዮባ እንግዲህ ይሄ ከንትኑ የወደድኩት እኔ ቃሉ የዚህ አፍሪካ ፋም የሚል አፍሪካ ፋሚሊን በአጭር አድርጎ አፍሪካ ፋም ፌስቲቫል ተብሏል። የአፍሪካን ቤተሰብ በተለይ ደግሞ ኢትዮጵያ ካላት ሌጋሲ እንደ ሀገር ካላት ሌጋሲ አፍሪካዊነትን የማስቀጠል የማስረጽ ለትውልድ የማስተላለፍ አንድ ሌጋሲ አላት እንደ ሀገር። ይሄንን የሚያስቀጥል ፌስቲቫል ነው እና ጉዳዩ የስፖርታዊ ጉዳይ ብቻ ሳይሆን በተለይ እዚህም በተለያየ ምክንያት የመጡ እዚህም የሚኖሩ አፍሪካዊ ወንድሞቻችን እህቶቻችን ጋር የምንገናኝበት የምንተዋወቅበት መድረክ ነው። ያው በተለያየ መንገድ እድሉ ያላቸው ሰዎች በቀላሉ ይገናኛሉ እዚህ ካሉት፣ ሌሎቻችን ግን እድሉ የለንም፣ የት ትገናኛለህ? ስለዚህ ይሄ በትክክልም አፍሪካ ቤተሰብን የሚያጠናክር ፌስቲቫል ነው። እስቲ እንደው ሰዓታችንም ወደ መገባደዱ እየሆነ ስለሆነ ምንድን ነው ተጨማሪ የቀረ ሀሳቦች አሉት ከፌስቲቫሉ ጋር በተያያዘ?
5: ያው ተጨማሪ የምጨምረው ሚኪ የዚህ ታሪካዊ ጅማሮ በጣም ብዙ ጊዜ ትልልቅ የሚባሉ በዓለም ላይ ትልልቅ የሚባሉ ኩነቶች ሲጀምሩ ከአንድ ከተማ ነው የሚጀምሩት። እንደዚህ አይነት አካል የመሆን ደግሞ የሁሉም ድርሻ ነው። ወደፊት በጣም እየሰፋ እያደገ ዓለም አቀፍ የሆነ ፕሮግራም የሚሆን ፌስቲቫል ስለሆነ እዚህ ፌስቲቫል ላይ በመሳተፍ የታሪክ አካል እንዲሆኑ ማን ሁሉንም አዲስ አበባም በዙሪያውም በመላው ኢትዮጵያ ያለው ሰው የዚህ አካል ተሳታፊ በመሆን የዕለት ሁለት በመገኘት እኔን ድንቅ ትርኢት ድንቅ ቀን ቅዳሜና እሁድን ለፊታችን ቅዳሜና እሁድ መስከረም 9ና 10 አካል በመሆን በመምጣት ያዘጋጀነውን ድግስ እንድታዩ እንድትታደሙ አንዱ አካል እንድትሆኑ በክብር ሁሉንም ቤተሰብም ወጣቱንም ልጆችንም ጠርተናል። በጣም አመሰግናለሁ ሚኪ።
4: እንግዲህ በተለይ ቅዳሜና እሁድ መሆኑ ለተማሪዎች ይሄ ትልቅ እድል ነው። ትምህርት ቤቶች እንግዲህ ወደ 20 ትምህርት ቤቶች ተማሪዎች ናቸው።
5: አዎ አዎ። ከየተመረጡ ትምህርት ቤቶች በጣም ጎበዝ የሚሉትን ሁሉም ወኪሎቻቸውን ይልካሉ። ይወዳደሩና ሁሉም ችሎታውን ያሳያል። በተለይ አፍሪካ ነክ የሆነ ታለንት ያለውን በደንብ ስለምናበረታታ በዛ በኩል ይመጣሉ ሚኪዬ። በጣም ታለንት ያላቸውን ልጆች ወደፊት ማውጣት ስለምንፈልግ አንዱ የአፍሪፋም አላማ ልጆች ህፃናትን ወደፊት ማምጣት ነው የምንፈልገው። ወደፊት ሲመጡ ደግሞ አፍሪካዊነትን ይዘው ሲመጡ ብዙ እድል በዛው ይዞላቸው እንዲመጡ በማሰብ ነው። እነዚህን ትምህርት ቤቶችም ወኪሎቻቸውን ይልካሉ። አሸናፊውንም አናውንስ እናደርግ ይሆናል። ሰርቲፊኬት ዋንጫ ሽልማቶችም ብዙ ተዘጋጅተውላቸዋል። አብረን እናያቸዋለን ማን እንደሚያሸንፍ።
4: እንግዲህ በተለይ ቅዳሜና እሁድ ያው የተማሪዎችም የረፍት ቀን ስለሆነ በዚህ መሰረት ይሄንን ፌስቲቫል ሊካፈሉ ይገባል። ያው ስላፍሪካ ሲያቁ ነው እንግዲህ በባላቸው መንገድ አፍሪካን የመግለጽ የማስተዋወቅ በአፍሪካ ጉዳይ ላይ ተገቢ አፍሪካዊ ኃላፊነታቸውን መወጣት የሚችሉት። ስለዚህ እንደ አይነት ፌስቲቫሎች እንግዲህ በተለይ ደግሞ በአዲስ አበባ መካሄዱ ለብዙዎቹ አፍሪካኖች የሚሰጠው ልዩ ትርጉም አለ። ትልዩ ነገር ምክንያቱም የአፍሪካ አንድነት መመስረቻ የአፍሪካ ህብረት መቀመጫ ምናት አሁንም ድረስ። ስለዚህ የአፍሪካ ኤሲኤም ጭምር ኤሲኤም እዚህ ነው ያለው። ስለዚህ አፍሪካዊ የሆኑ ብዙ ጉዳዮች አሉ። እንግዲህ ከምግቡ ጀምሮ ከልብሱ ጀምሮ ከጸጉሩ ከጌጣጌጡ አጠቃላይ ካለባሳቱ እንዲሁም ደግሞ ከውዝዋዜው ጋር ተያይዞ ስለ አፍሪካ የምናውቀው ምን ያህል ነው ነው። እንግዲህ የአፍሪካን ጉዳይ በተቻለ አቅም አያላኖቹ የማጣጣል ቦታ እንዳያገኝ መድረክ እንዳያገኝ በከፍተኛ ጥረት ያለ ድካም እንደሚሰሩ ይታወቃል። ለምሳሌ አፍሪካ ፍልስፍና የላትም ይላሉ፣ አፍሪካ ስነ ጽሁፍ የላትም ይላሉ። ይሄ ሆን ተብሎ የሚደረግ እንደሆነ ይታወቃል። አፍሪካ የራሷ ፍልስፍና አላት። እንደነ ኢያሱ በሬንቶ ያሉ የፍልስፍና ምሁራን አፍሪካ ያላት ስላላት ፍልስፍና ይጽፉ ነበር። ታዛ መጽሔት ላይ እንደዚህ አይነት ሰዎች የአፍሪካ ስነ ቃል አንድ የስነ ጽሁፍ አካል እንደሚታወቀው፣ ግን ስነ ቃል በጽሁፍ ስላልተመዘገበ በሚል አፍሪካ ስነ ቃል ማን ነው ስነ ጽሁፍ የላትም ሁሉ ይላሉ። ብዙ አፍሪካ ባላት ሀብት ላይ ቅርስ ላይ ብዙ ጥያቄዎችን ያነሳሉ። ብዙ የግራ መጋባት የሚፈጥሩ መረጃዎችን ይለቃሉ ምናምን። ያው እንደምታውቀው ምንድነው ጥቁር ሰብሂማን ነው፣ ብላክ ኢዝ ሰብሂማን ነው፣ ሙሉ ሰው አይደለም። ደን ከዚህ ጋር ደግሞ የሚያስታክኳት ታኳለች። ደ ዋይት ማን በርደን የሚሉት ደግሞ ሳቢ አለ። መጀመሪያ ጥቁር ሙሉ ሰው አይደለም ይላሉ። ይሄንን ጥቁር ደግሞ ሙሉ ሰው የማድረግ ደግሞ የነጩ ሰው ኃላፊነት ነው የሚሏት ነገር አለች። እንግዲህ ሲያያይዟት ነው እና የነሱን የበላይነት የነሱን አያልነት የነሱን ስልጣንነት ለማሳየትና የአፍሪካውያንን የጥቁሮችን ትንሽነት ለማሳየት የሚተርኳት ተረክ መሆኗ ይታወቃል። ይሄ አይነት ናሬሽን በብዙ መልኩ ጎርቶናል። ምንም የማንካደው አቅ ነው። ለዚህ ነው ታሪካችንን ዛሬ ራሳችንን ተርክ ስለ አፍሪካዊነት ራሳችን እናውራ የምንለው። ግን ያወቅናትን አፍሪካ ካልሆነ ምን እናወራለን? የአፍሪካ ያወቅናትን አፍሪካ ካልሆነ እንዴትስ እንገልጻታለን? እንዴትስ በዓለም መድረክ ላይ እናስተዋውቃታለን የሚለው ነው። መጀመሪያ እንደምታውቀው ጃን ስዩም ጉድ ነው የሚል አንድ ሙዚቃ አለው ታውቃለህ። እና ስለ ሙዚቃው ሲጠየቅ ያው እሱ አውሮፓ እንደሚኖር ስዊዘርላንድ ነው የሚኖር አያውቁም አለ ስለ ኢትዮጵያ። እንዲህ ነው ስናወራ አለ በቃ አያውቁም አለ። እና የእነሱ ችግር ሳይሆን አለ የእኛ ስለኛ በደንብ ማስተዋወቅ አለመቻላችን ነው ይላል። እና ጉድ ነው የሚለውን ሙዚቃ መነሻ የሆነው ምን እንደሚሉን እነሱ በእነሱ አይን እኛ ምን አይነት ሰው እንደሆንን በመረዳት እሱን ለማሳየት ነው ጉድ በሚለው ሙዚቃ ላይ ያቀነቀነው ማለት ነው። እዚህ መተህ መረጃ ስለሰጠህን ኢዮብ ሰለሞንን ከልብ ነው የምናመሰግነው። አዘጋጁን ራሱ እንግዲህ አሸር ኢንተርናሽናል ትሬዲንግን አጠቃላይ ቲሙ እናመሰግናለን ይቅርታ እናመሰግናለን ይሄን ታላቅ ዝግጅት ለመጀመሪያ ጊዜ በማዘጋጀቱ አሻም ደግሞ የዚህ የፌስቲቫሉ አካል ናጋር በመሆኑ በጣም በጣም ደስ ይለናል እንግዲህ ረዘም ላለ ጊዜ በአፍሪካ ስናወራ ነበር መሬት ይወረደ የሚያገናኝ የሚያስተሳስር ስላፍሪካ ደግሞ እንድናቅ የሚያርግ ደግሞ መሬት ይወረደ እንዲህ አይነት ደግሞ ፌስቲቫል ሲዘጋጅ ደስታው ለኛ
5: እነት ነው ሚኪዬ በጣም እኛም በጣም እናመሰግናለን እንደ አፍሪፋም አዘጋጅ በሙሉ እንደ ቲሙ አሻም ከበፊትም ጀምሮ ስለ አፍሪካ ይሄን ያህል በጣም ታትሮ የሚሰራ ፕሮግራም ስለሆነ ስለዚህ ስራችሁ ራሱ በጣም እናመሰግናለን ይሄንን ነገር ተደጋግፈን አብረን ተጋግዘን ትልቅ ነገር ለማድረግ የኛ ጋር ስለሆናችሁ በጣም ነው እናመሰግነው ሚኪዬ እንደ አፍሪፋም እንደ አሻር ኢንተርናሽናል ትሬዲንግ እና እንደ ሙሉ ቲም በጣም እናመሰግናለን እዚህ እንግዳ አድርጋችሁ ስለጠራችሁን ቅዳሜና ወድ እንግዲህ ከመላ አዲስ አበባ ህዝብ ጋር አብረን እንገናኛለን
4: ሶሻል ሚዲያ አለው
5: ሶሻል ሚዲያ አለው በሁሉም ሶሻል ሚዲያዎች ላይ አፍሪፋም ፌስቲቫል ብሎ ሰርች ቢያደርጉ አለን ቲክቶክም ኢንስታግራምም ፌስቡክ ላይም እንገኛለን በዛ ላይ የበለጠ መረጃ ማግኘት ይቻላል
4: ስለ ማግኘት ይችላልላችሁ ማለት ነው ሬዲዮ ትልቅ መምህር ነው አሻም የሬዲዮ ፕሮግራም አዘጋጆት በአፍሪካ ጉዳይ ላይ ብዙ ነገሮችን እንድናውቅ እና እንድንረዳ ለምታደርጉት ጥረት እና ድካም ላቅ ያለው ምስጋና ይድረሳችሁ ይላል አለም ከሾላ እናመሰግናለን ሰላም ሰላም አሻም አዘጋጆች ሁሉ ጊዜ አፍሪካን በብዙ መንገድ ያስተዋወቃችሁ ነው እናመሰግናለን ተፈራ በቀለ ከቢሾፍቱ የላከልን መልእክት ነው እናመሰግናለን አሻም ሰላም ጤና ይስጥልኝ እንዴት ናችሁ ዛሬ ፋብለን እየጠበቅናችሁ ከተፋላችሁ ታዲያ ውሏችን የደመቀውን ዘንድ መልካም ምኞቴ ነውና ሻም በካርድ ተከፍሎም ይደመጣል ይወደዳል በጣም ማርኪ ፕሮግራም ነው ትመቹኛላችሁ ሞዛይክ መሐመድ ነኝ ከጉንችሬ ላከልን መልእክት ነው ቅድስት የተባለች አድማጫችን ደግሞ እንደዚሁ የሚገርም ነው ትልቁ ነገር ህዝብ የሚለው ትውቅ በጣም ወሳኝና ገዢ ነው እሱ አይነት ኢቨንቶች በጣም ያስፈልጋል አፍሪፋምን እናመሰግናለን ብላለች አስቴር ደግሞ እንደዚሁ ከዚሁ ከሳርቤት ነው የአፍሪካ መንፈስ ታያለ ሳርቤት አካባቢ የአፍሪካ ህብረትም ስላለበት የሚል መልእክት ልካልናለች እውነት ነው አዎ እና ይሄን ፕሮግራም አልቀረም ብላለች እናመሰግናለን አስቴርን እንዲሁም ደግሞ ኤልሳቤት ተባለች አድማጫችንም ጥሩ ፕሮግራም ነው አፍሪፋም እውነትም ሲያሚውም ይማርካል ብላለች ሁላችሁንም ከልብ ነው እናመሰግነው አድማጮች የዛሬ የለተሮቡ ፕሮግራማችን ይሄን ይመስላል ቅዳሜ ከጧቱ 2 ሰዓት እስከ 3 ሰዓት በሚኖርን ፕሮግራም ደግሞ እንገናኛለን መልካም ሮብ መልካም ቀን ይሁንላችሁ
0: አሻም የሁላችንም ጉዳይ
1: አሻም የሁላችንም ጉዳይ እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን ደስታንም ወደ እናንተ እናደርሳለን ብስራት የኢትዮጵያውያን ኩራት

ኢትዮ ቴሌኮም አምራቹ ነው። ኑቢራ የከመና ማከል ኑቢራ ኑቢራ የከመና ማከል የጤናው ጉዳይ ፋታ ሲነሳው የቤተሰቦ ጤና ሲያሳስቦ እኛ ጋር ኑ ኑ የሚለው ኑቢራ የከመና ማከል ነው። ከሶስት አመት በፊት በአምስት ስፔሻሊስት ሐኪሞች በመካከለኛ ክሊኒክ ደረጃ ተከፍቶ ለሁማን የህክምና አገልግሎት ሲሰጥ የቆየው ኑቢራ የህክምና ማዕከል አሁን ደስ በሚያሰኝ ዜና መጥቷል። ሀያት ኖር ሪል እስቴት አጠገብ በመንታ ጂ ፕላስ 4 ህንፃ ላይ ከአርባ በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞችን አሰባስቦ በተለያዩ ህክምናዊ ዙሪያ ጥራት ያለው አገልግሎት በተመጣጣኝ ዋጋ ለመስጠት የእርሶን መምጣት ብቻ ይጠባበቃል። ኑ ቢራ የህክምና ማዕከል ይሰኛል። መደወልም ይቻላል። ለበለጠ መረጃ እና ቀጠሮ ለማስያዝ በ0921-812121 ላይ ኑቢራ የህክምና ማዕከል ብላችሁ መደወል ትችላላችሁ። እኛ ጋ ጤና ኑቢራ የህክምና ማዕከል አብሯችሁ ቆይታ ያደርጋል። ሌላው የመሴ ሪዞርት የዕለተ ረቡዕ የሳምንቱ አካፋይ የክብር ስፖንሰራችን ቤቲ ማኛ ቆሎ ነው። ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ሀገር ተጠንቅቆ የተሰራ ምርጥ ቆሎ ከዘመድ ጋር ከጓደኛ ጋር ወግ እያወጉ ይሁን እየተጫወቱ ቤቲ ማኛ ቆሎን በመሃል ያስቀምጡ። በቡናና ሻይ ሰዓት፣ በረፍት ሰዓት ሁሌም ሊኖር የሚገባ የሚገርም ጣዕምን ይዟል። ቤቲ ቆሎ በአንድ ኪሎ፣ በግማሽ እንዲሁም በሩብ ኪሎ ተዘጋጅቷል። ለሁሉም በኩራት የሚጋብዙት ቤቲ ማኛ ቆሎ በብዛት ያሉበት ቦታ እናቀርባለን። አድራሻ ጦር ኃይሎች ሙሉ ወንጌል ላይ እንገኛለን። ይደውሉ ቤቲ ማኛ ቆሎ ብላችሁ በ0913-5543-49 ወይም በ0912-97-1556 ቤቲ ማኛ ቆሎ ብላችሁ ደውሉ ይላቸዋል። ሌላው የመሴ ሪዞርት የክብር ስፖንሰር ኒው ፍላወር ፎም። ኒው ፍላወር ፎም ጤና ካለ ሁል ሁሉም ነገር አለ ይላችኋል። ኒው ፍላወር ምቾት የሚጨምሩላችሁ የፎምና ፍራሽ ምርቶች አይነት በአይነት በአማራጭ በተመጣጣኝ ዋጋ አቅርቦላችኋል። ኒው ፍላወር ፎም ተሰኝቶላችኋል። ኒው ፍላወር ቪአይፒ ቪክቶሪና ኤክስትራ ቦንድድ ፎም ምርቶች ለምቾቶ፣ ለጤናው፣ ለደስታው፣ ለረፍቶ ውብ ስጦታዎች ናቸው። የኒው ፍላወር ምርቶች ለመጅሊስና ሶፋ ምርቶችም ተወዳጅ አማራጮች ናቸው። በተለይ ለወገብ ህመምተኞች በልዩ ትዕዛዝ ቦንድድ ፍራሾችን አዘጋጅተን እናቀርባለን። ኒው ፍላወር ፎም እንሰኛለን። አድራሻ ካላችሁ ኒው ፍላወር ፎም መርካቶ አንዋር መስጂድ ለጋር የኢትዮጵያ ንግድ ባንክ ዋናው መስሪያ ቤት ጀርባ ለቡ አደባባይና በአዳማ እንገኛለን። እንደውል ካላችሁ በ0975-1010 በ0979-2020 ኒው ፍላወር ብለው ይደውሉ። ጤና ካለ ሁሉም ነገር አለ ይላችኋል። ኮምፈርት። ስለ ቅንጦት ስታስቡ ምን በሐሳባችሁ ይመጣል? ስታወራ ሙልቅቅቅቅቅ የምትል ሴት፣ ሽቶ አርከፍክፎ ከቤቱ ሲወጣ በዚህ አለፈ የሚባል ሽቅርቅር ወንድ፣ ሲዘንጥ ለነገ የማይል አፍተር ሼቭን ተቀብቶ ሲያልፍ የአበባ መዓዛ የሚያስንቅ ወንድ፣ ወይንስ ጥንቅቅ ባለ አለባበሷ ተጠራርቶ የሚያዋትን ጎብል፣ የለበስከው ልብስ ሳይጨማደድ መዓዛውም ግሩም ሆኖ ለ100 ሰዓታት እንዲቆይ ከፈለክ ኮምፎርት ፋብሪክ ሶፍትነርን አሁኑኑ ሞክሩት ይላቸዋል። ልብሳችሁን እንደ ምርጫችሁ በየትኛውም የልብስ ሳሙና ካጠባችሁ በኋላ በኮምፎርት የልብስ ማለስለሻ ለቅለቅ አድርጉት። በቃ ለስላሴ ከግሩ ማዛ ጋር እቅፍ አድርጓችሁ ምቹ ቀን ታሳልፋላችሁ። በተለያየ መጠንም ቀርቧል። ኮምፎርት ቅንጡ ማዛ ለ100 ሰዓታት እያላችሁ አብሯችሁ ቆይታ እያደረገ ይገኛል። ሌላ የመሴ ሪዞርት የክብር ስፖንሰር ጊዮን ጋዝ ነው። ጊዮን ጋዝ በኢትዮጵያ የኃይል አቅርቦ ዘር ረጅም ዓመታት ተሞክሮ ያለው ግዙፍ ድርጅት ነው። በዚህ መሰረት ጊዮን ጋዝ ከሶስት አስርት ዓመታት በላይ የፈሳሽ ፔትሮሊየም ጋዝ ሲያቀርብ የቆየ ግዙፍ ተቋም ነው። የጊዮን ጋዝ ኦሪጂናል የጊዮን ጋዝ ሲሊንደር መለያ ሲሊንደሮቹ ከመሞላታቸው በፊት የደህንነት ፍተሻ ይደረግላቸዋል። የደህንነት ፍተሻ የተደረገላቸው ሲሊንደሮች ከተሞሉ በኋላ በቢጫ ቀለም ካፕ እንዲታሸጉ

0: ይደረጋሉ። ይህ ቢጫ ቀለም ካፕ የጊዮን ጋዝ ኦሪጂናልነት ማረጋገጫ ነው። ይህም በቢጫ ካፕ ያልታሸገ ማንኛውም የጋዝ ሲሊንደር ኦሪጂናል አይደለም፣ እንዲሁም ደህንነቱ ያልተረጋገጠ አይደለም ማለት ነው ይላቸዋል ጊዮን ጋዝ። ከቤት እስከ ሰፊ ኢንዱስትሪ አገልግሎት ያበረክታል። የንጹህ ማብሰያ እንቅስቃሴ ደጋፊ ሆኖ ይዘልቃል። ለማንኛውም ተጨማሪ የጊዮን ጋዝ መረጃ ነፃ የስልክ መስመር ጊዮን ጋዝ አቅርቦላቸዋል። 63 17 63 17 ደውሉ ይላቸዋል። ኪሊዮፓትራ ሳሙና፣ ኪሊዮፓትራ ሳሙና ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ኪሊዮፓትራ ሳሙና ይሰኛል። ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና ኪሊዮፓትራ ሳሙና። ለጠቢባን ንጽህና ውበት፣ ውበትም ንጽህና ነው ይለናል ኪሊዮፓትራ ሳሙና። የክብር ስፖንሰሮቻችንን ከልብ ከልብ እናመሰግናለን። አዲሱ ዓመት የሰላም የፍቅር የደስታ የስኬት ይሁንላችሁ የሚሏቸው የክብር ስፖንሰሮቻችን እነሆ በ2019 አዲሱ ዓመት ስድስተኛው ቀን ላይ እንገኛለን። በሳምንቱ አካፋይ በዕለተ ረቡዕ መሴ ሪዞርት እንደተለመደው በርካታ እጅግ አዝናኝ፣ አስተማሪ፣ ቁም ነገር አዘል ምርጥ ፕሮግራሞችን ይዘንላችሁ እዚህ ስቱዲዮ ፕሮግራሙን እየመሩላችሁ መንኮራኩሩን የሚያመጥቁላችሁ እንዳትሳሳቱ፣ እንዳትዘነጉ 2018 መንኮራኩር ውስጥ እንዳገቡ። አሁን ታርጓ የ2019 ይላል፣ እሷ ውስጥ ነው የምትገቡት። አሪቡ ይሏቸዋል የፕሮግራሙ መሪዎች፣ የመንኮራኩር አምጣቂዎች ታደለ መብራቶም ኤደን ሽመልስ አብሯችሁ ለሶስት ሰዓት በክፍል አንድ ከዘጠኝ እስከ አስር ከአስር እስከ አስራ አንድ እና ከአስራ አንድ እስከ አስራ ሁለት አብሯችሁ በሶስት በተከፈለው የዕለተ ረቡዕ የሳምንቱ አካፋይ የመሴ ሪዞር ፕሮግራም ላይ ቆይታቸውን ፕሮግራሙን እየመሩ መንኮራኩሩን እያመጠቁ አብሯችሁ በተወዳጁ ጣቢያ እጅግ ዘመናዊ በሆነው በቅሎቤ ከሚገኘው የማሰራጫ ጣቢያ ቆይታችን ወደ እናንተ መድረሱን እነሆ ጀምረናል። ቴክኒኩን በብቃት በጥራት አሸናፊ አበራ፣ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረናችሁ ቆይታ እናደርጋለን። እናንተ አትራቁ እንጂ እኛ ሁሌም አለን። በመሴ ሪዞርት እንገናኛለን የሚላችሁ መሴ ሪዞርት ከአሁን ሰዓት ጀምሮ ፕሮግራሙን ወደ እናንተ ማቅረቡን ይጀምራል። በክብር ስፖንሰሮቻችን ምርትና አገልግሎት እንድትጠቀሙና እንድትገለገሉ እንጋብዛለን። መልካም አዲስ ዓመት ተመኝተዋላቸዋል የክብር ስፖንሰሮቻችን። እንቀጥላለን ፕሮግራማችንን። ታደለ መብራቶም፣ ኤደን ሽመልስ ፕሮግራሙን እየመሩ መንኮራኩሩን ያመጥቁላቸዋል። ቪዛ አትጠየቁም፣ ኑ ግቡ፣ አሪቡ ግቡ እያሏቸው ቆይታ ያደርጋሉ። ሰውን ሰው የሚያደርገው ምንድን ነው ብለን ዛሬ በፕሮግራማችን ወደ እናንተ ከምናደርሳቸው ፕሮግራሞች አሁን ከክብር ስፖንሰሮቻችን መልእክት በፊት የምናቀርብላችሁ ፕሮግራም ይሆናል። እውነት ግን ውድ የመሴ ሪዞርት ቤተሰቦች በአዲሱ ዓመት በ2019ም ሰውን ሰው የሚያደርገው ምንድን ነው? ነጋዴ ጋር እኮ ታዴህን ብታቀርብ እቁብ ነው ሌለች ሰው የሚያደርገው ለምን መሰለ እንትን ነው። አየህ አሁን የንግዱ ማህበረሰብ እኔ ታዴ ኤደን አይደለንም ያለ ነው። ምን ያደርጋል መሰለ ሼር ያደርጋል። አሁን እኔ ጋ ነው ችግሩ ያለው። እኔ ደከመኝ እርዱኝ ያልኩት እቁብ ይጣላል። ኤደን ትጥላለች፣ አሹ እንኳን አይደለም ታዴ ይጥላል። እና እንዲህ አድርጎ ይሰጠኛል
1: ቅድሚያ።
0: አንድ ዶልፊን ቫን ትገዛና በእሷ እየሰራህ አንተ ደግሞ እቁብህን እየጣልክ ገብተዋል። ሁለት ዓመት ይሁን ሶስት ዓመት ያንን የተሰበሰበልን አሁን ምን አደረገ? ቫኗ ትርፎ ነች። ከሁለት ከሶስት ዓመት በኋላ ሌላ አዲስ እቁብ፣ አዲስ ቫን፣ ሌላ አዲስ እቁብ ለሚስት ኮስሞቲክስ ሾፕ ወይም የተለየ ብቻ በኢንተረስት ሊሰሩ የሚችሉትን ነገር ነው ማቅረብ የሚቻለው። አሁን ይሄ ምንድን ነው? ምን አደረገው እቁብ ሰው? ስለዚህ ሰውን ሰው ያደረገው እቁብ ነው የሚለው
1: ቢሮ አካባቢ እንደውም እኮ መሴ አንዳንዴ አስገዳጅ መስሩ ሁኔታ እቁብ እንድትገባ ተጠይቃለህ። እስኪ እቁብ እንግባ። የሆነ ሰው የሆነ ችግር ካጋጠመው አንዳንድ ይሄ መተሳሰቡ መተባበሩ በጣም ያስገርማልና እቁብ ለምን አንጀምርለትም ይባላል ኩል አንዳንድ ሰው ራሱ። ለዛ በኋላ ግባት ባላለህ የመጀመሪያው እቁብ ለሱ እንዲሰጥ ይደረጋል። ስለዚህ ባልፎም እንዳነሳ ነው ጋን በጠጠር ይደገፋል ነውና አንዳንዴ ይሄ ነገር ሰዎች ምናልባት እኮ ይሄ ለዘመናት የቆየ የኛ ባህል ነው እኮ ይሄ ዘመናዊ ባንክ ከመጀመሩ በፊት በእኛ ሀገር ላይ የነበረ ያ የመረዳጃ አንደኛው ማሳያ ተደርጎ ይወሰዳልና እውነት ነው ሰው ያደርጋል።
0: አይ ታዲ አሁን ያነሳት ነጥብ አለች ምናልባት የደን ይከጨመርሽ ድል ሰጣለው ግን ዘመናዊ ባንክ ዲጂታላይዝድ ሆኖ በኔትወርክ ዶኖ የጂጂጋውን ከአዲስ አበባ የሚያገናኘው ኔትወርክ ከመምጣቱ በፊት ወይ ባክ ድሮ ምን ነበር መሰለ
1: ያኔ በኮሪያ አካባቢ ማለት በመሰለ ድሮ ለማለት ያኔ ነብር ሲያጨስ ይባል ሲጋራ ሲያጨስ
0: ታንኪ ታዲያ ምን ይሆና መሰለ ያን ጊዜ ሴቪንግ አሁን በየለ ሰው ምን ያህል ብር አገኘ እኮ አይደለም ምን ያህል ቆጠረ ነው ሴቪንግ ነው የሰው ልጅ ካለህ ላይ 10% እንኳን ቢያንስ በየወሩ ሴቭ ማድረግ መቻል አለብህ ሰዎች ያላቸውን በሙሉ አይለቁም ምክንያቱም አሁን አግኝተህ መልሰ ስፔንድ ያረከው ነገር ሳይወጣው ሳይሆን ሴቭ የቆጠብከው ነው ሰውን ሰው የሚያደርገው ሴቪንግ አሁን እኮ የኛ እናቶች እኮ ለከፈን መግዣ እኮ ይቆጥቡ ነበር ይሄ ለከፈ በሞት ሰው አይቸገርም ገበናዬን አይም ስለዚህ ከፈን ተጠቅለለ መገነጃ ጨርቅ እንኳን ለመግዛ ሴቭ ያደርጉ ነበር እንዲያውም እኮ እረ ለከፈን መግዣ ቢያስኩታለ ይባል ነበር ሴቪንግ ድሮ
1: ያደጋ ጊዜ እኮ መጣበቂያ ማት እኮ ነው በጣም ነው የሚገርመው
0: ታንኪዩ ታዲያ
1: አንዳንድ ቀደም እንዳልከው ሰው መቼም ዛሬ መኖር መቻል አለበት ስለዚህ ከገቢው 90% ሊጠቀምበት ይችላል ከዛ ግን ዘ ወርስት ኬስ ሲናሪዮ ተጠብቀ ነገ የሰው ልጅ ነንና የሚያጋጥመው ነገር አይታወቅም ስለዚህ ቀድመ ዝግጅት መታደርግበት ነው ያለህን ነገር በትጠቀምበት ነገስ የከፋ ነገር ይመጣ እንዴት ነው የምትወጣው እሱን ሁሉ ታሳቢ የሚደረግበትና ያደጋ ጊዜ ሞጫን ቻ
2: አው ምናልባት ታዴ እንዳለው ነው መስይ አንዳንድ ያደጋ ጊዜ ሞጫ ብለን ራስ ምናስባቸውን ነገሮች ገንዘብ ወዲያው ሴቭ ማድረግ ስለማይችል አንዳንድ ሰው እቁብ ይገባና እኔ መጨረሻ ላይ ነው መወስደው የሚሉም አሉ።
0: ታንኪዩ
2: የመጨረሻ መሆን ማለት ልክ አንዳንዴ ቶሎ ሲደርስህም ገንዘቡን ልታጠፋው ስለምትችል ወይ ደግሞ ያሰብከው ነገር ጊዜው ገና ከሆነ ላድርገው ለምሳሌ አሁን መስከረም ላይ ትምርት ጀምራለሁ ወይ ለሆነ ነገር ወይ ደግሞ ጥር ላገባለሁ ብሎ ያሰበሰው እኔ ጥር ላይ እንዲደርሰኝ ነው የምፈልገው ብሎ ቀድሞ እቁብ ይገባል አመት ሁለት አመት ይወስዳልና አንዳንዴ ነገሮችን አስበን ለመጨረሻ ጊዜያት ለዛች ለፈለግነው ጊዜ እንዲሆን እናደርጋለንና በስነ ስርዓት እቁብ ራሱ ሲገባ ጊዜውን እናቋለን መቼ እንዲደርሰን እንደምንፈልግ ያ ገንዘብ መቼ ነው ጥቅም ላይ ምን ነው ቀድሞ ከገባ ምናልባት እጃችን ላይ ብሩ የሚጠፋባቸው ነገሮች በጣም ሊበዙ ይችላሉ ሰውነንና ቀዳዳችን ብዙ ነውና በየቦታው በትንንሽ ነገር 5 10 15 እየተባለ በትንሹ ምናወጣው ነገር ነውና ብዙ ነገር ሊያሳጣን የሚችል ሰዓቱ ጋር ተጠብቆ እንዲደርሰን ተደርጎ አይኔ ጥር ላይ ነው አይኔ ሚያዚያ ላይ እንዲደርሰኝ ነው የምፈልገው ይላል ሌላው ደግሞ መጨረሻ ላይ እንዲደርሰኝ ነው የምፈልገው ብሎ ቁጠባ ውስጥም ይገባል
0: ደሞ እኮ ኤደን ትናገር ያለሽ እኮ ጥር ነው ጥር ነው ማገባው ስለዚህ እቁቤን የምፈልገው የገባሁት ለጥር ነው መስከረምም ቢደርስ ታሳልፋለህ የመስከረሙን ለመስከረሙ ሰው እጣው ይወጣል እኮ ለመስከረሙ ሰው ተሰጥና እኔ የምፈልገው ጥር ነው ማንንም ሰው ያቺን የጥር እንዲያውም አንድ ጊዜ በመሴ ሪዞርት ሲማ ባቀረበው ፕሮግራም ላይ ይሄን ነገር ተነጋግረው ገብተው አንስተው ለሌላ ሰጡት የቁቡ
1: ኦኬ ገዛው
0: በዛ የተናደደው ምንድን ነው ብሎ ነፍስ እስከማጥፋት ድረስ ምክንያቱም ጋብቻ ይሁን አሁን ታሪኩ በውላ አላስታውሰውም ግን በዚህ ጊዜ እፈልጋለሁ ብሏቸው ፕሮሚስ አድርገውት ገባ ጻፊም መዝገቡ ላይ ልዩ ምልክት አረገለት በዛ ወር ላይ እሱ እንደሚያገኝ ከዛ በጎን ሌላ እንግዲህ ንግዱን ለማስፋፋት ወይም የተለየ ምክንያት ያቀረበ ሰው መጣና በዛ ለሱ ፕሮሚስ በተደረገለትና እሱ ያንን ቁብ ጠብቄ ይሄን አደርጋለሁ ባለበሳት ለሌላ ሰጡት እንዴት የሚል ቁጭት አደረበትና በትግስት ጊዜ ነገሩን ማሳለፍ ወይም ደግሞ በሌሎች ነገሮች ማቻቻል ሲቻል በእልህ የድርዳኛውን እንዴት ነው እንደዚህ ያደረከኝ ያዋረድከኝ አይነት ነገር ውስጥ ገብቶ ህይወት እስከ መጠፋፋት ይመጣልና እንዲህ አይነት ነገሮች ቃል በተገቡት መሰረት የሚሄዱ ምክንያቱም ሰርግ አይደገምም ቫር የለውም ይሄ እኮ ይኸውልህ አዳራሽ ይዛል ዲኮሬሽን ተሰርቷል ፎቶ ስቱዲዮ ካሜራዎቹ 9 ሰዓት ላይ ተራራ ላይ ይዞ ሊወጡ እየጠበቁ ነው ይሄ ሁሉ ገንዘብ ይፈልጋል አፉን ከፍቶ ፊዲንግ ዘ ኤሌፋንት ይሉታል ዝሆንን መመገብ ዝሆን መመገብ እኮ አይጠግብም ሳር አጀደስተው በኩምቢው ዛፍም ስጠው ጠቅልሎ ሰባብሮ ምክንያት ዝሆንን የመመገብ ነገር የማይጠረቁ ወጪዎች ናቸው የሰርግ ወጪዎች እና ይሄ ሁሉ እያለ ለጥር ነው ኤደንዬ እንዳለችው ለጥር ነው ብሎ አስይዞ ግን ደግሞ ጥር ሲመጣ ባልተገመተ ሁኔታ ለሌላ ሰው አሳልፈ ስሰጥ ምን ያህል ሰርግን እንደሚያበላሸው ግን የኛ ቁብ ይህንን የሚደጋገፍና ችግራችንን መከራችንን አሁን ያነሳ ነው ሰውን ሰው የሚያደርገው ምንድን ነው ብለን እንደው ስንጨዋወት ቁብ ነው ወይ ነጋዴዎች ይላሉ ይህንን እናንተ ሰውን ሰውን ያደረገው ምንድን ነው ትላላችሁ? መሴ ሪዞርት ነው ፕሮግራሙ። በመላው ዓለም በብስራት ኤፍኤም ዩቲዩብ ቻናል ብስራት ኤፍኤም ዩቲዩብ ቻናላችን ነው። ታሜ ለመላው ዓለም እያደረሰ ስልካችሁን ለምታስቀምጡ ልዩ ስጦታ እያቀረበ እንዲህ እናርግስ ጥያቄውን አሁን ልጠይቅና ታዲያ አንድ ጥያቄ አሁን ልጠይቅና
1: ኦኬ
0: በስልክ መስመር ላይ አስገብተን የ2000 ብር ስጦታ ኦሪጂናል ማሊያ ወርደታ ኳስ የተላለፈበትን የአርሰናል ደጋፊ ነው
1: ኦኬ
0: ግን ዩናይትድ እና ሲቲ ስከረፍ 0-0 ይወጣሉ ብሎ ገምቶ ዛሬ 2000 ብር እንዲሁም ደግሞ እርሱ የአርሰናል ደጋፊ ስለሆነ ኦሪጂናል ትንሽ ገዘፍም ያለ ነው ደብል ኤክስኤል ነው ይዞ ሄደው ለማንኛውም እንዲህ አይነት ስጦታዎችን እንሰጣለን ብስራት ኤፍኤም ዩቲዩብ ቻናላችን ነው ላይክ ሼር ሰብስክራይብ ያደረጋችሁ አሳይቶቻችሁን ስልካችሁን ያስቀምጣችሁ ላኩልን ከጥያቄው በፊት ሲናደዱ ምን ያደርጋሉ እንላለን ከዛ በኋላ ደግሞ ስራ ውለው ወደ ቤት ሲመለሱ ከትዳር አጋሩ ምን አይነት አቀባበል ይደረግሎታል ይሄ እኮ በጣም ወሳኝ ነገር ነው ይሁን ስራ ነው የምትውለው አረረም መረረም ከቤት ወጣል ረጅም ርቀት ተጉዟል እንደው ስራውን ተወስቶ ታዲያ effectively ስራውን መስራታችን ትተን ወደ ስራ ሄድንበትን የተጓዝንበትን ትራንስፖርት የተሰለፍንበትን በሌሊት ማልደን በካፊያ ውስጥ ያለፍንበትን ወደ ስራ ብለህ አቴንዳንስ ፈርመ ገብታል አረረም መረረም አነሰም በዛም ነጣም ጠቆረም ትሰራለህ እቤት መለሳለህ
1: ምናልባት እቤት ከመመለስ በፊት መስራሱ ደግሞ ይሄን ሁሉ እኮ አልፈ ሄደ ቢሮ አካባቢ የሚያጋጥምህ ደግሞ አለቃም ይኖራል በውሃ ቀጠነን አውጣን ውረድ ሚል እሱ ሁሉ ተቋቁመን ትመጣው
0: እሱማ ከገባበት በቃ አንተ ሜደህ ለምን መሰለህ ከፍ ዝቅ ባረጋ እይታ ነው ቤተሰብ እንዲያው ልጆችን እኮ የምትስምበትና የምትቆጣው ከቢሮ አዋል ጋርም
1: እያያዛል
0: ምክንያቱም እዚህ ተለክፈን ሄድከው ና ግባ አንተ ብዬ ነው እዚህ ማንም አፉን የሚጠርግብኝ ብለህ አንዴ በስተነው ታስገባል ለምሳሌ እዚህ አሰቃይተዋል እና የዚህ ድባብ ምንድን ነው የሚባለው ባለፈው አንስተን ነበረ ልጅ ማሰሪያው ልጅ ገመዱ ጎጆማ ምን ይላል ዘግቶት ሚሄዱ ጫወታለሁ ምን ይላል ዘግቶ ብትሄድ ጎጆ ልጅ ግን ማሰሪያ ነው ገመድ ነው ለሱ ብዬ ነው እኮ የምሰደበው እሱን አበላለሁ ብዬ እሱ እንዲማር ብዬ ከሰው እንዳያንስብኝ ብዬ ዩኒፎርም እንዲያገኝ ብዬ የምሳ ላንች ቦክስ እኛ እኮ አሁን ጨው ማስቀመጫ ሆኗለን የመሳሳን ይዤ በኒኬል ነበር ላንች ቦክሶች ተደርድረው ነው ሶስት አይነት ነው ጠዋት ስትገባ 4 ሰዓት ላይ እንደገና 6 ምሳ 9 ሰዓት መውጫ እና ደግሞ ሁልጊዜ ፍርፍር ከሆነ ይጻፍባል እኮ ይጻፋል ይሄ እንትን ማስታወሻ ኖትቡክ አላቸው ልጆት ተመሳሳይ ቁርስ
1: ፍርፍር መስል ለትልቅ ሰውም ራስኩ ትንሽ ከባድ ነው እኮ አንዴ ከገባ ሁርክን ያዛርጎት ነው የሚውለው ለልጆች ሲሆን ደግሞ በቃ የአፕታይዘሩን ሁሉ ዘግቶ ሊውል ይችላል እና
0: ዘግቶት ነው ሁሉ ለወላጅ እንደ ማለት ነው ዘግቶ ለምባብ እንትዋ አለበለዚያ ወለ ሁለት እንቁላል ፍርፍር ይሏል ከ20 ብር በላይ አንድ እንቁላል 240 ገብቷል ጎኑ ደግሞ ፕሮቲን ከቬጂ ጋር እና ብሮንኮሊን ልታረግ ነው እንዴ ነው ሞለት ነው እና አበዛን ያሳየው ነው ሶ አሁን እንዳልከው ታዴ
1: በፍርፍር
0: እንዲያውም በድርቆሽ ፍርፍር ዘይቱ ወረዛ
1: ጁላይ
0: ተማለከው አርገ ታዲያ ስራውለው ወደ ቤት ሲመለሱ ከትራራ አጋሮ ምን አይነት አቀባበል ይሄ በጣም ይደረግሎታል የሚለው ትልቅ ጥያቄ ነው ሰዎች ቤታቸውን እንዲወዱ ከሚያደርገው ነገር አንዱ ፍቅሬ ገባ እንደ ያጠራራቸው አሁን ማር ነው ማር
1: ገባ
0: ሊትል ሰው ማለት ነው ማለት ማር ሊባል ብቻ በስሙም ታዴ መስም እዱ ሊባል ይችላል እዱ ትገባለች ገብቷል መጣሽ እንዴት ነሽ ብለ ሚሰጣት አክብሮት ሚሰጥ አክብሮት ምሰጠኝ አክብሮት አላደል ቅፋር ጋር ስማ ደከማ አደል ዛሬ ጅግናነ ካለች በመጀመሪያ ወንድ ልጅ በሴት ከሴት ቃል የሚፈልገው ጅግናነ አንተና አንደኛ ይሄን አንደኛ ቶታል ለተራራ ጫፍ ላይ ወራድ ይሄን ጅግና ተብለ እንዴት ተሰንፋለ ቶታል ተብላ ሴት የላከው ሴት የላከው ይባላል በሱም ባይሆን ግን በፍቅረኛ የኔ ጅግና አንተ እኮ አንደኛ ነህ ብላ ቅፋር ጋር ተከሻን ከዳበሰች ታዴ በድቅድቅ 6 ሰዓት ጨለማ የሞት መዳኒት ይዘህ ተመጣለ
1: እውነት ነው እውነት ነው
0: አሁን ስራው ለስትገባ ይሄን አይነት ትሪትመንት ይሄን አይነት አቀባበል ከትዳራት አማሪ ሴቷም ባሏም በሚስቱ ሲያገኝ በእውነት መፈወስ ነው ደሞ ግሮሰሪ ሄዶ የማምሸት ድሉን ያሳጥሯል
1: ትክክል
0: ለምን እንቅፋት ቤት ይገባል እዚኮ ደስታ አለው
1: እሹር
0: መሰለታ ለምንድን ነው በቤታቸው ትዳር ሀዘን ያላቸው ሰዎች የአርባ ቀን የጥሪ ካርድ ማይደርሳቸው በቤታቸው ተስካር አለ ሀዘን አለ ሁሌ ቅጭቅጭቅ ነው ለቅሶ ነው ገብቷል ሀውልት ለምን ይመርቃሉ በቤታቸው ያለው ለቅሶ የተቀመጠ ነው ገብቷል ግን የሰርግ ጥሪ ካርድ የሚደርሳቸው አይነት ደስተኞች የሆኑ ደግሞ እቤታቸውም ሰርግ ነው እዛም ነው እና ስትገባ ደስታ ከሰጠህ
1: ያ ምንም ጥያቄ የለውም መሰለኝ ህይወትን ከሚገነቡት ጡቦች ብዙ ጡቦች ኖራሉ ህይወት ሊገነቡ የሚችሉት ትልቁ ድርሻን ግን የሚይዘው መሰረቱ ቤት አካባቢ ያለው ስሜት ነው ስራው ለቅድም እንዳልከው ስራ አካባቢ የሚደርሰውን ጫና እንደምትቋቋመዋለህ ቤት መጠ ማረፍ ካልቻልክ ግን በጣም ከባድ ነው የሚሆነው አንዳንድ ሰዎች እኮ ስራ አካባቢ ከባድ ጊዜ አሳልፌ እሄድና ወደ ቤት ልጅን ሳገኛት የሚሰማኝ ስሜት ይላሉ በቃ ሁሉን ነገር የሚረሱበት ነው የሚሆነው ስለዚህ ቤት አካባቢ ያለው ስሜት ነገም ወደዛ ከፍ ዝቅ ወዳልክበት ቢሮ እንድትሄድ ያደርግሃል ቅድም ያልከው ልጅ አለ ትዳር አለ የምትወደው ነገር ይሄን ነገር ማጣት አትፈልግም ስለዚህ ለዚህ ለቤቱ ስትል የምትከፍለው መስዋዕትነት ይኖራል ምናልባት ቤት አካባቢ ግን ያለው ስሜት ጥሩ ካልሆነ ቤት አካባቢ ያለው ነገር የባሰ ከሆነ እንደ ሰዓት የሚፈራ አይነት ቤት ከሆነ ለምንድን ነው ይሄን ያክል ምደክመው ከዛም ሰዓት ከዚህም ሰዓት ስለዚህ ለምን አይቀርም ይላል
0: ደግና ዳቦ ላይና ከታች ተለብልቤ ታችኛው ማረር ላይኛው ማረር ገብቷል የፈካ ነገር አታገኝም ሶ አሁን ይሄ ነገር ወዴት ያመራል አሁን ከመገባ ዝች ግሮሰሪ ቁጭ ብዬ እየተጫወትኩ ይምሽና እንደገባው ድፍት ትላለው ትላለ ባቄላ ሹቅ ይዞራል እሱን ትበላለ ቤት ገብተህ ራት ላለመጠ የት ያመሸበት መባባል ስላለ ራትም አልተሰራም የት ያመጣኸውን ነው እኮ የምትልህ ጸቡ ካለ የት ያመጣኸውን ነው የምሰራው እጄን ልማግድልህ እጄን እንጨት አድርጌ ለአንድደው ካለችህ ነደህ ነው የምታድረው ስለዚህ እዛች ግሮሰሪዋ በየሰፈሩ መንደር መታጠፊያ መግቢያ ላይ ሁልጊዜ እንቅፋት ቤቶች
1: አሉ ያ
0: ሁላችን የምንሰባሰብባት እዛ ይገባል ይጫወታል እለታዊ ወቅታዊ ችግር መፍቻ ናት
1: መፍቻ ነው ያ
0: መፍቻ ናት ይጠጣል ይዝናናል ውሰድ እንደሌለ ሲያቅ ጠጣ ለመጠጣት ደሞ ለመጋበዝ ገንዘቡን አይሰጡህም እንጂ ለመጋበዝ ደሞ ሁሉም ፈቃደኛ ነው ወሰድ ይላል በባዶ ሆድ ገብተህ ደረቅ ድራይጂን ወስደህ ታዴ ጨሰት ገባለ እሷ ከመታቃጥለኝ
1: ድርብድንዝ
0: እሱ ከመያቃጥለኝ ገብቼ ትላለች ኦቨርታይምም ሰርቼ ቢሆን ወይም ደግሞ ተጨማሪ ኮርስ ለመውሰድ ትምህርት የሚወስዱ ሚስቶች እኮ ብዙ ሆኑ ለመሰለ ሲገባ እሱ ገብቶ ነጠላ ጫማውን አድርጎ ሶፋ ላይ ቁጭ ብሎ ሪሞቱን ይዞ መግባቷን እንኳን አይኳይላት
1: ሹር
0: ገብቷል ዝም ብሎ ሪሞት ይቀያይራል 223 ዴስ ቲቪ ላይ ወደ እንግሊዝ ፕሪሚየር ሊግ ቆይ ደግሞ ይልና የስፔን ላ ሊጋ እንዲህ ሲያደርግ አይ ፍቅሬ መጣሁ እኮ አያት በፓንትና በጡስ ማሳጅ ልትገባት ይችላልች አያት ፍቅሬ አንተ እንዲህ ለብሼኮ ምን አሉኝ መሰለ ሰውነትሽ በዚህ ቀሚስ ሲያምር አሉኝ ካለችው ግን አይኑ
1: በለጠ ያ መስይ በተለይ ከዚህ ወደ ቤት ላለመግባት ከመደረጉ ጥረቶች መካከል አብዛኞቹ ወንዶች ሲጠጡ ከተመለከቱናቸው እኮ ብቻውን የሚጠጣ የለም እኮ እና አንዳንዴ በከፍተኛ ሁኔታ ለዚህ ለአልኮል ሱስ የተጋለጡ ሰዎችን ህክምና

0: ጥለው ያሽታ
1: የአሜሪካ
0: ፖሊስ የጥያቄና መልስ ስርዓት ውስጥ ቁጭ ብሎ ምንድነው ይሄ ያለው?
1: ያ
0: በሰደፍ ተመትቼ ነው
1: እንዴት እንደመጣለት ራሱ ምክንያቱም እነሱ ያሁን ትራውማ አለበት ፊዚካሊ አሳል ተደርጓል ጥቃት ደርሶበታል አይነት ነው በቃ እነሱ ሳቤ
0: በፖሊስ ሰደፍ ተመትቼ ነው ካልካ ምን ያህል ጥቃት ውስጥ እንዳለፍክ ምን ያህል ሰፈር አድርገህ እዛ እንደገባ ነው እሱ በመጀመሪያ BMW እና Mercedes ያቀያየር ሲነዳ የነበረ ነው ኑሮና ብላቱ
1: ያ
0: ተጣመረለትና ወዲያው ፖሊሱ ሌሎቹን በሙሉ ቀዳደደና ምንም አይነት ጥያቄ ሳይረት ተቀበለው በቃ ፖሊሱ ተቀበለው ማለት ጸደቀለት ማለት ሙሉ ጌታ ከበደ
1: ኦኬ
0: ነፍሱን ይማረው ይግ የሚወደድ ታላቅ ኢትዮጵያዊ የገርሞ የቅዱስ ጊዮርጊስ እንድ የኢትዮጵያ ብሔራዊ ቡድን ተጫዋች ነው ሁሉም በወቅቱ እነ ወልደየስ እነ ሚሊያን እነ ዮናስ በቡና ገብሬ ሙሌ በጊዮርጊስ እንዲሆነው በመቻል ደግሞ እነ አዲስ እነ በሀብቱ በቃ የሌለ አይነት ስግል አልነበረምና ሙሌ የተከበደን ምን እንዳለው ታቃለ ፖሊሱ አሳየ አወጣና ሙሌ ራሱ እኮ በስድስት ወር ነው የተሰጠው
1: ኦኬ
0: ስድስት ዓመት ሚኒማም ነው ሪኳየርመንቱ እንዴ ቶሎ ሄዳ ታገኝም 3 አመት ለጥያቄ የምትጠራው
1: የሙሌ ሽታ አይደለም
0: የሱ ሽታ አይደለም ምን አለ መሰለ በጋዜጣ ይዞ ጋዜጣዎች አሉ መጽሔቶች አሉ ሽልማቶች አሉ አቀረበ እኔ ማለት የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ እዩ በመካከለኛው ምስራቅ አንገቱ ላይ ሜዳሊያ ሲያጠልቅ ከፕሬዝዳንቱ መንግስቱ ኃይለ ማርያም እጅ በወቅቱ ሲያደርግ ጋዜጣዋል እሱን ይዞታል አየህ ከዚህ ሲሄድ ይሄ ማን ነው ፋሺስት ነው አለው ይሄ ፋሺስት አይደለ
1: ፕሬዝዳንት መንግስቱ ያ
0: እናንተ ናችሁ ፋሺስት የምትሉት የኛ ጀግና መሪ ነው አለው
1: ኦኬ
0: ሲ
1: ያ
0: ሲ
1: ያ
0: አሁን ምን ደስ እንዳለው ታውቃለህ ላሳይለም ብሎ አልተለመጠመጠም
1: በጣም
0: እናንተ ናችሁ እንዲህ የምትጠሩት ይሄ ጀግና ኢትዮጵያ ፕሬዝዳንት ናችሁ አለው ዲያውን እየሰጠው
1: በጣም ይገርም
0: አንዳንድ ኬዞች
1: አቋም ያ
0: አቋም ስታንዱ ፊርም የሆነ ስታንድ አንተ በምትጠራው አይነት የሚጠራ ሰው አይደለም አይነት ይሄ ጀግና ነው
1: እውነተኛነቱንም እኮ ያሳየከው ነው ምክንያቱም እዛ ላይ ስትሆን ሟሽታል ማስመሰል አሁን እንደዚህ አርጎ እንዲህ አርጎ የሚሉ ናቸው አብዛኞቹ ሊሆን የሚችለው ሌላም ሰው ቢጠየቅ ይሄ ሰው ግን የልቡን ነው የተናገረው ስለዚህ ይሄ ሰው መቼም ሊዋሻ አይችልም ነው
0: ታዲያ ይሄ ፖሊስ መርማሪ አሁን ያልካቸውን የማስመሰል ድራማ የሚጠይቁ ከአፍጋኒስታን ከፓኪስታን ከማሌዥያ ኳላላምፑር የተሰደማት ሚሊየን ሰዎች ሲጠይቅ ያለፈው ነው ይሄኛው ግን ሙልጌታ ከበደ ነው የተጠየቀው እኔ እዛ አሜሪካ ኢንተርቪው ረጅም ኢንተርቪው ነበረኝ ከሱ ጋር ያን ጊዜና በዛ ሰዓት ነው ያጫወተኝ እንዴት ሰዎች ብዙ ጊዜ ይፈጃል አንተ በውቅናህ ነው ወይ ነው የኔ ጥያቄ ይሄ ኢትዮጵያ ብሔራዊ ቡድን መጫወትህ ለውቅና አብቅቶ እዛ ኢትዮጵያ ቡድን ተጫወት አንድ ነው ካፖ ስለዚህ እንደሱ አይደለም ይኸውልህ እንዲህ አለኝ እና በጣም እንትን አልኩኝ ለእናንተ ነው አየህ ፕሬዚዳንቱ ያን ጊዜ ለነ ገብረ መድን ለነ ሙልጌታ ለነ ዳኛቸው ከክልል ከተሞች ዳኛው አሁን ከድሬዳዋ ነው የመጣው ሙልጌታ ከደሴ ነው የመጣው ገብረ መድን ከባህር ዳር ነው የመጣው ቤት የለንም የት እንሂድ ብለው ቦታ ሰጥቷቸው ቤት ሰርቷል እንዲህ የተደረገልን ጀግኖች ብሎ ያወደሰንን መሪ ፋሺስት ሲለው መስማት አልቻልኩኝ እና ኖ ልክ አይደለህም ይሄ ፋሺስት አይደለም እናንተ ናችሁ ፋሺስት የምትሉት ብዬ እንዲህ ብዬ ተጋፈጥኩት አለ
1: ኦኬ
0: አየህ ቅድም ያልከው ታዲያ ስንቱ እያስመሰለ ነው በዛ ውስጥ ሲያልፍ የነበረው ለማግኘት ብሎ ጠግቦም አልበላሁም ይላል በርዶትም ውይ ሙቀት ነው የሚያልበኝ ይለዋል ያውቃል እኮ ፊትን አይቶ እኮ ነው የሚረዳው አንተ ገልብጦ ነው ጥያቄውን አንተ ተዘጋጅተህ የምትሄደው ሌላ ነው አይደል ቆይ ብቻ ሆኖ ወደዛ ወደ ሌላው ሊሄድ ሶስተኛው ሲሄድ እና ሙልጌታ ከበደን ባጭር ጊዜ ያገኘ ሰዎች በእንዲህ አይነት ሁኔታ ታማኝነትን እምነትን ጽናትን በኪነን ያነሳ ነው እየበላህ መራብ
1: መራብ ያ
0: መወደድ እኮ ነው እሱ እኮ ኢትዮጵያ ውስጥ የሚርበው እዛ የተሻሉ ምግቦች እኮ አለ፣ ራቡ ግን እዚህ ነው ያለው። ትንሽ በልቶ የሚጠግበው እዚህ ነው። በፍቅር ነው፣ ቤቱን ስለሚያከብር ነው።

0: አኛም ሰርተን ስንገባ የትዳር አጣማሪዎቻችን የሚሰጡን ፍቅር ወይ ያኖረናል ወይ ያርቀናል።
1: ያ መሲ ብልቶ መራብ ስትል ግን አንድ በጣም ሁሌ መነሳት ያለበት ነገር ሰው ስጋ ብቻ እንዳልሆነ ማሳያ ነው። ምርበን ምን በለው ወንግ ብቻ ሳይሆን ሰው መንፈስ ነው ምርበው ሌላም ነገር እንዳለ። አንዳንዴ ኮንዶም ይባላል ሲመግቡት የከሳና ሲመክሩት ያልሰማ እንደ የተመገበ የሚከሳሰዋል የተመገበ ምንድነው ያለበት የሚያስብልና ናፍቆትን የሚያህል የሰውን ያህል መራብ መስል ነገር የለም። ለዛ ነው ምንም ጮማ ቢቆረጥም የሚባል በፍቅር የሚበላ ሽሮ ይበልጥ ሰላም ይሰጣል ይበልጥ አንተ ላይ ወዝ ያመጣል። እና ሰው የሚራባው እንዳልከው ምግብ ብቻ አይደለም መንፈስም ይራባል። መንፈስ ደግሞ ትልቁን ቦታ ሰው መንፈሱ ከተራበ ምን አለው?
0: አውቃለሁ በእናትሽ በአባትሽ ቤት ጮማ ይቀርብልሻል።
1: ያ
0: አትፍሪ እኔ ጋ ምን ይቀርብልሽ?
1: ልብ ይቀርብልሻል
0: ልብ ይቀርብልሻል።
1: ያ
0: ጮማ ሊያቀርብ አይችልም።
1: ሹር
0: ወይ ሽሮ
1: ያ
0: ወይ ልብ ነው የሚያቀርበው።
1: ያ
0: አብራችሁን ስላላችሁ ከልብ እናመሰግናለን። እናንተ ስራው ለወደ ቤት ሲመለሱ ከትዳር አጋሮ ምን አይነት አቀባበል ይደረግልዎታል እናነሳለን። ባልደረባችን ስሞን ደረጀ ለትምህርት ከሄደበት ሀገር ደግሞ ሲማዬ እንዲህ አለ፣ ቅጥር ነፍሰ ገዳይ ለጓደኛው የገዛው ኢትዮጵያዊ ታሪክ ምንና ምንድን ነው ብሎ ሊያደርሰን ሲማም መስመር ላይ ቀላቀላቸዋለሁ ብሎናል። ዛሬ ቀኑ የጁሊየት የልደት ቀን ነው። ቬሮና ሮሚዮና ጁሊየት ወደ በኋላ እንመለስበታለን። በሱ ዙሪያ ላይ ሮሚዮና ጁሊየት አሁን ጥያቄ ጠይቀን እንለፍ። አጭር የጽሁፍ መልእክት ኤደኔ ወደ እናንተ ታደርሳለች። መልእክቶቹን ሰብስባ ብስራት ኤፍኤም ዩቲዩብ ቻናል ነው። ታምዬ በቀጥታ ከስጦታ ጋር ይጠብቃቸዋል። እንዲህ አለን ጥያቄውን አሁን እናቀርባለን። በነገራችን ላይ ከመጪው ሳምንት ጀምሮ ሰኞ ምሳሌ አነጋገር ጥያቄያችን ሮብ እናርገው፣ ሰኞ የስፖርት ጥያቄ እናርገው ብለናል። ሰኞ ለምን መሰለ? ቅዳሜ እሁድ ስፖርቱ በብዛት ነው ያለው። ሰኞ ብንጠይቅ ከዛ ውስጥ አውጥተን ሮብ ደግሞ ምሳሌ አነጋገሮችን ብናነሳ ብለናል። የእንግሊዝ ካራባው ካፕ ጥያቄ የእንግሊዝ ካራባው ካፕ በትላንትናው ዕለት ተካሂዷል። እውነት ነው? ለመሆኑ ካራባው ምንድን ነው? ቃሉ ካራባው ምንድን ነው? ምንጩ ከየት ነው? ካራባው ምንድን ነው? ይሄ በቀጥታ ስጦታ የሚያሸልመን ጥያቄ ነው። በስልክ መስመር ላይ እናስገብ። አደራችሁን በዩቲዩብ ቻናል ብስራት ኤፍኤም ስትልኩ ላይክ፣ ሼር፣ ሰብስክራይብ ስትልኩ ግን ስልክ አስቀምጡልን። አሁን እኮ ችግሩ መልሱን ያገኙትና
1: ለማን
0: ምን ይላል ታዴ 1890 ምናምን የሚል ዩቲዩብ ከዛ በኋላ ብትል ምን ብትል ኢንቦክስ አድርጉ የለውም። ስለዚህ ከስልኩ ጋር ቢሆን ጥሩ ነው። አሁን በቀጥታ ወደ ፕሮግራማችን ስናመራ ሰውን ሰው የሚያደርገው ምንድን ነው ብለን እንጠይቃለን። ቅድም አንስተናል፣ ነጋዴዎች ቢሆኑ ይህን ጥያቄ ሰውን ሰው የሚያደርገው እቁብ ነው ይላሉ። እናንተ ሰውን ሰው የሚያደርገው ምንድን ነው? መማር ነው? ሰውን ሰው የሚያደርገው ጠንክሮ መስራት ነው? ፍቅር ነው? ጤና ነው? ሰውን ሰው የሚያደርገው ምንድን ነው ብላ ኤደን ሽመልስ ለመሴ ሪዞርት ቤተሰቦች ፕሮግራሟን ልታቀርብ መስመሩን እየተጠባበቀች ትገኛለች። ኤደን እንዲህ አለች፣ ሰውን ሰው የሚያደርገው ምንድን ነው? ኤደን ሽመልስ ትቀጥላለች።
2: አመሰግናለሁ ፍቅር ሚኒስተር። ሰውን ሰው ያደረገው ምንድን ነው ስንል መሲ፣ አንተም እንዳልከው መማር ሰውን ሰው ያደርገዋል ይባላል። ሌላው ደግሞ ቅድም ካነሳ ነው ከቁብ ውጪ ስራ ነው ሰውን ሰው የሚያደርገው። እና ታዲያ ዛሬ ጉዳያችንም የምናነሳው ታሪክ ከስራ ጋር ይያያዛል። እና ሳይሰሩ መክበር እውነት ይቻላል ወይ የሚለውንም የምናነሳበት ታሪክ ነው። ብዙ ጊዜ እንግዲህ ያው ሰዎች ካልሰሩ ቤት ቁጭ ካልክ እንግዲህ ማንም አያከብርህም። አንዳንዴ ወጥቶ መስራት ራስን መቻል ከራስም አልፎ ደግሞ ለቤተሰብ፣ ለልጆችክ፣ ለእናት፣ ለአባት ራሱ ማድረግ መቻል ትልቅ ክብርንም ይሰጣል።
0: ደግሞ ኤደንዬ ይሄ አሁን ቁጭ ብለሽ በፓራሹት የሚመጡ ገንዘቦች ቢኖሩ አንዳንድ ጊዜ ያሉ በሆነ አጋጣሚ ወፍ ዘራሽ ሆኖ ተነርቶ በንፋስ ግፊት ይመጣል። ግን እነኚህ እኮ ደስታ አይሰጡ። እነኚህ እኮ እንድትታበይ አለ አይደለም? በጥበብ ገዘቡን እንዳትጠቀሚበት ጭራሽ ራስሽን ለጉዳት እንድዳርጊበት ኦፍ ኮርስ አልፎ አልፎ በዚህ ግፊት የመጣውን ገንዘብ ተጠቅመው ብዙ ፕሮጀክቶች ይቀርጻው ሰው የሚሆኑ አሉ። በዚህ ግፊት የመጡ ደግሞ ለምሳሌ ከትዳር ፍቺ ከመገኝ ገንዘብ ቁጭ ብሎ ባሉበት በትዳር ፍቺ ባንድ ለሊት ቢሊየነር ይሆናሉ። በቤተሰብ የወላጅ ውርስ ከሞት ጋር በተያዘ ምክንያቱም ወላጅ ስኳር በሽታና ደም ግፊት ብቻ አይደለም የሚያወርሰሽ፣ ገንዘብም እኮ ንብረትም እኮ ይወረሳል። ንብረት ሲወረስ ቁጭ ባልሽበት አንድ ቀን ማልደሽ 12 ሰዓት የወፎች ጫጫታን ወተሽ ሳታይ ይህ ሁሉ ገንዘብ አንድ ላይ ይከመራል። ሄሊኮፕተር ገዝቼ ልርጮት ያለሽ አመጣጡን ስላላየ ነው አወጣጡ ይጠፋናል። እና ግን ደግሞ ገንዘብ ብንታደለው ሰርተን ብናገኘው ትንሿን ብትሆን ረዴት ሚኖራት ሰርተን ስናገኝ ደግሞ የሰው ልጅ ሰውነቱ ከስራ ጋር መላመድም አለበት። እና ይሄ ቁጭ ብሎ ባቋራጭ የመክበር ደየመንዴ ፋዘር ይላሉ ስኳር ይዟቸው ወደ ግድግዳ ዞረው ረጅም ተኙ። አንተ እየተራፈ ያ አልደየምኩም አሉ። ለምን መሰለህ አንዴ ይውለታዲ እኔ እንደውም አልኳቸው አቦይ ለምን አስለምዱት ስራና አብረው ገንዘብ እሱ እኮ ስራ አይደለም መልመድ የፈለገው እኔ ያልፈ ገንዘቡን መውረስ ነው የሚፈልግ። እሺ አንዳንድ ልጅ የሳቸውን ማለፍና እንደውስቲ አባቲ ይቆሙልኝ ክብሬ ሞገሴ ይሁንልኝ እንትኗ ላይ በሯ ላይ ቁጭ ብሎ አለሁ ይበለኝ ሊየው አይፈልም። ደየመ ግድግዳ ስለዞርክ እኮ ሁለት ራስ እኮ እንዳላየ አርጎ ጫን ብሎ ሊሄድ ይችላል።
1: ምንም ገንዘብ ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል አባት የሚባል
0: አባት ቁራት
1: እውነት ነው አለ እንደዛ።
2: አባት እኮ አሁን ላይ ኢዚ መኒ የሚባል ነገር ተለመደ በተለይ ወጣቱ እና ኢዚ መኒ ሲለመደ ምንድነው እንዴት እንደምታወጣው አጣቅምና ገንዘቡን ቁጭ ብለክ የምታገኝበት መንገድ ነው የሚፈልገው። ከሰውም ተቀበልክ ከአባትም ሆነ ከእናትም ሆነ ከህቶችም ሊሆን ይችላል። አንዳንዱ እኮ አሁን ላይ እኮ ተቀምጦ ሚስት ወተሽ እስኪ ስሪና ምጭ የሚልም እኮ የበዛበት ጊዜ አለ። ሚስትም እንደዛው ከእሱ ብቻ እየተቀበለች ነው። እንደዛ ሲሆን ደግሞ የሚወጣው ወጪ አይታወቅም። ወይ ደግሞ ለቤቴ ላድርግ እስኪ ይህን ቤት ላሟል አይደለም፣ በምን ልዝናና፣ በምን ላጥፋው፣ ከጓደኞቼ ጋር እንዴት ላድርገው ነው የሚሉት። እና ከወላጆችም ውርስ ደግሞ መጠበቅ ደግሞ አሁን ላይ በቃ በጣም ከባድ የሆነው ነገር ይመስለኛል።
0: ደግሞ የደን አሁን እኮ ያልሽው በጣም ከባድ አባባል ነው። እስኪ ሂጂና ስሪ ለወንድ ልጅ ምን አይነት ክብረ ነክ ነው? ምንድን ነው ጥፍሮ ፔዲኪር ሜኒኪር ሊገባል? እስኪ በመጠረ ምንድን ነው አላማው? እሷን ሲልካት ወተሽ ስሪ ሲላት እኛ የምናውቀው ቢቻል እሷ የቤቱን እሱ የውጭውን፣ ካልሆነ ደግሞ እኩል መረዳዳት ትከሻ ለብቻም ሰርተ ለሁለትም ሰርተ ጠብ በማይባልበት የዓለም ኢኮኖሚ ለብቻዋ እሷን አሰርተህ አንተ ቁጭ ብለህ ሰባት ሰዓት ላይ ወቅቴ ሐራራ ነው ብሎ የሰጠችውን ይዞ ሄዶ ገብቷል። ቡላ ገንፍቶ በልቶ ሊወጣ እሷ 12 ሰዓት ላይ ሁለት አይነት ቱታ እግር አድርጋ ይወጣች እሱ ይሄ የሞራል ዝቅጠት
1: ነው። ያ መሲ አንስተዋል። በእኛ ባህልም እኮ በተለይ ልጃችሁን ለልጃችን ተብሎ ሽማግሌ ሲላክ ራሱ የመጀመሪያው ጥያቄ ምን አለው፣ ምን ሊያደርግላት ይችላል፣ እንዴት ያስተዳድራታል ነው። ወንድ አሁን ምን አለው ምን አላት የሚለው ነገር የኖረው ያለው ሀብትን ለመገምገም ብቻ ሳይሆን ይሄ ጥያቄ የሚነሳው የእሱንም ስብዕና ለማሳየት ያክል ነው። ያስተዳድራታል ወይ ነው ያስተዳድራል ወይ ነው። ስለዚህ ያቺ ልጅ ከእናትና ከአባቷ ቤት ስትወጣ እንደውም እኮ የሄደች የምትሄደው ልክ በአባቷ ደረጃ ትሬት ለመድረግ ነው የምትሄደው። አሁን ቀደም መስሴ እንዳነሳው ምናልባት አሁን ትንሽ ዓለም እየተለወጠ ነው። ወድነቱም ከባድ የሆነ ከመብትም ጋር ታይዞ ደግሞ ሴቶችም ወጡ የመስራት መብትም ስላላቸው ተወጣለህ። ስለዚህ ከሞላ ጎደል እንደው መሆን ያለበት የኩልነቱ ነው መሆን ያለበት። በጋራ ኑሮን የማሸነፍ ነገር ነው ያለው። ወንድ ግን በተቀመጠማት በየትኛውም ዓለም ይሰራ አይደለም። ምናልባት ከጤና ችግር ጋር ታይዞ ምናልባት ሌሎች ችግሮች ሲኖሩበት ሚስት ልታስተዳድረው ትችላለች። ምንም ጥያቄ የለው። ወጣ ልትሰራ ትችላለች። አልኮ አንዳንድ ለቤታቸው በጣም ማች ነበር ወንዶች በአንዳንድ አደጋዎች ምክንያት በአንዳንድ ህመሞች ምክንያት ቤት ሊውሉ የሚችሉበት ሁኔታ አለ። ወይ ደግሞ አንዳንዴ ይሄ በተለይ በውጩ ዓለም ከስራ ማባረር በጣም የተለመደ ነው። ያ የሆነ ነገር ሲያጋጥም መብት ነው ይመስለው ከስራ የማባረር ነገርና
0: አርሰናል አሁን ሰራተኛ ሊቀንስ ነው። በውጤቴ በጥሩ ደረጃ ላይ ነው ሀብቱ ከፍ እያለለት ነው ግን ሰራተኛ ይቀንሳል። ማንቸስተር ዩናይትድ 400 ሰራተኛ ታዲያ ያ ደረቅ ዳቦና ሾርባ ብቻ የሚጠጡ ሰራተኞችን አውጥቶታላቸው።
1: ትክክል። አሁን በእንደዚህ አይነት ሁኔታ ውስጥ ይሰራ የነበረ ባለ እንደዚህ አይነት ነገር ሲያጋጥመው ስራ እስኪያገኝ ድረስ እሱ ደጅ እየጠና ሊሆን ይችላል። በዚህ ጊዜም የስልት ታስተዳድር ትችላለች። እንዲህ አይነት ነገሮች አሉ። አለበለዚያ ግን ምንም ነገር ሳይኖርበት እግሩን ሰቅሎ ሚስት ሰርታ ትምጣ ማለት እንዳልከው መሴ በጣም ነውረኛ ተግባር ነው ሊሆን የሚችለው። ምክንያቱም አንዳንዴ ከምን ጋር እናያይዘዋለን መሰለ መሴ፣ በእኛ ባህልን ብንመለከተው ሴቶች እኮ እንደ ወጠው ይሰራሉ የቤቱን ስራ አይቀርላቸውም። አሁን ወንድ ከሆንክ ብዙ ቤት ላይ ደግሞ የማታግዘው ነገር ሊኖር ይችላል። እሷ ውጭ ሰርታ መጣ እንደገና ሽሮና በርበሬ እንዴት ሆነ? ሰራተኛ ጋር ንትርክ አለ። እየተፈጠረ ያለው ነገር ምን ማህበራዊ ህይወት አለ። የልጆች ቁርስ ቅድም እንዳነሳ ነው ይቋጠራል። ትምህርት ቤት የሚዘጋጅ ነገር አለ። ይህም ሁሉ የምታደርገው ምንድን ነው? ሰልፍ ላይ ወገቧ ሲንቀጠቀጥ ውሎ ነው ወደ ስራ ለመሄድ። ስትመለስም ተንቀጥቅጣ ትራንስፖርት አግኝታ ነው እንደገና ወደ ቤት መጣ። ስለዚህ ከአካልም አንጻር ስንመለከተው ብዙ ጫናዎችን መሸከም የሚችለው ወንድ ነው በተፈጥሮ ራሱ። ጅማቶቻችን እኮ በጥፍ ነው ይበልጡት አይደለም። ሶ ወንድ እንደዚህ አይነት ጫናዎችን መቀመጥ እንዲህ አይነት ነገሮች ታነሳለህና መሴ፣ ስራ በተለይ ሲነሳ ከስነልቦና አንጻርም አንድ የሚነገር ነገር አለው። ዝም ብለን ራሳችን እንኳን እንመለከተው። አንዳንዴ ረዘም ያለ ረፍት እንኳን ወስደን ቤት ስንውል እኮ አይመሽም እኮ የት ይጅል አሳልፎ ነው እና ሰዎች የሆነ ችግር ሲያጋጥማቸው እንደውም አንዳንዴ እንደ ቴራፒ ይቆጠራል። ስራ ስራ ነው በቃ
0: ስራ ነው እንጂ ስራ ነው ሰውን ቅድም ሄደን ስትለው ነበረ። ሰውን ሰው የሚያደርገው ስራ ነው። ያለ ስራ ሊገኝ ይችላል ብለናል በተለያየ ኒያ እንደውም በውርስ ወይም ደግሞ በፍቺ ወይም ደግሞ በማታውቀው ሁኔታ አንድ የሆነ ገንዘብ እጅ ላይ ሊደርስና የህይወት አቅጣጫ መስመርህን ሊለውጥ ይችላል። ግን ከትልቁ አጥኝም ሊያላትም ይችላል። አመጣጡን ያላወቅከው ገንዘብ ነው። አወጣጡ ሱሰኛ ያደርግሃል፣ ጨፋሪ ያደርግሃል፣ በመጨረሻ በበሽታ ማቆ ህይወትም እንዲጠፋ ሊያደርግ ይችላል። ሰርቶ የሚገኝ ገንዘብ ታዲያው መጨረሻ ላይ ብሏል፣ ስራ በራሱ ቴራፒ ነው። የሰው ልጅ ያለ ስራ እድሜውም አጭር ነው የሚመስለኝ። ይሄ ቁጭ ብሎ ሪሞት ይዞ መገላበጥ፣
1: ለዛ ነው ጥሮታ የወጡ ሰዎች ራሱ ስራ በደንብ ፈልገው ቶሎ የሚገቡት። ጥሮታ ከወጡ በኋላ ቤት ሲቀመጡ በመንፈስም በአካልም ነው በቃ እየተዳከምክ ትመጣው። ስለዚህ በቀጥታ አሁን ስራ ያላቸውን ሰዎች ስትመለከታቸው ጠዋት ከእንቅልፍ ጠዋት የሚነሱ ሰዎች ደግሞ በጣም ጠንካራ ናቸው። ጠዋት ከእንቅልፉ ይነሳል፣ ይደባብሳል። ራስን ከመጠበቅ የራስ መተማመን ከመጨመር አንጻር እንኳ ስትመለከተው ስራን የሚያህል ነገር የለም።
0: ምንም ተአምር፣ በምንም ተአምር።
2: ወደ ታሪካችን እንሂድና
0: ታሪኩን ነው እያዳበርን ያለ ነው።
2: ሰውን ሰው ያደረገው ምንድን ነው? ሳይሰሩ መክበርስ ይቻላል ወይ ይላል እንግዲህ ዛሬው ታሪካችን። በሸገር ከተማ አስተዳደር መልካኖኖ ክፍለ ከተማ መልካ ገፈርሳ ወረዳ ነዋሪ የሆነው ሴፈዲን ኑረዲን እንግዲህ በአካባቢው የሚታወቅ መርካቶ አካባቢ ትልቅ የንግድ እንቅስቃሴ ያለው እንዲሁም ደግሞ በሰላሳዎቹ አካባቢ የሚገመት ወጣት ነው። እንደ መልካኖኖ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ብርሃኔ ሁንዴሳ እንደገለጹልን ከሆነ ሴፈዲን ኑረዲን በመርካቶ አካባቢ ከቤተሰቦቹ ጋር ትልቅ የንግድ ድርጅቶችን የሚያንቀሳቅስና ቀን በቀን በመርካቶ የገበያ አዳራሽም የዕለት የግብይት ስራውን ሰርቶ የዕለት የገበያ ሂሳቡን ደምሮ ቀንሶ አባስቶ አካፍሎ እንግዲህ ትክክለኛ የዕለት ሂሳቡን ጨርሶ እንግዲህ ምሽት ላይ ወደ መልካ ገፈርሳ አልበርት መስጊድ አካባቢ ወዳለው መኖሪያ ቤቱ ይገባል ማለት ነው። መልካኑ ነው መርካቶ እየተመላለሰ ነው ስራውን የሚሰራው ማለት ነው። ታዲያ ይህ የሰይፈዲን ኑሮ የለተለት የስራ እንቅስቃሴ ነው የሚሉት ኢንስፔክተሩ፣ በዚህ የንግድ ስራውም ከቤተሰቡ ጋር ትልቅ ቢዝነስ እንቅስቃሴ ውስጥ ይገባል። የሰይፈዲን ኑረዲንን ትልቅ የቢዝነስ እንቅስቃሴ ደግሞ በደንብ ጠልቀው የሚከታተሉና የሚያቁ የቅርብ ዘመዶች መካከል ደግሞ ሌሎች አባሩ የሚያገዙት ሰዎችን በማዘጋጀት የሰይፈዲን ኑረዲን የቢዝነስ እንቅስቃሴ ምን ያህል እንደሆነ በቅርበት በማወቅ አንድ ድርጊትና እቅድ እንዲሁም ደግሞ ፕሮግራም ይነድፋሉ። እነዚህ ሰዎችም አንደኛ ነጻነት ኃይለ ማርያም፣ ሁለተኛ ለዝና ኃይለ ማርያም፣ አበበ ኃይለ ማርያም ማናሰብ አበበ የተባሉ የአንድ ቤተሰብ አባላት ሲሆኑ ሌሎቹ ደግሞ ታጠቃ ለማየሁ፣ ምስጋና ያዛቸውና በላቸው አላምረው የተባሉ ሌሎች ሶስት ሰዎች ጋር በመሆን ነው እንግዲህ የተደራጁት። ታዲያ ሰኔ 16 ቀን 2017 ዓ.ም ተመረተ ያቀዱትን እቅድ ተግባራዊ ለማድረግ ምሽት 2 ሰዓት ከ45 ላይ አልበርት መስጊድ የተባለ ቦታ ይገናኛሉ ማለት ነው። በዚህ መሰረትም በአበበ ኃይለ ማርያም መሪነት በሰባተኛ ተከሳሽ በላቸው አላምረው፣ አምስተኛ ተከሳሽ ምስጋና ያዛቸው፣ አራተኛ ተከሳሽ ጣጠቃ ለማየው ሁለት ተሽከርካሪዎችን ያዘጋጃሉ። እንዲሁም ደግሞ የጸጥታ አካላት አልባሳትን ይለብሳሉ ማለት ነው። እነዚህ ግለሰቦች ሰይፈዲን ኑረዲንም ከተሽከርካሪ ሲወርድ ናት ፈልጋለህ ይሉታል። ታዲያ እናት ፈልጋለ በማለት ይወስዱትና ወደ አዘጋጁት ተሽከርካሪ ውስጥ ያስገቡታል። ከዛም የገታ ተግባር ፈጽመው ወደ አዲስ አበባ ከተማ ይዘውት ይሰወራሉ፣ መልሶ ያመጡታል ወደ ኋላ ማለት ነው። ታዲያ እነዚህ ተከሳሾችም በሁለት ተሽከርካሪ ገታውን ከፈጸሙ በኋላ ለ8 ቀናት አዲስ አበባ ያዘጋጁት ቤት ውስጥ ይደብቁታል ይህንን ግለሰብ። በዚህ 8 ቀናት ውስጥም የሰይፈዲን ኑረዲን ቤተሰቦች ወዲያ ያያሉ ሲያፈላልጉ ይያለ ምሽት ላይ በራሱ በሰይፈዲን ስልክ ወደ ወላጆቹ ይደውሉና ሰይፈዲን ደና ነው አሁን እሱን ለማስለቀቅ የ7 ሚሊዮን ብር እንድስልኩ እና የባንክ አካውንት ደግሞ ይላክላቸዋል ብለው ትዛዝ ይሰጧቸውና መልስም ሳይጠብቁ ይዘጋሉ ማለት ነው ስልኩን። የሰይፈዲን ኑረዲን ቤተሰቦችም የተባለውን ያህል ብር እንደሌላቸውና በድርድር ተደራድረው 3 ሚሊዮን ብር በአንደኛ ተከሳሽ ነጻነት ኃይለ ማርያም ስም እንዲገባ ይደረጋል ከቆይታ በኋላ ማለት ነው። አንደኛ ተከሳሽ ነጻነት አበበ የተባለችውም በ3 ባንኮች የተከፈተ አካውንት ለ6ቱም ግብረአበሮቿ 3 ሚሊዮን ብሩን በማከፋፈል ሰይፈዲን ኑረዲንን ከታገተበት ቦታ እንዲለቀቅ ይደረግና ከቤተሰቡ ጋር ይቀላቀላል ማለት ነው።
0: ዘኩት ኒውስ በአረረም መረረም አካሄዱ እንኳን ሌሎች ነገሮችን ህግን ተከተላል ተከተለ የሚለው ብትይስ በህይወት ለቤተሰቡ በቅቷል።
2: ከ7 ሚሊዮን ጠይቀው 3 ሚሊዮን ብር ነው የተከፈለው።
0: ዋናው ደግሞ ሰይፈዲን ለቤተሰቦቹ በህይወት ቀርቧል።
2: ታዲያ ሰይፈዲን ኑረዲን ከገታ እንደተለቀቀ ወዲያውኑ የተፈጸመበትን የወንጀል ድርጊት ለፖሊስ በማመልከቱ የመልካኖኖ ክፍለ ከተማ ፖሊስ መምሪያም በቀጥታ የተላከውን ብር አካውንት ቁጥር ከባንክ ቤት በማጣራት ክትትል ሲያደርግ እንግዲህ በነጻነት አበበ ስም በተከፈተ አካውንት በመሆኑ ክትትሉን በርትቶና ተጠናክሮ አንደኛ ተከሳሽ ነጻነት አበበ በቁጥጥር ስር ልትውል እንደቻለች ነው የሚገለጸው። የአንደኛ ተከሳሽ የነጻነት አበበ በቁጥጥር ስር መዋል ጋር ተያይዞ ግን የወንጀል ድርጊት ጠንሳሽና አቀነባባሪ የነበረው አበበ ኃይለ ማርያም ጨምሮ ከሁለተኛ እስከ አራተኛ ያሉ ተከሳሾች በአንድ ሳምንት ውስጥ በቁጥጥር ስር ሲውሉ፣ አምስተኛና ስድስተኛ እንዲሁም ደግሞ 7ኛ ተከሳሾች ደግሞ በቁጥጥር ስር ለመዋል ከአንድ ወራት ክትትል በኋላ በተደረገ ሰፊ ጥረት በአዲስ አበባ ከተማ በቁጥጥር ስር ይውላሉ። ፖሊስም ይህን የተቀናጀ የተጠናከረ ክትትል ስራ በስፋት በመመርመር የምርመራ መዝገቡን በተለያዩ ማስረጃዎች በማጠናከር የምርመራ መዝገቡን ለአቃቢ ሕግ ይልካል ማለት ነው። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ ወንብድና በወንጀል የተገኘ ገንዘብን ህጋዊ አድርገው በመጠቀም ወንጀል ክስ ይከፍታል። አቃቢ ሕግም የተከፈተውን የወንጀል ክስ የተመለከተው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ነሐሴ ላይ በዋለው ችሎት እንግዲህ ተከሳሾቹ የወንብድና ተግባር የሚፈጽም አካል በማቋቋምና በሰዎች ላይና በንብረት የኃይል ተግባርን ተጠቅመው በመሆኑ እንዲሁም ደግሞ የጸጥታ አካላትን ልብስም መጠቀማቸው ተጠቁሞ የእገታና የዘረፋ ድርጊት በመፈጸማቸው አንደኛ የወንጀል አቀነባባሪ መሪ ሆነውን አበበ ኃይለማርያም ላይ የ19 ዓመት እስራትና 30 ሺህ ብር ሁለተኛ ተከሳሽ ነጻነት ኃይለ ማርያም ደግሞ በ11 አመት እስራትና በ50 ሺህ ብር፣ ሶስተኛ ተከሳሽ ደግሞ ምስጋና ያዛቸውን በ10 አመት ከ6 ወር እስራትና በ25 ሺህ ብር ገንዘብ፣ እንዲሁም ደግሞ አራተኛ ተከሳሽ በለው አላመረው ታጠቅን አለባቸውን ማናስብ አበበና ለዝና ኃይለ ማርያም ደግሞ ያንዳንዳቸው በ9 አመት ከ8 ወር እስራት እንዲቀጡ የተወሰነባቸው መሆኑን እንግዲህ ዋና ኢንስፔክተር ብርሃኔ ሁንዴሳ ገልጸውልናል።
0: አብራችሁን ስላላችሁ ከልብ ነው የምናመሰግነው። ጣቢያው ተወዳጁ ብስራት ኤፍኤም 101.1 በቅሎቤ ከሚገኘው ዘመናዊ የማሰራጫ ጣቢያችን ወደ አስረኛ ፕላኔት በሚያጓጉዛችሁ ታርጋ ቁጥር 2019 እየበረራችሁ ትገኛላችሁ። የክብር ስፖንሰሮቻችንን መልእክት አሰምቶን ተመልሰን እንመጣለን።
3: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲሱ አመት ከውጭ ሀገራት ገንዘብ ሲላክልዎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲሱ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ? አንቺ ከደወልሽልኝ በኋላ ነው የሰራሁት።
7: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
6: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
7: ጥብሱም ቀይ ወጡ ክትፎም ሶስት ሶያ ነው?
6: አዎ፣ ለአበሳሰልም በጣም ቀላል ነው።
7: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
6: በዛ ላይ በፕሮቲን የበለጸገ ነው።
7: እሺ የት ነው የማገኘው?
6: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
7: ባለሱቅ ሶሲ ሶያ ስጠኝ
8: አለ። በድቃቁ ባንኳሩ
7: ሁለቱንም አይነት ስጠኝ።
9: የክረምቱ ጭጋግ ተገፎ የአዋፋት ዝማሬ ንጋትን ሲያበስር ምድር ባዕድ ቀለም አሸብርቃ ስትሞሸር ልባችን አዲስ ተስፋ ሰንቆ እንደ አዲስ ይነሳል። ቤተሰብ ከያለበት ገስግሶ ወዳጅ ጎረቤት በፍቅር ይሰባሰባል። አዲስ ዓመት ለአዲስ ሕይወት ያነሳሳል። ያልታሰቡ ነገሮች እንደ አውደ ዓመቱ ወቅት አይጠብቁም። የጥንቃቄ ጉድለቶች ደስታን ለማደፍረስ ፋታ አይሰጡም። መሰባሰባችሁ መቼም አይጉደል። ሕልምና ተስፋችሁ፣ ተናፋቂ በዓላችሁ በምንም እክል አይሰናከል። የሞቀ ቤታችሁ፣ ንብረታችሁ፣ ከምንም በላይ የምትሳሱለት ቤተሰባችሁ በጠንካራ የዋስትና ጋሻ ተከልሎ ጥንቃቄ ሳይለያችሁ ያለ አንዳች ስጋት ከነሙሉ ደስታችሁ ከዘመን ዘመን ያሻግራችሁ። መልካም አዲስ ዓመት። ህብረት ኢንሹራንስ፣ ህብረት ለልህቀት።
10: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
11: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት፣ ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት። ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል፣ ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። እኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ ዓመት ሸመታው ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።
12: ኑቢራ የህክምና ማዕከል። ኑቢራ ማለት እኛ ጋር ማለት ነው። ለጤኖ ወደኛ ይምጡም። ወደ ኑቢራ መልቲ ስፔሻሊቲ ሴንተር ሲመጡም የተሟላ የእናቶች የህክምና አገልግሎት፣ የጨቅላ ህጻናት የጽኑ ህሙማን ኒዮናታል አይሲዩ አገልግሎት፣ የአዋቂዎች ጽኑ ህሙማን ክፍል፣ የአጥንትና የመገጣጠሚያ ህክምና፣ የተሟላ ጠቅላላ ቀዶ ህክምና አገልግሎት እንሰጣለን። በየዘርፉ በሙያቸው እጅግ የተካኑና የረጅም ዓመታት ልምድ ባላቸው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ከማራኪ መስተንግዶ ጋር ወደ ጤናው እንዲመለሱ ከልብ እንተጋለን። የፋርማሲ፣ የላብራቶሪ፣ የአልትራሳውንድና ራጅ አገልግሎት ዘመኑ ባፈራቸው መሳሪያዎችና ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እየሰጠን እንገኛለን። አድራሻችን ሀያት ኖርል ስቴት አጠገብ። ለበለጠ መረጃ በ0921812121 ይደውሉ። ኑቢራ የህክምና ማዕከል፣ ለጤኖ ሁሌም ከልብ እንተጋለን።

0: ቆሎ
1: በጨዋታ መሃል ዘና እንዳያረገው ከጎኑ አይጥፋ ቤቲ ማኛ ቆሎ የተባለለት ቆሎ ቤቲ ማኛ ቆሎ ለሀገር ውስጥም ሆነ ለውጭ ደንበኞቻችን በልዩ ጥንቃቄ የተዘጋጀው ቤቲ ማኛ ቆሎ እነሆ በአንድ ኪሎ በግማሽ ኪሎና ሩብ ኪሎ ተዘጋጅቶ በብዛትና በጥራት ለገበያ ቀርቧል። ይቅመሱት ይወዱታል ለወዳጅ ዘመድ በኩራት ይጋብዙታል። ቤቲ ማኛ ቆሎ በቡና ሰዓት በሻይ ሰዓት ለተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቲ ማኛ ቆሎ። ቤቲ ማኛ
2: ቆሎ እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከንግዲ በጀርባ ህመም መሰቃየት ቀር ጥራቱን የጠበቀ ምቾትን ያሟላ VIP ፎም ከኒው ፍላወር መፍቴ ሆኖ ቀርቧል። ይሁሉ ጥራትና ጥንቃቄ የርሶን ሰላማዊ እንቅልፍ ለማረጋጋት ነው። ኒው ፍላወር VIP HD Victory ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያ መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር VIP ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ይወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም።
3: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
4: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ። የዲዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በጊዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋዝ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።
5: ጊዮን እንደ ጅረቱ ኃያል ነው ጉልበቱ። ጊዮን ጋዝ።
6: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ ነው። ከቢሮ እስከ ገበያ ሰውነታችን ሁሉም ለአቧራ፣ ለተለያዩ ቆሻሻዎችና በየጊዜው ለሚፈራረቁ የአየር ንብረት ሁኔታዎች የተጋለጠ ነው። ቀኑን ሙሉ ከቆሻሻ ብዛት የተጎዱትን እጅና ፊቶችን በአስተማማኝነት የሚጠብቅ ዘላቂ የንጽህና ጋሻ ክሊዮፓትራ ሳሙና ከተፈጥሮ ንጥረ ነገሮች ተሰርቶ ቆሻሻንና ባክቴሪያን በማስወገድ ለቆዳው የዕለት ተዕለት ንጽህና ጋር በመሆን ቆዳው ለስላሳና ተፈጥሯዊ ወዙን ጠብቆ እንዲቆይ የሚረዳ አዲስ ሳሙና። በራስ መተማመኑን የሚጨምረውን ክሊዮፓትራ ሳሙናን በሁሉም መሸጫ ቦታዎች በተመጣጣኝ ዋጋ ያገኙ። ክሊዮፓትራ ሳሙና፣ ንጽህና ውበት፣ ውበትም ንጽህና ነው። ለበለጠ መረጃ 6101 ይደውሉ። በታደሰ ፍላቴ ኃላፊነት የተወሰነ የግል ማህበር የቀረበ ክሊዮፓትራ ሳሙና።

0: ሃሎ! አዲስ አበባ የሳምንቱ አካፋይ ይኸው ሮብ ገባ። ከምትመኩበት መሴ ሪዞርታችሁ ሽክን ያለ የጾም ሽክን ያለ የጾም ቡፌ ነው ግብዣችሁ። ቆሮሶን ከመጥበስ ከለብለብ አልፎ ገበታው ጨንቆታል ቀርቧል አሳ ክትፎ። መሴ ሪዞርታችሁ ሁልጊዜም ደጋሽ ነው። ለመጋበዝ ደግሞ የሪዞርቱን ጀልባ መሳፈር ብቻ ነው። ወቅታዊ ሁኔታን በጥልቅ እያወሳን ባለ ታሪኮችን በክብር እያነሳን እየተማማርን አብረን ተጉዘናል። መጀመር ነውና ገና ይቀረናል። ያለ እናንተ ድጋፍ፣ ያለ አድማጮቻችን ምን ትርጉም ነበረው የእኛ ጨዋታችን? ሪሊ ክብር ይገባቸዋል። የሪዞርቱን ኒሻን ተሸልማቸዋል የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞ ፕሮግራም ላይ እንገኛለን። የክብር ስፖንሰሮቻችንን መልእክት አሸዋ ሰምቶን ተመልሰን መተናል። በክብር ስፖንሰሮቻችን ምርትና አገልግሎት የመሴ ሪዞርት ቤተሰቦች እንድትገለገሉና እንድትጠቀሙ እንጋብዛለን። ንጉሴ ርከቦ ምን አለ? አስተያየቶች እየመጡ ነው እና አለፍ ብለን እንደዚሁ እናንሳቸው። ሰላም የመሴ ሪዞርት አዘጋጆችና አድማጮች እንኳን በሰላም መጣችሁ። መሴ ሰውን ሰው ያደረገው ከፈጣሪው በታች ስራ ነው አለ። መሴ ስናደድ ዝምታን እመርጣለሁ። ማንቸስተር ዩናይትድ 3 ብራይተን 2 እስከ መጨረሻው አብረነን ብሏል ንጉሴ። ጥሩ ነው ሲናደዱ ዝምታ
1: ዝም ማለት ያ
0: እንዴት ጥሩ ነው፣ መታደል ነው። ግን ሁሉም ሰዎች ደግሞ የተሰጣቸው ገጸ በረከት
1: አይደለም።
0: አንዳንዶች ሲበሳጩ ብዙ ነገሮች ውስጥ ያደርጋሉ። አረፋ እስከምደፍቅ ድረስ ነው ንዴት፣ ኃይለኛ ብስጭት የሚመጣው። በሽታ ያንቀጠቀጣል። ሰው የማትፈልገውን ቃላት ተጠቅመህ፣ ምክንያቱ አይምሮ መቆጣጠር ያቅትህና ድሮ ያልነበርክበትን ባህሪ ታሳያለህ። እነኚህ ሁሉ ነገሮች ከንዴት ከብስጭት ለዚህ እኮ ነው ታዴ ንዴት ቆሽት ያሳርራል፣ ቆሽት ያደብራል። እንዲያውም እኮ ቆሽቱን አደበለችውና ከሰለ ልጅ ከሰል መሰለ ቆሽት ከሰል ነው ሚያስመስል። እንዲህ ነው ገብተዋል። እና ንዴት ብዙ አሁን ግን የፕሮግራማችን ተከታሳይ ንጉሴ ይርከበው ስናደድ ዝምታን እመርጣለሁ። እንዴት ደስ ይላል። ወደ ውስጥ ባይ ዘው አስር መተንፈስ እኮ ጥሩ። ወደ ውስጥ ያው አንድ ለመሰለ
1: ሰባተኛው ላይ ትዝ ይለዋል እንደገና ንዴት
0: ሰባተኛው ላይ ይመጣል ንዴት ይሄ ነዋ። አምስቱን አልፈ ሰባተኛው ላይ አስነፍስም እንደገና ወደ ውስጥ የምታስገባው ወደ ውጭ ይገፋባል። ልክ አልጣጣም ያሉ ምግቦች ይሄ ዶሮ በልተ ለባህል አይታል። እዛ ደግሞ ጥሬ ስጋ፣ እዚህ ደግሞ ዱለት ይሉና የመጨረሻው ቤት ከውስጥ ያለው ሉጣ ስ ታስገባ እንደዛ ይሆናል። በጣም ጥሩ ነው። ሰባተኛው ላይ አስታውስ።
1: ንዴት እኮ ተፈጥሯዊ ስሜት ነው። ከስሜቶች መካከል አንደኛው ነው እና መቼም ያ ስሜት ሲሰጠን እኮ ጥቅም ስላለው ጭምር ነው። ሰዎች መናደድ መቻል አለባቸው። አንዳንዴ የምናደደው የግድ በሌላ ሰዎችም ላይሆን ይችላል፣ በራሳችን እናዳለን እኮ አንዳንዴ። በራሳችን ተናደን ደግሞ ራስን ለመለወጥ የምናደርገው ጥረትም አለ። ለአንዳንድ ሰዎች እንደ ነዳጅ ሆኖም ያገለግላቸዋል። ማድረግ ያለባቸው ነገር ባለማድረጋቸውና ያለፋቸው እድል ካለ በራሳቸው ይናዳሉ። ሁለተኛ ላገኘው ብቻ ያን እድል ብለው ሊጠቀሙበት የሚችሉበት ሁኔታ አለና አንዳንዴ ንዴት በጣም መልካም ሆኖ እናገኘዋለን። ተፈጥሯዊ ነው ንዴት፣ ናቹራል ነው፣ ምንም ጥያቄ የለም፣ ተፈጥሯዊ ነው። ቅድም እንዳነሳው ግን ልዩነት ፈጣሪው ምንድን ነው? እንዴት ነው የሚወጣው? ያን እንዴት ነው እዛ ላይ ነው ችግር የሚፈጠረው እንጂ መናደዳችን በጣም ትክክል ነው። እንደውም አንዳንድ ሰዎች ምንድን ነው አሁን እየወጡ ያሉ አንዳንድ ጥናቶችን ስንመለከት ሰዎች ንዴታቸውን በጣም በውስጣቸው መያዝ የለባቸውም፣ ግን ትክክለኛው በሆነ መንገድ መገለጥ መቻል አለበት። አንዳንድ እኮ ቅድም መስ ያልከው እህ እያለ ይዘውና ቆሽት ካረረ ምን ዋጋ አለው? ያ
0: ቆሽቱን ድብና አረገችው። ልጅ ያረረ ከሰል መስሎ ወጣ ይሉሃል።
1: ያ ሄዱ ይሆን ነገር አለባ
0: እንትን ነው። አሁን ቅድም ያልከው እኮ በራስም ሊሆን እኮ ይችላል። መናደድ አንዳንድ ተጫዋቾች ተቀይሮ ሲወጡ ታያለህ። ውሃውን ይወረውራሉ። ጃኬት እና ፎጣ ነገር ይሰጣቸዋል። ሙቀታቸውን የቦዲ ቴምፕሬቸራቸውን እንትን ለማለ አውጥቶ ይወረውራሉ፣ ይጥላሉ። ቶሎ ብለው እጃቸው ላይ ያለውን ፋሻ ማለ በራሳቸው እኮ ነው የሚናገሩት። ከጎል አፍ 2 ሜትር ርቀት ላይ የሰጠውን እድል ሳይጠቀምበት አሰልጣኙ ሲቀይረው በአሰልጣኙ ሊበሳጭ አይችልም። አሰልጣኝ ታክቲክ፣ አሰልጣኝ በተጫዋቾች ለውጥ ውጤት ማምጣት እንዳለበት ያውቃል። በማን ነው መያዝ ነው? በራሱ ሲወጣ አይተዋል። ውሃውን ይጥላል ምናምን። ሌላው እንዲያውም የማይታየው ሰው ከርቀት ያለው ምን ያመናቅረዋል? 70 ደቂቃ ሜዳ ላይ እንዲህ ሲያባክን ውሎ ምንድን ነው ቡራ ክርዩ የሚለው ማይረባ ይሉታል። እሱ ግን በራሱ ነው እየተናገደ ከሆነ በራሱ ነው የሚናደደው።
1: ትክክል። እና ንዴቱ በጣም አስፈላጊ ነው። የሚገለጥበት የሚወጣበት መንገድ ግን አደገኛ ይሆናል። ቅድም እንዳነሳ ነው አንዳንዴ ለከባድ ጨጓራ፣ ለካንሰሩ አስተዋጽኦ ይኖረዋል ነው የሚባለው፣ የሚታፍነው ንዴት። ስለዚህ ትክክለኛ በሆነ መንገድ ግን መግለጥ መቻል መቻል አለበት። መታፈን የለበትም፣ ኤክስፕረስ መድረግ አለበት ነው። ስለዚህ ምናልባት አንዳንዴ ስንናደድ የምናወጣቸው ቃላት አደገኛ ሊሆኑ ስለሚችሉ አሁን ልክ አድማጫችን እንዳሉት ምንድነው መሆን ያለበት? በተቻለ መጠን ወዲያው ሪአክት አለማድረግ። ቅድም ያልከው መሰ ይሄ ትንፋሽን አልኮ በጣም ትክክል ነው። በስነ ልቦና ባለሙያዎችም ይመከራል። አዎ ይመከራልና
0: አታምኑኝም እንዴ? ታምናችሁኝ የዘጋ ነው
1: እና ይመከራል። ግን በተቻለ መጠን ወዲያው አንዳንድ ሰዎች እኮ ልክ ያ የሚያናዳቸው ለምሳሌ ያው መቼም አንድ ሰው እንኳን እግርና እግር ራሱ ይጋጫል ይባላል። በትዳር ውስጥ ብዙ መጋጨቶች ንዴት ሊፈጥሩ የሚችሉ ነገሮች ይኖራሉ እና ብዙ ጊዜ ባልና ሚስት እንኳን ማታ መጨቃጨቅ ሲጀምሩ ግድ የለም እናሳድረው የሚለው ማታ ሊነጋገሩበት ከሚችሉት በተሻለ መንፈስ የሚነጋገሩበት ጠዋት ላይ ነው። ጠዋት እኮ የተጨቃጨቁም አይመስሉም ነበር ማታ ሲነጋገሩበት። ይህን ያክል ቀላል ነው የሚያስብል ነገር ነው ያለው። ስለዚህ ምን ያስፈልገዋል? ያ ነገር መገለጥ መቻል አለበት። ግን ወዲያው ሪአክት አለማድረግ
0: ደግሞ ጀርባ ለጀርባ አለመተኛት ይሻላቸዋል። ይገባል ነገር ዲ ነው ይላል እሱም ገብቷል። ግን ወደ እሱ ሄዳ እግሯን ብጭንበት ጆሮውን ትንፋሽዋ ራሱ ገብቷል። አሁን ይሄ ሰላም ነው የሚያወርደው። ግን ሰራለታለሁ ምን አባቱ ቀኑ ሙሉ ስንቃጠል ውዬ እንደገና ደግሞ የእሱን ጨጨብሳላ ቦካ ነው ታዲ ከመጣ ገብተዋል። እሱ ሞድ እንደባሰው እሷ እንዳልከው ግን ሌሊት ላይ መፍትሄ የለም። እነ ነጮቹ ምን ይላሉ? ለምስሊፖኔት ይላሉ። እንደርበት እና ነገ እኒው ነው ግን በብርሃን ይሻላል።
1: በጣም
0: ጀንበር ተስፋ ነው።
1: ሹር
0: ታዲ ጀንበር ተስፋ ነው።
1: እውነት ነው።
0: ጨለማ ሞት ነው፣ አደጋ ነው። ስለዚህ በብርሃን በተስፋው ይሻላል።
1: አንዳንድ ሰዎች መሴ እዚህ ከንዴት ጋር በተያዘ እኮ ከሆነ ሰው ጋር ላይግባቡ ይችላሉ። ሲጨቃጨቁ ይቆያሉ። ከዛ በኋላ ከዛ ሰው ጋር ተነጋግረው ጨርሰዋል። ከአራት ሰዓት በኋላ ደግሞ እንደገና ወደ ቤት ሄዶ ራሱ ትዝ ይላቸዋል። እና ልክ ያንን ሰው በአእምሯቸው ስለው ከእሱ ጋር እንደሚከራከር ሆነ ሁሉ ሲጣሉ ትመለከታቸዋል። ይጨቃጨቃሉ እና እንደገና ደግሞ ይናዳሉ። ያንን እሱ እየሰጠው በአእምሮ ፈጥሮታል፣ አስቀምጦታል። ልክ ከእሱ ጋር እንደሚያወራ ነው እኮ የሚነጋገረው። እና የሆነ ነገር ይናገረውና የእርካታ ስሜት ይሰማዋል። ግን ደግሞ ያን ነገር ስላልሰማው እንደገና ደግሞ መናደድ የሚጀምርም አለ። እና ከአእምሮ ሳይክል ነው ያ። አንዳንድ ሰዎች ደግሞ እድለኛ ሆነው ቶሎ ይናዳሉ፣ ቶሎ የሚተውትም ሰዎች አሉ።
0: ተኝተው ያድራሉ። እነኚህ የታደሉት ናቸው። እኔ ብዙ ጊዜ የማደርገው የሚያናድዱ ነገሮች በስራም አጋጣሚ የሚያናድዱ በራስ ሚ ከቦታው ራቅ እስቲ ሂድ፣ እስቲ ወጣ በል፣ ተንፈስ ንጹህ። በተለይ ወካረክ ጥሩ ነው። በሌላም አጋጣሚ ብቻ ያቺን ቦታ ለ10 ደቂቃ እስቲ ተዋት። ሌላ ነገር እኮ ታያለህ። ተፈጥሮ ብዙ ነገር ታሳያለች። መኪኖቹ ራሱ ያስደነብሩሃል እንጂ ጭው ብዬ በነገር እሄዳለሁ ስትል ምን ያደናብርሃል? ሮክራክ ወደ ቀልብ ተመለስ። ብቻ ትንሽ ግን ከጦርነቱ እንትን አውድ
1: ማፈግፈግ
0: መሄድ መራቅ እንዴት ጥሩ መሰለ።
1: በጣም በጣም
0: አብራችሁን ስላላችሁ ክል
2: ምናልባት ግን አሁን እንደዚህ እያነሳን የኔ የመጣልኝ ሀሳብ አንዳንድ ሰዎች ደግሞ አሉ ንዴታቸውን ራሳቸውን በመጉዳት የሚገልጹ፣ ለምሳሌ ግድግዳ በቦክስ መምታት፣ ብቻ የተለየ ራሳቸው ላይ ጉዳት የሚያደርሱ አሉ። ከዛ ደግሞ በተቃራኒው ደግሞ እኔ ለምሳሌ አንድ ማውቀው ሰው አለ፣ በጣም ሲናደድ ምግብ ነው የሚበላው። በቃ በጣም ብዙ ምግብ መብላት ያስደስተዋል፣ ንዴቱንም ያረጋገዋል። እና የየሰው ባህሪ ይለያያልና ዝምታ በራሱ ጥሩ ሆኖ ሳለ ራስን ይጎዳል። በውስጥ በጣም ሁሌም ያስቀድም ታዲም እንደገለጸው ነው መስ ጨጓራ ህመም በጣም ብዙ ሰዎች የጨጓራ በሽተኛ የሆኑት አንዳንዴ በድዴትም በጭንቀትም ይመስለኛልና ልክ ከዛም ባለፈ ደግሞ አሁን ልክ እንደዚህ ራስን ደግሞ እየጠጋንም ደግሞ መናደድ የተሻለ ነው ብዬ አስባለሁኝ። በምግብ መብላት ድዴት ሲያበርድ
0: አሁን የተነገር ያልሽው ቴክስት ላይ መጥቷል። ቆይ በኋላ ላይ እበላለሁ አለ ስናደድ በጣም ነው የምበላው የሚላል። ቆይ እስቲ ምናልባት ዮርዳኖስ ሊሆን ይችላል። ዮርዳኖስ ኤልሻዳይ ሰው ማለት ምንም አይነት መንደላቀቅና ምንም አይነት ጉስቁልና ህይወቱ ስብናውን ያላደበዘዙበት ሰው ነው። ከውጪ ባልል ውሎ ቤት ሲገባ ደስ ደስ የሚለው ዘላ ላዩ ላይ ሆና በእሳት ንፋሷ አድሳው ወዲያው ደግሞ ሶፋው ላይ አቤት አበባዬ ብላው ያቀረበችውን ስትጋብዘው ጎረስ አኝክ ዋጥ ውዴ የኔ ጣፋጭ ስትለው ሆነ ተፈጸመ ማለት ነው። አረፈ እፎ ያኔ እሱ ነው የነገው አንበሳ ሆኖ የሚወጣው ብሏል። በጣም ትክክል እኮ ነው ብላልኝ ጎረስ ዋጥ በስትንፋሷ ይሁል። አንዳንድ ትንፋሽ እንደ ሰልዳት ሪች ነው ይበይዳል ይበይዳል ሙቀት ነው የሚሰጠው። ተቀዛቅዞ የመጣ ስሜት በድካም ሆኖ ታዲያ ቅድም ያልናቸው እኮ ነገሮች አሉ። ለስራ ማልዶ መነሳት፣ ከዛ በኋላ እንግዲህ የቀኑን የስራ ውሎ ካለቃ ጋር ከስራው ጋር ዲል አድርጎ ሞቶ ደግሞ ወደ ቤት መሄድ፣ ትራንስፖርት ላይ መጋጨት፣ ሶስተኛ ተቀመጠ ገፋ ጠጋበል ስትለው እምቢ እኮ ትላለህ በንዴት። ግን ለምን መሰለ መጠጋት እኮ አስጠልቶ ወይ ያ ሰውዬ ተጨማሪ ሆኖ በጊዜ ወደ ቤቱ እንዲገባ ባለታክሲውም ደግሞ ተጠቅሞ በደስታ እያሳክኮ ለመግባት፣ ግን አይምሮ ተለክፏል እዛ ቢሮ ውስጥ በሆነ ነገር። ይሄ ነው ሪፖርት ብለህ የምታመጣው ሁለት ወር የተዘፈዘፈው ሪፖርት ይሄ ነው ብሎ አፍንጫ ላይ ወረወረ። አንተ ተጠበ ተራቀ ግማሹን በእንግሊዘኛ እንትና ይወስደ ከአይ ግማሹን ከንትን አርገ ሰርታ አቀረብክ። አትሊስት አላረመውም ይህን ነው ብሎ ወርውሮባ። አሁን ያለፉትን ሁለት ወራት ያሳለፍካቸው ያን ሪፖርት ለመስራት የዳሰስካቸው ጥናት ያሳዝነዋል። ይህ ሰው የአዲስ አቅጣጫ አይደለም የሰጠ ይኖታል። አንድም ሰው እኮ ደካማ ነገሮችን ለማየት ቀዳዳዎቹን ለማየት ይቻላል። አሁን የማይክል ካሪክን ማንቸስተር ዩናይትድ በሲቲ በጎዶሎ ልጅ የተሸነፈ ሁሉም ሰው እኮ ይጠቁማል መፍትሄ። አሁን ወደ ሶሉሽኑ ስትመጣ አለቃ ደግሞ ሆኖ ሶሉሽን የማይሰጥ ሲሆን የወደፊቱን አቅጣጫ የማይጠቁምልህ ከሆነ ይዞ ሆኖ ገደል የሚገባ
1: ችግርክን ብቻ የሚነግር ከሆነ
0: ታንኪዩ ሪፖርት የሚወረውርብህ ከሆነ እቺ ናት እቅድ በቃ ይሄ ነው የሳምንቱ እኔ ግን አዝናለሁ ካለህ እሲ ሼር አያደርግህም ያለው ጫናው ሁሉ ወደ አንተ ነውና፣ እንዲህ አይነት ነገሮች እውነት ነው። ግን ደስተኛ የምታደርግ ደግሞ እቤት ባለቤት አለችው ገብቷል። እሷ ካለች ምንም ያህል ያለቃ ተውባጋ እሷ ጋር ሂጅ ፎ ይላለሁ ጸጉሩን ብስ ክስል ብላል ሰሞኑን ብላ ፈሳሽ ዘይት ቅባት ጭንቅላቱ እርግብግቢቱ ላይ ብታረግለ ካልሆነም የምግብም ቅቤ ቢሆን አርጋ ጠዋት ትታጠባለ ብትል በመጀመሪያ ይቀልጣል የምግብም ቅቤ። ለምን ነዶ ነው የገባው
1: ፀሐይ ላይ እንደወጣ
0: ሊቆይ አይችልም ባንዲ ነው ቀልጦ አፈር የሚገባው። አብራችሁን ስላላችሁ ከልብ አንድ ሁለት ልጨምርና አንድ አይ ብቃኝ አንድ ልጨምር እሺ። ሻኪር ረዲ ከገላን ኮንዶሚኒየም ትክክለኛ ንዴት ማለት ሜጋባይት ልትገዛ ስትል ተሳስተ ቮይስ ፓኬጅ ሲሆንብህ ነው ነው። ለማንኛውም አብራችሁን ስላላችሁ ከልብ እናመሰግናለን። ጥቂት መልእክቶችን አሸው አሰምቶን ተመልሰን እንመጣለን።
3: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ አመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ አመት እንኳን አደረሰን። ለአዲስ አመት ከውጭ ሀገር ገንዘብ ሲላክልዎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትልዎታለን። አዲስ አመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ አመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
4: ማዕድ ሲሰናዳ ውበት ሲፈስ ደስታው በቤቶ ሲነክስ ቡና ሳህን ማዕዳችን በቡና ሳህን ደምቋል። ውበቱ ለአይን ማረፊያ፣ ጥንካሬው ለቤቶ ኩራት፣ ጥራቱ ኤክስፖርት ስታንዳርድ። ቡና ሳህን በኢትዮጵያውያን እጅ 100% ከሜላማይን የተሰራ ለጤናው ተስማሚ በሆነ ጥሬ ዕቃ በጥበብ የተመረተ ቡና ሳህን ለሚፈልጉት አገልግሎት የሚስማማ የመመገቢያና የሾርባ ሳህን፣ ለወጥ ማቅረቢያ፣ ለኬክና ለኩኪስ ማቅረቢያ የሚሆኑ ሳህኖች በጥንቃቄና በጥራዝ ይዞላችሁ ቀርበዋል። ቡና ሳህን በሚያማምሩ ቅርጽና ቀለማት የተዋበ በላቀ ጥራትና በተመጣጣኝ ዋጋ ይዘን ቀርበናል። በአዲስ አበባ በመርካቶ እንዲሁም በተለያዩ የክልል ከተሞች በሁሉም የገበያ ማዕከላት ቡና ሳህንን ያገኛሉ። ልብ ይበሉ፣ በተመሳሳይ ምርት እንዳይጭበረበሩ ቡና ሳህንን ሲሸምቱ ከጀርባው ቡና ፕሌት የሚል ስያሜ መኖሩን ያረጋግጡ። ቡና ሳህን የማዕዳችን በረከት፣ የአብሮነታችን ውበት፣ ሁልጊዜም አብረናችሁ ነን። ቡና ሳህን ለማዕዳችን ከቅርጫን ሸግሩ።
3: አዲስ አመት ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደ ሁሌው በብርሃን ልናንቆጠቆጣችሁ ከእናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬ አዋህደው የያዙ የቤትዎን የህንፃውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ እቃዎች ከሮሜል ኤሌክትሪካል በበርካታ አማራጭ ያገኛል። በብራንዳችን ሮሜል ከውጭ ሀገር ያስመረት ናቸው ብሎም በሀገር እጅ ያመረት ናቸው የኤሌክትሪክ እቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላቸውና ከረጅም ዓመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ እቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢሽን ቦርድ፣ አቧራና እርጥበት የማይበግረው ሊነር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ እቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
5: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! ኧረ ፍጠኑ!
6: እንደዛ ስልቀስ እቃዎች እንዳይበላሽ።
7: አባ እማ፣ ወዴት ልንሄድ ነው?
8: እንዴ ጎረቤቴ፣ ወዴት ነው?
5: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርስዎንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
9: ዶክተርስ አሊያንስ ጀነራል ሆስፒታል ከ32 በላይ የረጅም ጊዜ ልምድ ባካበቱ ሰብ ስፔሻሊስት ኢትዮጵያውያን ሐኪሞች የተመሰረተው ዶክተርስ አሊያንስ ጀነራል ሆስፒታል ለሆስፒታል አገልግሎት ተብሎ በተሰራ ሰፊ ምቹና ዘመናዊ ህንፃ የከፍተኛ ባለሙያዎች ጥምረት ለላቀ አገልግሎት በሚል መርህ እነሆ 24 ሰዓት የተሟላ የህክምና አገልግሎት እየሰጠ ይገኛል። የውስጥ ደዌ ህክምና፣ የስኳርና የሆርሞንን ጨምሮ ከህፃናት እስከ አዋቂዎች የጽኑ ህሙማን እንክብካቤ፣ ኢንዶስኮፒ፣ ኮሎኖስኮፒ እና የኩላሊት እጥበት እንዲሁም የእናቶችና የህፃናት የጤና አገልግሎት። በሆስፒታላችን ከድንገተኛ አስቸኳይ እርዳታ እስከ ላቀ ቀዶ ህክምና፣ ላፓራስኮፒ ሰርጀሪ፣ የዳሌና ጉልበት መገጣጠሚያ ቅየራን ጨምሮ ዘመናዊ ምርመራና ክትትል፣ ሁሉንም ህክምናዎች በአንድ ጣሪያ ስር ያገኛል። አድራሻ ራስ ደስታ ሆስፒታል አካባቢ ሰናይ ህንጻ ያገኙናል። ለበለጠ መረጃ በስልክ ቁጥር 0986444400 ወይም በነጻ አጭር ቁጥር 6646 ይደውሉ። ዶክተር ሳላያንስ ጀነራል ሆስፒታል የከፍተኛ ባለሙያዎች ማዕከል።
10: ታላቅ ራዕይን ወደ እውነት የቀየረው ካቦድ ኮሜርሻል ለንግድ ተመራጭ ቦታዎች በመገናኛ ካዛንችስና ሽሮሜዳ ዘመናዊ ሞሎችን እየገነባን ነው። ልዩ የሽያጭ ኤክስፖ በማዘጋጀት ነጋዴዎችን የንግድ ሱቅ ባለቤት አድርገናል። በትጉህ ባለሙያዎቻችን ማህበራዊ ኃላፊነታችንን በመወጣት ነጋዴዎችን ከራያችን አስተሳስረናል። በዚህ ጉዞ አብራችሁን ለነበራችሁ ለአጋርነታችሁ ምላሽ 2 ኤሌክትሪክ መኪናና ጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ አዋጭ ሆኑ ቦታዎችን ከካቦድ ኮሜርሻል እስከ 35% በሚደርስ ቅናሽ ገዝተው የአዲሱን ዓመት የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ።

0: ቀልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ ኤችዲ ቪክቶሪ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም።
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለመቶ ሰዓታት።
2: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ፣ የዘመናዊ ቤተሰብ ምርጫ። የቤቶን፣ የሆቴሎንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ። የዲዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በጊዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በጊዮን ጋዝ። ጊዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።
3: ጊዮን እንደ ጅረቱ ኃያል ነው ጉልበቱ። ጊዮን ጋዝ።
4: ህይወት ነገር ለማስዋብ የሚደረግ የማይቋረጥ እንቅስቃሴ።

0: ሶስተኛ ዙር ጨዋታ ሲቲም አለው እኮ ከኖርዊች። ሲቲ ኢታድ ላይ ኖርዊችን ዘካናሪስን ነው የሚገጥመው። ድንቢት ቢጫ ወፎች ናቸው ካናሪሶች። እና
1: አቅማቸውም እንደዛ ይመስላል ከሲቲ ጋር አንጻር።
0: ታንኪዩ ይጨፈልቃቸዋል ብሎ መገመት እንደው እንትን አይሆንብንም። ዩናይትድ ከብራይተን ጋር ግን ብራይተን አስተን ቪላን 4-0 ነው ያሸነፈው። በመጨረሻው የፕሪሚየር ሊጉ ጨዋታ ደግሞ ኮቨንተሪ ላይ 5 ጎል አስቆጥሮ የመጣ ቡድን ነው። ታዲያ ኦልድ ትራፎርድ ላይ 74,000 ተመልካች ፊት የዛሬው ጨዋታ ዘ ሲግልስ ሳቢሳዎቹ ነው የወንዚው ሳቢሳ ሊሰጠኝ ተነሳ ባለምን 50 ነው እኮ የምትለው።
1: ምናልባት የዘመሩትም ሊሆን ይችላል እዛ መሰለኝ።
0: አብራችሁን ስላላችሁ ከልብ እናመሰግናለን። አሁን ቀጣይ ፕሮግራማችን ቅጥር ነፍሰ ባልደረባችን ሲማዬ ከባህር ማዶ ያሻገረላችሁን ምርጥ ፕሮግራም ሲማ እንዲህ አለ ቅጥር ነፍሰ ገዳይ ለጓደኛው የገዛው ኢትዮጵያዊ ታሪክ ስሙልኝ ብሏል። ስሞን ደረጀ ይቀጥላል።
2: ነመስቴ ብያለው የፍቅር ሚኒስትር መሴ፣ የመሴ ሪዞርት ቤተሰቦችና አድማጮቻችን በሙሉ እንኳን ለ2019 ዓመት በሰላም አደረሳችሁም። የፍቅር ሚኒስትር መሴም 2019 የሚል ታርጋ የተለጠፈበት ባቡራችን ጉዞዋን አሁንም እንደቀጠለች ትገኛለች። በዚህ ባቡር ላይ ደግሞ ስለተሳፈርኩኝ በጣም ደስ ይለኛል። መሴ፣ ለዛሬ አንዳንድ ወሬዎችን ከዓለም ዙሪያም እኛን በተለይ ኢትዮጵያንንም የሚመለከቱ ወሬዎችን ይዤ ቀርብ ያለው አዲሱ ዓመት በድጋሚ ለሪዞርታችን ቤተሰቦች በሙሉ መሴ ለአንተም በጣም የተሳካ የተቃና ደስ የሚል ዓመት እንዲሆንልን እንመኛለን። በአሜሪካን ሀገር ጓደኛውን ገንዘብ ከፍሎ ያስገደለው ትውልደ ኢትዮጵያዊ ፍለጋ ሲደረግበት ቆይቶ በቁጥጥር ስር መዋሉን የሚመለከት ነው። በአሜሪካ ሜሪላንድ ግዛት የሞንቶጎምሪ ካውንቲ ፖሊስ መርማሪዎች በማርች 2025 በሲልቨር ስፕሪንግ ተከስቶ በነበረውና የ23 ዓመቱን ወጣት ጆናም ኪሚንዱ ሙቷንን ህይወት በቀጠፈው የቅጥር ግድያ ወንጀል እጁ አለበት የተባለውን የ23 ዓመቱን ትውልደ ኢትዮጵያዊን ወጣት ኪነ ጥበቡን አየለን ባሳለፍነው ሳምንት ፖሊስ በቁጥጥር ስር አውሏል። ትላንትና ደግሞ በማህበራዊ ሚዲያ ላይ ፖሊስ ስለዚሁ ወጣት ጉዳይ መረጃ አጋርተዋል። የሞንቶጎርሚ ካውንቲ የፖሊስ መርማሪ የከባድ ወንጀሎች መርማሪ ክፍል እንደገለጸው የግድያ ወንጀሉ የተፈጸመው ማርች 8 ቀን 2025 በሲልቨር ስፕሪንግ ፌርዴል ቴራስ የመኪና ማቆሚያ ስፍራ ውስጥ ነበርም። በወቅቱ ወጣቱ ጆና ሙቷ በከባድ ጥይት ተመቶ ወድቆ ያገኙት ሲሆን ህይወቱ ወዲያውኑ ማለፉ ይታወሳል። መርማሪዎች ወንጀሉን በተመለከተ ባደረጉት ሰፊ ማጣራት በመጀመሪያ ተኩሱን በቀጥታ የፈጸመው ዳግላስ ዴቪድ ሌሲ የተባለ የ23 ዓመት ወጣት ነው። ታዲያ መሴ፣ ኢትዮጵያዊውን እዚህ ጋር ምን አመጣው እንደምትል ግልጽ ነው። ይሄ ወንጀል የተፈጸመው ሚያዚያ 2025 ነበርም። በቀጥታ ጥቃቱን የፈጸመው ወጣትም በቁጥጥር ስር ዋለ። ይሁን እንጂ ፖሊስ ምርመራውን በመቀጠል ባሰባሰባቸው አዳዲስ እና ጠንካራ ማስረጃዎች በበርተንስቪል ነዋሪ የሆነው ወጣት በኪነ ጥበቡ አየለም ከዋናው ገዳይ ዳግላስ ሌሲ ጋር በመሆን ግድያውን በሚስጥር አቀነባብሮ ማቀዱንና ጆዋሙቷን እንዲገደል ዳግላስን በገንዘብ እንደቀጠረው ሂት ፎር ሃየር ማረጋገጥ ችሏል። ከፍርድ ቤቱ የተገኙ የቅርብ ጊዜ የፖሊስ መዝገቦች እንደሚያሳዩት ሟቹ ጆናን ሙቷና ተከሳሹ በኪነ ጥበብ ጥበቡ አየለም ቀደም ሲል የቅርብ ጓደኛ ማቾች የነበሩ ሲሆን የወንጀልና የገንዘብም ትስስር ነበር ናቸው። ሁለት ወጣቶች በ2022 በባልቲሞር ካውንቲ ውስጥም ከተፈጸመ የአደንዛዥ እጽ ዝውውር ዝርፊያ ወንጀል ጋር በተያዘ በአንድ መዝገብ አብረው የተከሰሱ ግብረ አበሮች ነበሩ። መርማሪዎች እንደደረሱበት ከሆነም ይህንን የቅጥር ግድያ ወንጀል ሊያስነሳ የቻለው በሁለቱ መካከል የተፈጠረ የገንዘብ ክርክርና የግል ቂም መሆኑ ታውቋል። በዚህ የጥቅም አለመግባባት ምክንያት በኪነ ጥበቡ ግድያውን እንዳስፈጸመ ፖሊስ ገልጿል። ተኩሶ በመግደል ግድያውን የፈጸመው ዳግላስ ሌሲም ሟቹን ጆናን በፍጹም እንደማያውቀው በኪነ ጥበቡ አማካኝነት ለገንዘብ ብቻ የተገዛ ገዳይ እንጂ ከሟች ጋር ምንም አይነት ትውውቅ የለውም። የትውልደ ኢትዮጵያዊ ቀጠረው፣ ሄዶ ግድያውን ፈጸመ። ነገር ግን ወዲያው ማምለጥ ያልቻለው የተያዘው እሱ ነበር። ታዲያ ግን ፖሊሶች ባደረጉት ምርመራ ይህንን ሰው ወይም የቀጠረውን መርቶ ማስያዝ ችለዋል። በአሁኑ ወቅት በአንደኛ ደረጃ የነፍስ ማጥፋት ወንጀል የተከሰሰው ኪነ ጥበቡ የዋስትና መብት ጥያቄ ችሎቱን ለመከታተል በሞንቶግሪም ካውንቲ ማዕከላዊ እስር ቤት ውስጥ እንደሚገኝ ተሰምቷል። ይችላል። ወደ ሁለተኛው ወሪያችን መስሴ አልፈናል። በትውልድ ኢትዮጵያዊው የሆነውና ለእንግሊዙ ኖርዊች ሲቲ እግር ኳስ ክለብ የሚጫወተው ወጣቱም የመስመር ተጫዋች አሊ አህመድ በደረሰበት የጉልበት ጉዳት ከሜዳ ለረጅም ጊዜ እንደሚርቅ ተረጋግጧል። በቅርቡ

0: ወደ ኢትዮጵያ መጥቶ የነበረው የ25 አመቱ ካናዳዊው ዓለም አቀፍ ተጫዋች አሊ አህመድ በጃንዋሪ 2026 ከካናዳው ቫንኮቨር ዋይት ካፕስ ወደ እንግሊዙ ሻምፒዮንሺፕ ክለብ ኖርዊች ሲቲን በ2 ሚሊዮን ዩሮ የዝውውር ሂሳብ ማምራቱ ይታወሳል። በክለቡ በነበረው የመጀመሪያ የ6 ወራት ቆይታም እጅግ አስደናቂ አጀማመር በማሳየቱ 4 ጎሎችን አስቆጥሮ 3 ለግብ የሚሆኑ ኳሶችን አመቻችቶ አቀብሎ ነበር። ይሁን እንጂ የኖርዊች ሲቲ ክለብ የቅርብ ጊዜ ህክምና ሪፖርት እንደሚያመለክተው ወጣቱ የመስመር አጥቂ ክለቡ ለአዲሱ የ2026-27 የውድድር ዘመን ለቅድመ ዝግጅት እያደረገ በነበረበት ወቅት ከኦሳሱና ጋር በተደረገ የወዳጅነት ጨዋታ ላይ እጅግ ከባድ የጉልበት ጅማት ጉዳት ደርሶበታል። ተጫዋቹ በአሁኑ ወቅት በከፍተኛ የህክምና ክትትል ላይ የሚገኝ ሲሆን የዘንድሮን አመት ሙሉ የውድድሩን ዘመን በአብዛኛው ከሜዳ ርቆ እንደሚያሳልፍ ክለቡ በይፋ አረጋግጧል። በካናዳ ሀገር በቶሮንቶ ከተማ ከኢትዮጵያውያን ቤተሰቦቹ ተወልዶ ያደገው አሊም ጉዳት ከማስተናገዱ በፊት በቅርቡ በነበረው የክረምት ወቅት ወደ ኢትዮጵያ መጥቶ እንደነበረም ይታወሳል። በኢትዮጵያ በነበረውም ቆይታም ከተለያዩ የከፍተኛ የመንግስት ባለስልጣናት እንደዚሁም ታዋቂ ግለሰቦች ጋር የመገናኘት እድልም ገጥሞት ነበረ። በ2026ቱ የዓለም ዋንጫ ከካናዳ ብሔራዊ ቡድን ጋር ያሳየውን ድንቅ ብቃት በተመለከተም እንደዚሁም ከፍተኛ አድናቆት ማግኘቱም የሚታወስ ነው። ተጫዋቹ በበኩሉ በባህልና በሴቱ ኮርቶ እንዳደገም ወደፊትም በስፖርት ዘርፉ የኢትዮጵያን ስም በዓለም አቀፍ ደረጃ ለማስጠራት የበኩሉን አስተዋጽኦ እንደሚያበረክትም እዚህ ኢትዮጵያ በነበረበት ጊዜም መናገሩ ይታወሳል። የኖርዊች ሲቲ ደጋፊዎችና የኢትዮጵያ ስፖርት አፍቃሪዎችም ወጣቱ ኮከብ ከደረሰበት ከባድ ጉዳት አገግሞ ወደ ቀድሞ ብቃቱ እንዲመለስም እየተመኙለት ይገኛሉ። መሴ ሪዞርትም ይህንኑ ይመኛል። መሴ ሪዞርት ወደ ዋናው ስቱዲዮ
1: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።

0: ቡናፔን ነገን ጻፉ።
1: አንጋፋ ኩባንያ ዋሪት ከፍተኛ ጥራት ያላቸውን ውሃ ማጣሪያ ፊልተር በብዛት በማስገባት ለክብራን ደንበኞቹ ማቅረቡን ሲገልጽ በደስታ ነው። እነዚህን የውሃ ማጣሪያ ፊልተር በሁሉም የሽያጭ ማዕከሎቻችን ያገኛሉ። ክብራን ደንበኞቻችን እባክዎን ከስድስት ወር በላይ የተገለገሉባቸውን የውሃ ማጣሪያ ፊልተር በአዲስ እንዲቀይሯቸው እንመክራለን። ለተጨማሪ መረጃ በ0911-210706 አሊያም 07 ይደውሉ። ዋሪት
2: ዲሳ መስመጣ ደመናው ገፎ አዲስ አይ ስትወጣ እኛም ሮቤሎች እንደሁሌው በብራልና ቆጠቆጣቹ ከናንተ ጋር አለን። ከሰመን ጋር አብረው የሚራመዱ ውበት ከጥንካሬው ጓዶ ያዙ የቤቶን የንጻውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ ቃዎች ከሮሜል ኤሌክትሪካል በብርካታ ማራጭ ያገኛል። በብራንዳችን ሮቤል ከውጭ ሀገር ያስመረጥናቸው ብሎም በሀገር እጅ ያመረጥናቸው የኤሌክትሪክ ቃዎቻችን ስለአገልግሎታችን በልበ ሙሉነት የሚመሰክሩላችሁና ከረጅም አመት ዋስትና ጋር ይቀርቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ ቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢዩሽን ቦርድ፣ አቧራና እርጥበት የማይበግረው ሊነር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ ቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
3: ከስራ ጫና፣ ከከተማ ትርምስ፣ ከህይወት ሩጫ እረፍት ማድረግ ምርታማነትን ይጨምራል። ለዚህ እረፍቶ ተገቢ ቦታ እንኳን ወደ ኢጃ ዲቨሎፐር በሰላም መጡ። የማይረሳ የመዝናኛ ጊዜ ከተፈጥሮ ጋር በልዩ ቋንቋ የሚያወሩበት ዘመናዊ ምቾትና ቤተኛ የሚያደርግ የእንግዳ አቀባበል። ኢጃ ዲቨሎፐር ከፍተኛ ጥራት መለያችን ነው። የሆቴልና የሪዞርት አገልግሎት መስጠት፣ የጉብኝትና የጉዞ አገልግሎት፣ የመዝናኛ ፓርኮችን ማልማትና ማስተዳደር፣ ለተለያዩ ሁነቶች የሚውሉ ቦታዎችን በማልማትና በማስተዳደር ተጨብጭቦልናል። በቅርቡ ደግሞ በሪል ስቴት ልማት ስራዎች ላይ ለመሰማራት ዝግጅታችን አጠናቀናል። ለሰርግ፣ ለልደት፣ ለአንቨርሰሪ፣ ለሰርፕራይዝ፣ ለማንኛውም አገልግሎት ኢጃ ዲቨሎፐር ቀዳሚ ምርጫ ነው። ኢጃ ላንጋኖ ሪዞርት፣ ኢጃ ዋቢ ሸበሌ ሪዞርት እና ኢጃ ሰመር ሃውስን በወርቃማውና የተዘፈነለት ላንጋኖ ሐይቅ ዙሪያን በ210 ኪሎ ሜትር ላይ የሚገኝ ሲሆን ኢጃ ቦኩ የተፈጥሮ እንፋሎት በአዳማ ከዓለም ምርጥ መዳረሻ አንዱ የሆነው ኢጃ ወንጪ ደንዲ ኢኮቱሪዝም ይምጡና የማይረሳ ጊዜ ያሳልፉ። ደስታው ደስታችን ነው። በሁሉም የክፍያ አማራጮቻችን ከመደበኛ እስከ ቅንጡ የመዝናኛ አገልግሎቶችን አዘጋጅተናል። በ0967-33-3777 በ0992-222255 ሄሎ ይበሉን። ኢጃ ዲቨሎፐር።
4: እንት ያኔማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን ወጪ ስታፍነን ጸዳል ስናፍቅ ኖረናል። በሻማና ፋኑስ ሌቱን በኩራዝ አድረናል። ኋላም የግድብ መሠረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ክተት ታወጀ፣ የብርሃን ድል ተበሰረ። በበኩላችን ባደራና ኃላፊነታችን የምንጨውን ተረክበን ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳል ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
5: ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዝን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በሚዲያ ፓኬጅ እንመልከት። በልዩ ቅናሽ የዲስቲቪ ዲኮደር በ999 ብር ብቻ። ዲስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም።
6: እንኳን አደረሰሽ እናት አለሙዴ የመኖሪያ ዋታ።
0: እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደብት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የተጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች፣ ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃረር ስቴት ኃላፊነቱ የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
6: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ኦፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ።
4: እንትያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን ወጪስ ታፍነን አዳልስና ፍቅኖረናል። በሻማና ፋኑስ ሌቱን በኩራዛ አድረናል። ዋላም የግድብ መሰረት ተጣለ፣ ወንዝ በሉጋም ታሰረ፣ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ። እኛም በበኩላችን ባደራና ኃላፊነታችን የምንጭውን ተረከበን። ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል። በመላ ሀገሪቱ ኃይልና ብርሃን ተዳርሷል። ኢትዮጵያን ጸዳን ለማልበስ የብርሃን ጉዞ ቀጥሏል። እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ። አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን። የብርሃን ዘመን ይሁንላችሁ። የኢትዮጵያ ኤሌክትሪክ አገልግሎት።
7: ተወዳጁ ብስራት አየሩን ሲገዛረ እናንተው የፕላኔቱን በዛ ሁሉም ሰው ያቀዋል። ዓለም 9 ነው። በሪዞርታችሁ ግን ፕላኔቱ 10 ነው። በአማርኛ ምቾት በፈረንጅ አፍ ኮምፎርት የት አለ ቢሏችሁ፣ በሉ መሴ ሪዞርት። መሮት ካማራችሁ ይነጠፋል ትራክ። መሴ ሪዞርት ላይ መሴ ሪዞርት ላይ ከቶም የለም ክራክ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞ ፕሮግራም ላይ እንገኛለን። ሶሲ ሶያ ህብረት ኢንሹራንስ፣ አያት ሪል ስቴት፣ ኢትዮ ቴሌኮም፣ ኑቢራ የህክምና ማዕከል፣ ቤቲ ማኛ ቆሎ፣ ኒው ፍላወር ፎም፣ ኮንፎርት ቅንጡ ማዛ፣ ጊዮን ጋስ ኪሊዮፓትራ ሳሙና የመሴ ሪዞርት የለተረቡ የመስከረም 6 ቀን የክብር ስፖንሰር ሆኖ አብሯችሁ ቆይታ አድርጓል። በክብር ስፖንሰሮቻችን ምርትና አገልግሎት እንድትጠቀሙና እንድትገለገሉ እንጋብዛለን። አስታውሱ፣ እንዳትረሱ፣ ዛሬ ምሽት ማንቸስተር ዩናይትድ ከብራይተን ጋር በካራባው ካፕ የሶስተኛ ዙር ሳምንት ጨዋታ፣ ሲቲ እንደዚሁ ከኖሪች ጋር የሚያደርጉትን ጨዋታ ተወዳጁ ጣቢያችን ብስራት ኤፍኤም 101.1 መረብ ስፖርት እነ ሙልጌታና ዳዊት ይዘውላችሁ ይቀርባሉ። አስታውሱ ከ12:30 የዜና ወጃችን በኋላ ደግሞ ሃትሪክ ስፖርት እነ ይሳቅዬ ተመልሰው ለስፖርቱ ጥምቆራጮ ነው አብረዋችሁ ቆይታ ያደርጋሉ። እንሰነባበተው በለተ አርብ የሳምንቱ መጨረሻ ሰው ይበለን ብለን ነው። ለነበረን ቆይታ ከልብ እያመሰገን እለተ ረቧችሁ ያማረና የተዋበ እንዲሆንላችሁ ለማስቻል አቅማችን የፈቀደውን ልዩ መንኮራኩር አዘጋጅተን 2019 ታርጋ ለጥፈን ደስ የሚል ቆይታ አድርገናል። ፕሮግራሙን በመሩላችሁ ተወዳጆቹ የፕሮግራም መሪዎች ስም እንሰነባበታለን። ጃይንቱን ገንድሰን ኤደን ሽመልስ ነው ምትለን። ጃይንቱን ገንድሰን፣ ክብር ሞገስ ጥሰን፣ አጥሩን ገርስሰን፣ መሴ ሪዞርት ላይ እንኩም ተመልሰን ምትላችሁ ኤደን ሽመልስ አብራችሁ ፕሮግራሙን እየመራች ቆይታ አድርጋለች። ስምዖን ደረጀ ኪሎ 2 ኪሎ ቁጡ ይታል ከሲማ መጋዘን ሸምቱ በኩንታል ብሎ ከውጭ አገር መረጃ የላከላቸው አብሯችሁ ቆይቷል። ሰው ፓውንድ ንቆ ለፍቅር ሲታሰር አቅሙ ጠፋ እንጂ እንልህ ነበር ሰር ታደለ መብራቶም አብሯችሁ ቆይታ አድርጓል። ለነበረን ቆይታ ከልብ እናመሰግናለን። ኤፍሬም ተክሉ ቴክኒኩን በብቃት በጥራት ወደ እናንተ ሲያደርስላችሁ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱ አብረን ቆይታ አድርገናል። በብስራት ኤፍኤም ዩቲዩብ ቻናላችን ታሜ ለመላው ዓለም በቀጥታ ስርጭት ወደ እናንተ ሲያደርስላችሁ ነበር። እንገናኛለን። የዕለተ አርብ የሳምንቱ መጨረሻ ሰው ይበለን ብለን ኪሳችሁ ውስጥ አለን፣ በሞባይላችሁ ታክሲ ውስጥም አለን፣ በሬዲዮ ናችሁ፣ ቢሮአችሁ ውስጥ አለን፣ በኮምፒውተራችሁ መላው ዓለም አለን፣ በሳተላይታችሁ መሳፈር ብቻ ነው። ሪዞርት መሴ ሪዞርት ብላችሁ
8: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፋይት ናይት የሀገራችን ታላላቅና ምርጥ ተፋላሚዎች በአንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፋይት ናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጮን ከአሪፍቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9። ትኬቶን አሁኑኑ በአሪፍቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
9: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክም ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
10: መግዛት መሸጥና ማከራየት እንዲቀሏል እንዴ?
11: አዎ ሁሉንም በጆሰል ክሌ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።
12: ዲሳመስ ሲመጣ ደመናው ገፎ አዲስ ፀሐይ ስትወጣ እኛም ሮቤሎች እንደ ሁሌው በብርሃን እናንቆጠቆጣችሁ ከእናንተ ጋር አለን። ከዘመን ጋር አብረው የሚራመዱ ውበት ከጥንካሬ አዋህደው የያዙ የቤትዎን የሕንፃውንና የንግድ ተቋሙን ውበት ሙሉ የሚያደርጉ መብራቶችና የኤሌክትሪክ እቃዎች ከሮሜል ኤሌክትሪካል በበርካታ አማራጭ ያገኛል። በብራንዳችን ሮሜል ከውጭ ሀገር ያስመረት ናቸው ብሎም በሀገር እጅ ያመረት ናቸው የኤሌክትሪክ እቃዎቻችን ስለ አገልግሎታችን በልበ ሙሉነት የሚመሰክሩላቸውና ከረጅም ዓመት ዋስትና ጋር የቀረቡ ናቸው። የኤሌክትሪክ ደህንነት ላይ ስጋት እንዳይገባ የሮሜል አስተማማኝ ብሬከሮች፣ ኃይል ለሚፈልጉ እቃዎች ሄቪ ዲቲ ስዊች፣ የኤሌክትሪክ መስመሩን አደራጅቶ የሚያስቀምጥ ዲስትሪቢሽን ቦርድ፣ አቧራና እርጥበት የማይበግረው ሊነር ላይት፣ ውበትና አገልግሎትን አጣምሮ የያዙ በርካታ አማራጭ ኤልኢዲ ስፖት ላይት፣ ማሰማመርና ማደማመቅ ሲፈልጉ የልቦን የሚያደርሱ ዲኮሬቲቭ ላይቶችንና ሌሎች በርካታ ምርቶቻችን በብዙ አማራጭ ሁሌም በሮሜል ያገኛሉ። በዓልን አስመልክቶ በተመረጡ እቃዎች ላይ ልዩ ቅናሽ አድርገን እንጠብቆታለን። አዲሱ ዓመት ብርሃን ይሁንልን። ሮሜል ኤሌክትሪካል፣ መልካም አዲስ ዓመት።
13: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።
14: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን በአስተማማኝ የተከፈለ ካፒታል፣ የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያገኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት።
15: ጓና ደረሰ ጓና ደረሰ።
3: ከስራ ጫና፣ ከከተማ ትርምስ፣ ከህይወት ሩጫ እረፍት ማድረግ ምርታማነትን ይጨምራል። ለዚህ እረፍቶ ተገቢ ቦታ እንኳን ወደ ኢጃ ዲቨሎፐር በሰላም መጡ። የማይረሳ የመዝናኛ ጊዜ ከተፈጥሮ ጋር በልዩ ቋንቋ የሚያወሩበት ዘመናዊ ምቾትና ቤተኛ የሚያደርግ የእንግዳ አቀባበል። ኢጃ ዲቨሎፐር ከፍተኛ ጥራት መለያችን ነው። የሆቴልና የሪዞርት አገልግሎት መስጠት፣ የጉብኝትና የጉዞ አገልግሎት፣ የመዝናኛ ፓርኮችን ማልማትና ማስተዳደር፣ ለተለያዩ ሁነቶች የሚውሉ ቦታዎችን በማልማትና በማስተዳደር ተጨብጭቦልናል። በቅርቡ ደግሞ በሪል ስቴት ልማት ስራዎች ላይ ለመሰማራት ዝግጅታችን አጠናቀናል። ለሰርግ፣ ለልደት፣ ለአንቨርሰሪ፣ ለሰርፕራይዝ፣ ለማንኛውም አገልግሎት ኢጃ ዲቨሎፐር ቀዳሚ ምርጫ ነው። ኢጃ ላንጋኖ ሪዞርት፣ ኢጃ ዋቢ ሸበሌ ሪዞርት እና ኢጃ ሰመር ሃውስን በወርቃማውና የተዘፈነለት ላንጋኖ ሐይቅ ዙሪያን በ210 ኪሎ ሜትር ላይ የሚገኝ ሲሆን ኢጃ ቦኩ የተፈጥሮ እንፋሎት በአዳማ ከዓለም ምርጥ መዳረሻ እንደሆነው ኢጃ ወንጭ ደንዲ ኢኮቱሪዝም ይምጡና የማይረሳ ጊዜ ያሳልፉ። ደስታው ደስታችን ነው። በሁሉም የክፍያ አማራጮቻችን ከመደበኛ እስከ ቅንጡ የመዝናኛ አገልግሎቶችን አዘጋጅተናል። በ0967333777 በ0992222255 ሄሎ ይበሉን። ኢጃ ዲቨሎፐር
16: እስኪ ጫነው ቶሎ በል እንጂ ቸኩያሉ። ፍጥነት አራ ፍጠሩ። እንደዛ ስለቀስ
17: እቃዎች እንዳይበላሹ።
18: አባ እማ ወዴት ልንሄድ ነው?
19: እንዴ ጎረቤቴ ወዴት ነው?
16: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ በዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: በአፋልጉ ማስተውቂያ ፈላጊ ዳዊት ክንዶይ ተባለ ግለሰብ በሳሪስ አካባቢ መንጃ ፍቃድ ፋይዳ መታወቂያ ኤቲኤም እና የኢትዮጵያ አየር መንገድ መታወቂያ ያዘዋለት የተፈፈበት ስለሆነ ንብረቱን ያገኘ ወይም ያለበትን የሚያውቅ በ0913 26483 በመደወል ወይም በብስራት ኤፍኤም 101.1 ዋና መስሪያ ቤት በአካል በመገኘት ንብረቱን ለሚያስረክብ ፈላጊው ወረታውን በአክብሮት እንደሚመልስ እናሳስባለን።
1: ብሩህ አዲስ ቀን ነጋ። ሰማይ ፈካ፣ አድማስ ወገጋለ፣ ጀምበር ጸዳሏን ፈነጠቀች፣ ወንዞች ድፍስ መልካቸው ጠራ፣ ምድር በአደይ አጌጠች። እነሆ መስከረም ጠባ፣ አበባዮች ተጨፈረ፣ እዩ አበባይ ተዘመ። ሳቅ ጨዋታ ደራ፣ ወዳጅ ዘመድ ተሰባስቦ በሐሴት ተፍለቀለቀ። አዲስ ዓመት በፌሽታ ደመቀ። ልባሟ በወኔ ጀገነች፣ ለአፍታ ሳትዘናጋ ግብ ስኬቷን አማተረች። የሐሳቧን ልታሰምር ወጋገንን አጋር አደረገች። ትጉህ እቅዱን ወጠነ፣ የጸና ዓላማ ሰንቆ ከወጋገን ጋር ዘመነ። እነሆ ወጋገን ከታታሪዎች ጎን ከጎበዞች ጎራ፣ በትጋት ለስኬት ከሚተጉት ጋር። መልካም አዲስ ዓመት ወጋገን ባንክ።
2: ብስራት የኢትዮጵያውያን ኩራት።
3: የብስራት 12 ነው።

0: እንደምን አመሻችሁ አድማጮቻችን። የዕለቱ የብስራት 12 የመረጃ ሰዓታችን እነሆ ተጀምሯል። ዜናዎቹን እየመራሁን የቅድስ ደጀኔ አብሬያችሁ ቆይታ አደርጋለሁ። በቴክኒክ ቁጥጥሩ ደግሞ ኤፍሬም ተክሎ አብሮን ይገኛል። በቆይታችንም ከሀገር ውስጥና ከውጭ የተሰሙ መረጃዎችን እያደረስናችሁ አብረናችሁን ቆያለን። የእንሳት ስፖንሰር ያደረገላችሁም ታዲያ አህዱ ባንክ ነው። አዲሱን ዓመት አስመልክቶ ከወዳጅ ዘመድ የሚላክለውትን ገንዘብ በአህዱ ባንክ ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርግሎታለን ይሎታል ባንኩ። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜ 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቡን በክብር እናስረክባለን። ደንብና ሁኔታዎችም ተፈጻሚ ይሆናሉ። መልካም አዲስ ዓመት ይላችኋል አህዱ ባንክ።
1: ያለፈው ዘመን በተስፋው ሊያሻግረን የተስፋውን ፍሬ የሚያበቅለው ዝናብ በጊዜ ይዘንባል። በለመለመ መስክ በአደዮች መሃል እንቦርቃለን። በሚያበረታ ብርሃን እንከበባለን። በጥበብ ዜማ እንቁጣጣሽ፣ በቅኔ ስንኝ አበባ የሆሽ ዝማሬ አዲሱን ዓመት አህዱ ብለን እንጀምራለን። አህዱ ባንክ ከብዙዎች ለብዙዎች።
0: ቀዳሚ ወዳደረግነው መረጃ ስናልፍ ኢትዮጵያ የአደጋ ጊዜ ደረጃ 1 የድንገተኛ ሕክምና ቡድን ፍቃድን አግኝታለች። ኢትዮጵያ በዓለም የጤና ደህንነት መስክ አዲስና አስፈላጊ ስኬት ማስመዝገቧ ተገልጿል። የዓለም ጤና ድርጅት የኢትዮጵያን የደረጃ 1 የድንገተኛ ሕክምና ቡድን በይፋ መመደቡም ተገልጿል። የምደባ ኢትዮጵያ በአደጋ፣ በበሽታ፣ ወረርሽኝ፣ በግጭትና በሌሎች የጤና አደጋዎች ወቅት በፍጥነት ምላሽ መስጠት የሚችል በዓለም አቀፍ የሕክምና መስፈርቶች የተረጋገጠ የአደጋ ጊዜ ሕክምና ቡድን መገንባቷን የሚያሳይ መሆኑን የጤና ሚኒስትር ዴኤታ የሆኑት ዶክተር ደረጀ ዱጉማ መግለጻቸውን ብስራት ራዲዮ ሰምቷል። የኢትዮጵያ የድንገተኛ ሕክምና ቡድን ከዓለም የጤና ድርጅት፣ ከዩኬ ድንገተኛ ሕክምና ቡድን፣ ከስፔን ድንገተኛ ሕክምና ቡድን የስልጠናና የአቅም ግንባታ ድጋፍ እንዳገኘም ተመላክቷል። በተጨማሪም የደረጃ 1 ሕክምና ተቋም ልገሳ የቡድኑን የሎጂስቲክስ አቅም ለማጠናከርም አስተዋጽኦ አድርጓል። የኢትዮጵያ የአደጋ ጊዜ ሕክምና ቡድን አባላትም በተለያዩ ከባድ ሁኔታዎች ውስጥ ለሕዝብ አገልግሎት በመስጠትና ዓለም አቀፍ መስፈርቶችን በማሟላትም ለዚህ ስኬት እንደበቁ ተጠቁሟል። በአፍሪካ ውስጥ ይህንን አይነት ምደባ ያገኘም የመጀመሪያው ሲቪል የአደጋ ጊዜ ሕክምና ቡድን መሆኑም ተነግሯል። ይህ ስኬት በኢትዮጵያ ውስጥ የአደጋ ጊዜ ሕክምና አቅምን በማስፋት ብቻ ሳይሆን ለሌሎች የአፍሪካ ሀገራትም የልምድና የእውቀት ድጋፍ ለመስጠትም እድል እንደሚፈጥርም ተነግሯል። ዘገባው የኤደን ሽመልስ ነው። በትግራይ ክልል የውጭ ሀገር ጎብኚዎች ቁጥር ማሽቆልቆሉ ተገለጸ። በትግራይ ክልል በ2018 በጀት ዓመት ከ2 ሚሊዮን በላይ የሀገር ውስጥ ጎብኚዎች መስተናገዳቸውን የክልሉ ባህልና ቱሪዝም ቢሮ ያስታወቀ ሲሆን በተቃራኒው ደግሞ ወደ ክልሉ የሚያቀኑ የውጭ ሀገር ቱሪስቶች ቁጥር ከፍተኛ ቅናሽ ማሳየቱ ተገልጿል። በቢሮው የብቃት ማረጋገጫ ዳይሬክተር አቶ የማነ ገድሉ ለብስራት ራዲዮ እንደተናገሩት በተጠናቀቀው በጀት ዓመት በክልሉ የሚገኙ ልዩ ልዩ የታሪክ የባህልና የተፈጥሮ የመስህብ ስፍራዎች ለመጎብኘት የመጡት የውጭ ሀገር ቱሪስቶች ቁጥር 4535 አካባቢ ነው። የውጭ ሀገር ጎብኚዎች ፍሰት ከጊዜ ወደ ጊዜ እየቀነሰ መምጣቱ በቱሪዝም ዘርፉ ላይ ተጽዕኖ ያሳድራል የሚል ስጋትንም ፈጥሯል። የሀገር ውስጥ ቱሪዝም እንቅስቃሴ በተለይም በበዓላትና በረፍት ቀናት በሚደረጉ ጉዞዎች ሳቢያም የተሻለ መነቃቃት ማሳየቱን ነው አቶ የማነ የሚገልጹት። በተለይም ከአሸንዳ በዓል ጀምሮ የሚካሄዱ ህዝባዊና ባህላዊ ሁኔታዎችም ለሀገር ውስጥ ጎብኚዎች ቁጥር ማደግ ከፍተኛ አስተዋጽኦ አበርክተዋል ተብሏል። ዘገባው የመባወርቅነ ነው። የኢሬቻ ዋዜማ ፌስቲቫልም በደማቅ ሁኔታ ለማክበር ዝግጅት መጠናቀቁ ተገልጿል። ኢስት አፍሪካ ቢዝነስ ኦርጋናይዜሽን የ2019 ዓ.ም የኢሬቻ በዓል ኢሬቻ የሰላም የአንድነትና የአብሮነት በሚል መሪ ቃል ሁሉንም ማህበረሰብ በማሳተፍ ከአዲስ አበባ ከተማ መስተዳደርና ከኦሮሚያ መንግስት ጋር በመሆን በደማቅ ሁኔታ ይከበራል ብሏል። በፌስቲቫሉ ላይ 4 ዋና ዋና ሁነቶችን ማዘጋጀቱን ኢስት አፍሪካ ኢንተርቴንመንትና ኤቨንት ኦርጋናይዘር ቦርድ አባል ኢንጂነር አበበ ወልደ ኪሮስ ለብስራት ብስራት ራዲዮ ተናግሯል። በመጀመሪያ ሁነት 50 ሺህ ተሳታፊዎች ይገኙበታል ተብሎ የሚጠበቅ ሲሆን የ10 ኪሎ ሜትር የጎዳና ላይ ሩጫም ይካሄዳል። የሩጫ የሰላም የወንድማማችነትና የአንድነት መንፈስን ለማጠናከርም ሩጫ ለሰላምና ለወንድማማችነት በሚል መሪ ቃል እንደሚካሄድ ተነግሯል። በሁለተኛው መርሃ ግብር ደግሞ 10 ሺህ ስኒዎችን ያዘም ከ8 እስከ 10 ሜትር ርዝመት ባለው ትልቅ ረከቦት ላይ የቡና ዝግጅት ይከናወናል። የኢትዮጵያውያንን ውበትና አንድነት የሚንጸባረቅበት የሚስ ዩኒቲ የቁንጅና ውድድር ሌላኛው መርሃ ግብርም ነው። የመርሃ ግብሩ መዝጊያ የሚከናወነው በጊዮን ሆቴል እንደሆነም የተገለጸ ሲሆን ከቀኑ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ሙሉ ሌሊት የሚካሄድ የሙዚቃ ኮንሰርትም ተዘጋጅቷል። አዘጋጆቹ እንደገለጹት ይህ ፌስቲቫል የመዝናኛ ፕሮግራም ብቻ ሳይሆን የስፖርት፣ የባህል፣ የሙዚቃና የህዝቦች አንድነት የሚመሰከርበት ታላቅ መድረክ በመሆኑ ሁሉም ኢትዮጵያውያን በነጻነት መጥተው እንዲታደሙ ጥሪ አቅርበዋል። በወንጀል መረጃ ደግሞ ከአንድ ሚሊዮን በላይ የሚያወጡ 17 ከብቶችን በአንድ ጊዜ ሰረቀው ተከሳሽ በእስራት ተቀጣ። በምስራቅ ጎጃም ዞን አዋበል ወረዳ 17 የቀንድ ከብቶችን የሰረቀው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። ተከሳሽ መርሻ ደምሴ የአዋበል ወረዳ ነዋሪ ሲሆን ዱቄ ቀበሌ እየተባለ ከሚጠራው አካባቢ በአንድ የ17 ከብቶችን ሰርቆ ሲነዳ በቁጥጥር ስር ውሏል። ተከሳሹ የ1 ሚሊዮን 47 ሺህ ብር የዋጋ ግምት ያላቸው 17 የቀንድ ከብቶች መስረቁ ተገልጿል። ተከሳሹ የሰረቃቸውን ከብቶች ወደ ደጀን ወረዳ በማዘዋወርም ለመሸጥ በእንቅስቃሴ ላይ እያለ በደጀን ወረዳም የጸጥታ ኃይሎች በተደረገ ክትትል ጤቅ ቀበሌ ቁልቋል አካባቢ በቁጥጥር ስር መዋሉም ታውቋል። የደጀን ወረዳ የጸጥታ ኃይሎች ተጠርጣሪውንና ከብቶቹን ለወረዳው ፖሊስ ጽህፈት ቤት አስረክበዋል። ፖሊስ ምርመራውን አጠናክሮ መዝገቡን ለአቃቤ ሕግ በማቅረብም ክስ ተመስርቶበታል። የደጀን ወረዳ ፍርድ ቤትም ተከሳሹን በስርቆት ወንጀል ጥፋተኝነቱን ካረጋገጠ በኋላ በአራት ዓመት ጽኑ እስራት እንዲቀጣም ወስኖበታል። ዘገባው የባልደረባችን ሰምሃር አለባቸው ነው።

0: አድማጮቻችን ቆይታችን እንደቀጠለ ነው የሚገኘው። ከውጭ ወደ ያዝናቸው መረጃዎች አልፈናል። የኢራን ጥቃቶች በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ከፍተኛ ጉዳት አድርሰዋል። አዲስ የተገኙ ምስሎች እንደሚያሳዩት የወደሙ ህንፃዎችን፣ ተሽከርካሪዎችና አውሮፕላኖችን ያሳዩ ሲሆን የፔንታጎን ተቆጣጣሪ ተቋም የቁሳቁስ ውድመቱን እስከ 3.7 ቢሊዮን ዶላር ሊደርስ እንደሚችል ገልጿል። በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ማዕከላት ላይ በኢራን ሚሳኤሎችና ድሮኖች በተፈጸሙ ጥቃቶች ህንፃዎችን፣ ተሽከርካሪዎችና አውሮፕላኖችን ጨምሮ ሰፊ ውድመት መድረሱን ሲቢኤስ ኒውስ ማክሰኞ ዕለት ባወጣው ዘገባው አስታውቋል። በወታደራዊ የሚዲያ ገደቦች ምክንያት ስማቸው እንዳይጠቀስ የጠየቁ ወታደራዊ አባላት ለሲቢኤስ ኒውስ የሰጧቸው አዲስ ፎቶዎች በቀጠናው በሚገኙ በርካታ የአሜሪካ ማዕከላት ላይ የደረሰውን ጉዳት ያሳያሉ። አንድ በቦታው ላይ የሚገኝ ወታደር ለዜና ማሰራጫው እንደተናገረው ይህ ለአሜሪካ ህዝብ ያልተገለጸ በህንፃዎቻችን ላይ የደረሰ ትልቅ ጉዳት ነው። አይናችንን ጨፍነን በቡጢ እየተመታን እዚህ ቆመናል ብለዋል። በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ማረፊያ የተነሳም አንድ ፎቶ ሲቢኤስ ኒውስ ቀጥተኛ መቺ ብሎ የገለጸውን የቦይንግ ኢ3 ሴንትሪ አውሮፕላን የኋላ ክፍል የሚያሳይ ሲሆን የኋላ ክፍሉ ከተቃጠለው አካሉም ተለያይቷል። በኩዌት የሚገኘውና ለአሜሪካ ሰራዊት አባላት ትጥቅ ተሽከርካሪዎችና ለአንዳንድ አውሮፕላኖች ዋና ማዕከል የሆነው የካምፕ ቦሪንግ ካምፕ ከፍተኛ ውድመት እንደደረሰበትም ዘገባው አመልክቷል። የአሜሪካ መከላከያ ሚኒስቴር እንደገለጸው ከሆነም ከኢራን ጦርነት ጋር የተያዙም የቁሳቁስ ውድመቶች 3.7 ቢሊዮን ዶላር ሊያወጡ ይችላሉ። ቢል ጌትስ አርቲፊሻል ኢንተለጀንስ ገዳይ አዳዲስ በሽታዎችን ለመፍጠር ሊረዳ ይችላል ሲሉ አስጠነቀቁም። ቢል ጌትስ በወጡት የ6000 ቃላት ጽሑፍ ተንኮል አዘል አካላት አርቲፊሻል ኢንተለጀንስ ቴክኖሎጂዎችን በመጠቀም ገዳይ በሽታዎችን ሊሰሩ እንደሚችሉ ገልጸዋል። ይህ ደግሞ የሰው ልጆችን ሕልውና አደጋ ላይ ሊጥል እንደሚችል አስጠንቅቀዋል። በአርቲፊሻል ኢንተለጀንስ ቴክኖሎጂዎች ላይ የታየው ፈጣን እድገት የበያው ሽብርተኝነት አደጋን ሕልውናዊ ስጋትም አድርጎታል ብለዋል። በጽሑፋቸው ላይ እንዲህ ሲሉም አስፍረዋል። ኤአይ ለመድኃኒቶችና ለክትባቶች ህይወት አድን እድገቶች ምክንያት ቢሆንም ገዳይ የሆነ አዲስ በሽታ መንደፍንም ቀላል ያደርገዋል። ፕሮቲኖችና ህይወት አድን ክትባቶችን ለማግኘት የሚያገለግሉት ተመሳሳይ የኤአይ መሳሪያዎች ገዳይ በሽታዎችን ለማምረትም ሊውሉ እንደሚችሉ ጌትስ ጠቁመዋል። የኤአይ አዎንታዊ አቅሞች ቢኖሩም አሉታዊ አቅሞቹን ችላ ማለት ፈጽሞ የማይቻል ነው ብለዋል። ጌትስ ከዚህ ቀደም ከኤምአይቲ ቴክኖሎጂ ሪቪው ጋር ባደረጉት ቃለ መጠይቅ በየሽብርተኝነት ከተፈጥሯዊ ወረርሽኝ አደጋ ጋር ሲወዳደር 50 ጥፍ ገደማ የበለጠ አስፈሪ እንደሆነም ጠቅሰዋል። ይህ የሆነበት ምክንያት የኤአይ ሞዴሎች በተፈጥሮ የማይገኙ ከፍተኛ የሞት መጠን ያላቸው በሽታ አምጪ ተዋሲያን ማመንጨትም ስለሚችሉ ነው። ተፈጥሮ እጅግ ገዳይና ተላላፊ ባህሪያት ያላቸውን ቫይረሶች እምብዛም አያመጣም። ነገር ግን ኤአይ እንዲህ ያሉ ቫይረሶችንም ለማቀናጀትም ሊያገለግልም ይችላል ተብሏል። ወደ ሌላ መረጃ ስናሳልፋችሁ ከ132 ዓመታት በፊት በተውሶ የተወሰደ አንድ መጽሔት ወደ ቤተ መጻሕፍቱ ዳግም ተመለሰም። የኒው ሃምፕሻየር ቤተ መጻሕፍት እንዳስታወቀው ከ132 ዓመታት በፊት በተውሶ የተወሰደ አንድ መጽሔት ወደ ቤተ መጻሕፍቱ ዳግም ተመልሷል። ጆን የተባለው ግለሰብ በመስከረም 1894 ወርሃዊ እትም የሆነው መጽሔት ለመመለስ ጥረት አድርጎ ነበር። ጆን ለቤተ መጻሕፍቱ ሰራተኞች እንደነገራቸው መጽሔቱ ለበርካታ ዓመታት በቤት ውስጥ እንደነበርና እንዴት በእጁ ሊገባ እንደቻለም እንደማያውቅም ገልጿል። ግለሰቡ መጽሔቱን ወደ ቤተ መጻሕፍቱ ለመመለስ የወሰነው ተቋሙ የመመለሻ ጊዜያቸው ባለፈባቸው መጻሕፍት ላይ የተጣሉ ቅጣቶችን በጊዜያዊነት ማንሳቱን ከሰማ በኋላ መሆኑን ተናግሯል። ቤተ መጻሕፍቱን በማህበራዊ ሚዲያ ገጹ ላይ እንደመታደል ሆኖ 48220 ቀናት በማሳለፈው ምክንያት ሊጣልበት የነበረውን የ12055 ዶላር ቅጣት አይከፍልም ሲል አስፍሯል። ቤተ መጻሕፍቱ መጽሔቱ ዳግም ለንባብ አገልግሎት እንደማይውልም ነው ያስታወቀው። አድማጮቻችን የዕለቱ የብስራት 12 መረጃዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። አሁን የተወሰኑ መልእክቶችን እናድምጥና ስንመለስ ወደ ሌሎች መረጃዎች እናልፋለን።
1: በአዲሱ ዓመት የጎመን ምንቸት ወጥቶ የስጋ ምንቸት ወደ ቤታችን የሚገባበት የየመስካችን መንገድ በስኬት የሚፈካበት ከራሳችን አልፈን ለሌሎች የምንተርፍበት ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ንብ ኢንተርናሽናል ባንክ ይመኛል። እንደ እስከ ዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል የባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ ዓመት እንዴ ሚሚዬ፣ እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ ወደ ኪስዎ ለመግባት አይፍሩ እንጂ ይሄን መሳይ የሞቀ ሳቅ ዓመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ ዓመት። ንብ ኢንተርናሽናል ባንክ ይሰራዋል ከልብ እንደለም። በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ። ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10 በመቶ ጉርሻ ያገኛሉ። አብራው ይቆዩ ገብረው እንደ ዳሽን ባንክ ያስፈው ተስፋው ሰምሮ አይተው ከብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ

0: አንዳንድ ባህሎች ከትውልድ ወደ ትውልድ ይተላለፋሉ። አንዳንድ ትዝታዎች አመታት ቢያልፉም ከልባችን አይጠፉም። አዲስ ዓመት ሲመጣ በልጅነታችን የምናውቃቸው ድምጾች፣ የምንወዳቸው ባህሎችና የምንናፍቃቸው ሰዎች እንደገና ወደኛ ይመጣሉ። ከምንወዳቸው ጋር እንደገና የምንቀራረብበት በአዲስ ተስፋ በአዲስ እቅድ ለምንጀምረው አዲስ ዓመት እንኳን አደረሰን። ለአዲሱ ዓመት ከውጭ ሀገራት ገንዘብ ሲላክሎት መልካም ምኞታችንን ዳጎስ ካለ ተጨማሪ ጉርሻ ጋር እናበረክትሎታለን። አዲሱ ዓመት ምኞታችሁ የሚሳካበት በአዲስ ጉልበትና በረከት የተሞላ ይሆንላችሁ። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
1: የአፋልጉኝ ማስታወቂያ። ፈላጊ ዳዊት ክንዷ የተባለ ግለሰብ በሳሪስ አካባቢ መንጃ ፍቃድ፣ ፋይዳ መታወቂያ፣ ኤቲኤም እና የኢትዮጵያ አየር መንገድ መታወቂያ የያዘ ዋሌት የጠፋበት ስለሆነ ንብረቱን ያገኘ ወይም ያለበትን የሚያውቅ በ0913 26 48 33 በመደወል ወይም በብስራት ኤፍኤም 101.1 ዋና መስሪያ ቤት በአካል በመገኘት ንብረቱን ለሚያስረክብ ፈላጊው ወረታውን በአክብሮት እንደሚመልስ እናሳስባለን።
2: ምድሩ ባሪያ አበባ ጊጦ ተስፋ የሰነቀች የመስከረም ፀሐይ የክረምትን ማለፍ የደመናን መገፈፍ በጠዋት ስታበስር የአዲስ ዓመት አዲስ ተስፋን በአዲስ ምዕራፍ ለመጀመር ሆ ብለን መተን ነበር። ለብሩህ ዘመን ጅማሮ ተነፋፍቀን ስንገናኝ ማዕዳችንን አካፍለናል። ከእኛ አልፈን ለሰው ተርፈናል። ላንለያይ ተዋህደን እልፍ ዘመን ተሻግረናል። እንቁጣጣሽ እንኳን በደህና መጣሽ እያልን አደይ የብር ሙዳይ ኮለል በይ ሲሉን የብር ሙዳይ የሆነው ባንካችን እንኳን ለአዲሱ ዓመት በሰላም አድረሰው ይላል። አዎ ከብረውን ይቆዩ። አማራ ባንክ፣ ከባንክ ባሻገር።
3: መልእክቶችን አድምጠን ተመልሰን ተገናኘን። መረጃዎቻችን አሁንም እንደቀጠሉ ናቸው። በድጋሚ ከእኛ ጋር እንድትቆዩ እንጋብዛችኋለን። ይህን ሰዓት ስፖንሰር ያደረገላችሁም ደግሞ አሃዱ ባንክ ነው። አዲሱን ዓመት አስመልክቶ ከወዳጅ ዘመድ የሚላክለውን ገንዘብ በአሃዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርጎለታለን ይለውታል ባንኩም። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜን 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቡን በክብር እናስረክባለን። ደንብና ሁኔታዎችም ተፈጻሚ ይሆናሉ። መልካም አዲስ ዓመት አሃዱ ባንክ።
4: ያለፈውን ዘመን በተስፋው ሊያሻግረን የተስፋውን ፍሬ የሚያበቅለው ዝናብ በጊዜ ይዘንባል። በለመለመ መስክ በአደዮች መሃል እንቦርቃለን። በሚያበረታ ብርሃን እንከበባለን። በጥበብ ዜማ እንቁጣጣሽ፣ በቅኔ ስንኝ አበባ የሆሽ ዝማሬ አዲሱን ዓመት አሃዱ ብለን እንጀምራለን። አሃዱ ባንክ፣ ከብዙዎች ለብዙዎች።
3: ወደ ቀሪ መረጃዎች አለፍን። በኢትዮጵያ የስነ ተዋልዶ ጤና አገልግሎትን የተሻለ ለማድረግ የመድኃኒት አቅርቦት ትኩረት ሊሰጠው ይገባል ተባለም። በተጠናቀቀው የ2018 በጀት ዓመት ለእናቶች፣ ለህፃናት፣ ለአፍላ ወጣቶችና ከተዋልዶ ጤና ጋር በተያያዘ የሚመደበው በጀት እንዲያድግ መደረጉ ተገልጿል። የኮንሰርቲየም ኦፍ ሪፕሮዳክቲቭ ሄልዝ አሶሲሽን ኮርሃ ዳይሬክተር አቶ አበበ ከበደ ለብስራት ሬዲዮ እንደተናገሩት ከዚህ ቀደም የተዋልዶ ጤናና የቤተሰብ እቅድ አገልግሎቶች በአብዛኛው በውጭ ሀገራት እርዳታ ላይ እየተመሰረቱ ነበሩ። ከዓለም አቀፍ የፋይናንስ ቀውስና የድጋፍ መቀነስ አንጻር ይህንን ችግር ለመቋቋም የተለያዩ ስትራቴጂዎችን የማዘጋጀት ስራም ሲከናወንም ቆይቷል ብለዋል። የተዋልዶ ጤናና የቤተሰብ እቅድ አገልግሎት ተደራሽነት ማደግ የእናቶችና ህጻናት ሞት ለመቀነስ እንደሚረዳ የገለጹት አቶ አበበ ባለፉት 20 ዓመታት የእናቶች ሞት ከ870 ወደ 140 አሁን ላይ ደግሞ ወደ 71 ዝቅ ለማድረግ እየተሰራ ይገኛል ነው ያሉት። ይሁን እንጂ የስነ ተዋልዶ ጤና አገልግሎትን ያላገኙ በርካታ የህብረተሰብ ክፍሎች መኖራቸውን ጠቁመዋል። በተለይም በአርብቶ አደር አካባቢዎችና መሰረተ ልማት ባልተሟላላቸው ቦታዎች ላይ የሚገኙ ዜጎች ትልቅ ትኩረት እንደሚያስፈልጋቸው ገልጸዋል። በመሆኑም አገልግሎቱን የተሻለ ለማድረግ የመድኃኒትና የግብዓት አቅርቦት እንዳይቋረጥ ማድረግ እንደሚያስፈልግ የተገለጸ ሲሆን ለዚህም በቂ በጀት መመደብ ይገባል ተብሏል። በትላንትናው ዕለትም በኢትዮጵያ የስነ ተዋልዶ ጤና ዙሪያ ከሳሳ አሊያንስና የተዋልዶ ጤና አገልግሎት ሰጪ ድርጅቶች ማህበር ወይንም ኮራ ጋር ስምምነት ለመፍጠርም ያለመ መድረክ ተካሂዷል። ሳሳ በተሰኘ መርሃ ግብር ከቻፓይጎ ኬንያና እዚሁ ኢትዮጵያ ካለው ቢሮ ጋር በመሆን መድረኩ የተዘጋጀ ሲሆን ከጉዳዩ ጋር በተገናኘ ግንዛቤ ማሳደግ የሚያስችል የውትወታ ስራን ለመስራትም ያግዛል ነው የተባለው። ይህ ፕሮጀክት በአምስት ሀገራት ማለትም በኢትዮጵያ፣ በናይጄሪያ፣ በኮትዲቮር፣ በሴኔጋልና ኬንያ ላይ ትኩረቱን አድርጎ የሚሰራ በመሆኑ መድረኩ የልምድ ልውውጥ ለማድረግም ትልቅ ሚና እንዳለው ተጠቅሷል። ወደ ሌላ መረጃ ስናሳልፋችሁ 1 ኪሎ ግራም የጉጂ ቡና በ2376.50 ዶላር በዓለም አቀፍ ደረጃ ተሸጠም። የኢትዮጵያ ቡና በዓለም አቀፍ ደረጃ አዲስ ታሪካዊ የዋጋ ሪከርድ ማስመዝገቡንም የኢትዮጵያ ቡናና ሻይ ባለስልጣን በማህበራዊ ትስስር ገጹ ላይ አስታውቋል። የኢትዮጵያ ስፔሻሊቲ ቡና በዓለም አቀፍ ገበያ ያለውን ከፍተኛ ተፈላጊነትና ገናናነት በሚያረጋግጥ መልኩ አዲስ ታሪካዊ የዋጋ ሪከርድም ተመዝግቧል የተባለው ቴስቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ወይንም ቴስቲ ኮፊ ባለቤትና ዋና ስራ አስፈጻሚ አቶ ፈይሰል አብዶሽ ፈይሰል አብዶሽ ሲግኔቸር በሚል ልዩ ስያሜ ለዓለም አቀፍ ገበያ ባቀረቡት ኦንላይን የስፔሻሊቲ ቡና ጨረታ 1 ኪሎ ግራም የጉጂ ቡና በ2376.50 የአሜሪካን ዶላር በአሁኑ ምንዛሬ ወደ 380 ሺህ የኢትዮጵያ ብር ገደማ በመሸጥም በኢትዮጵያ የቡና ታሪክ ከፍተኛውን የዋጋ ደረጃ መያዙም ተሰምቷል። መቀመጫቸውን በእንግሊዝና በአሜሪካ ባደረጉት ታዋቂው ኤምካልቲቮ የበይነ መረብ የጨረታ ማዕከል አማካኝነት የተካሄደው ይህ አራጭ ሽያጭ የኢትዮጵያ ቡና በዓለም አቀፍ ደረጃ ያለውን የጥራት ማዕረግና የገበያ ተፈላጊነት በአዲስ መልክ ያስመሰከረ ከመሆኑ በላይ የኢትዮጵያን የስፔሻሊቲ ቡና የገበያ መዳረሻዎች ወደ ላቀ ደረጃ ለማስፋትም ትልቅ መንገድ የሚከፍት ነው ተብሏል። ከዚህ ታሪካዊ ጨረታ የተገኘ ሙሉ ገቢ ለበጎ አድራጎት የሚውል ሲሆን በቴስቲ ፋውንዴሽን አማካኝነት በጉጂ ዞን ሻኪሶ ወረዳ ደንቢ ኡዶ ቀበሌ ለሚገነባው ዘመናዊ ጤና ጣቢያ ግንባታ ማስፈጸሚያ የሚል ይሆናል ተብሏል። የበጎ አድራጎት የቡናውን ጥራት ለጠበቁት የጉጂ አርሶ አደሮችና ማህበረሰብ የሚሰጥም ትልቅ ድጋፍና ምስጋና ነው። አድማጮቻችን፣ አሁንም ቆይታችን እንደቀጠለ ነው የሚገኘው። በድጋሚ የተወሰኑ መልእክቶችን እናድመጥና እንምጣ።
4: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት አያት

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደላሽን ባንክ ያስፈው ተስፋው ሰምሮይተው ካብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ ርምጃ ቀዳሚ።
1: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፎርትናይት የሀገራችን ታላላቅና ምርጥ ተፋላሚዎች ባንድ አሬና ውስጥ የሚጋጠሙበት ደምሚያሞክ ታላቅ የፋይትናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጭ ኦን ካንስቴ አውሪኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9 ቲኬቶን አሁኑ በአርስቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
2: በአዲሱ ዓመት የጎመን ምንቸት ወጥቶ የሥጋ ምንቸት ወደ ቤታችን የሚገባበት፣ የየመስካችን መንገድ በስኬት የሚፈካበት፣ ከራሳችን አልፈን ለሌሎች የምንተርፍበት፣ ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነብ ኢንተርናሽናል ባንክ ይመኛል። እንደ እስከ ዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ነብ ተራ የተሰኘውን ሁሉን አቀፍ ዲጂታል የባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ ባክብሮት ጭምር ነው። መልካም አዲስ ዓመት እንዴ ሚሚዬ። እሰይ አትፈሪ እንጂ በደንብ ጨፍሪ አባብዬ። ወደ ኪስዎ ለመግባት አይፍሩ እንጂ ይሄን መሳየ ሞቀሳቅ አመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ ዓመት። ነብ ኢንተርናሽናል ባንክ ይሰራዋል ከልብ እንደነበር።
3: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪዩር፣ የፔዲኪዩርና የዋክስ ስራዎችን እንሰጣለን። በብስራት

0: እንደዚሁ ኮማንደር ቶሌራ ዲንካ አንደኛው አሰልጣኝ ነው። እሱም እንደዚሁ ትልቅ አሰልጣኝ ነው። አሜሪካን ሄዶ ነው በወጣቶች ሻምፒዮና ላይ ደርሶ የመጣው። አሜሪካ ደርሶ የመጣ ሰው ሸንገን ቪዛ ተከለከለ ሲባል እንትን ይላል። አሁን ትልቁ ጥያቄ መነሳት ያለበት ሁለት አካላት ለዚህ ኃላፊነት መውሰድ አለባቸው። አንደኛው የቴክኒክ ክፍሉ ነው። ቴክኒክ ውስጥ ያሉ ሰዎች የአሰልጣኞቹ ሊስት ቀድሞ ማቅረብ ሲገባቸው ባለማቅረባቸው የዲዩሬሽን ታይሙ የጊዜ ገደቡ የቪዛ የማግኘት የሸንገን ቪዛ የማግኘት እድላቸው እንዲጠብ አድርጓል። ከዛ ውጭ ደግሞ ስራ አስፈጻሚው ተከታትሎ ይሄን ነገር እንዲፈጸም ባለማድረጉ ስራ አስፈጻሚም የራሱን ድርሻ ቆርሶ ይወስዳል። እንዴት ጉዞ እያለብህ ከወር ከሁለት ወር በፊት አንተ የቪዛ ችግርን አትጨርስም? የአትሌቶች እኮ ጉዳይ ቀድሞ ስላለቀ እኮ ነው አትሌቶች እየሄዱ ያሉት። እኔ አሁን እየደረሰኝ ያለው መረጃ አሰልጣኞቹ ለይስሙላ እንደመረጧቸውና ተመርጣቸዋል እንዳሏቸውና ዝም ብለው
1: እንጂ አስቀድሞ እንደማይሄድ
0: ያቁታል። እና ይሄ ደግሞ አሰልጣኞቹን ልብ ሰብሯል። በስራ አስፈጻሚ ደረጃ በሚገርም ሁኔታ ማን እንደመረጣቸው እንዴት እንደተመረጡ ስራ አስፈጻሚው የማያውቁ ስራ አስፈጻሚዎች አሉ። ይሄ ለኢትዮጵያ አትሌቲክስ ፌዴሬሽን እውነት ትልቅ አሳዛኝና አሳፋሪ ነገር ነው። ምንም ይደበቅ ነገር የለም።
2: ይሳቅ፣ እኔ በጣም የሚደንቀኝ ነገር አመቱ ሲጀምር የሚጓዙትን ጉዞ ከካላንደር እቅድ ከሚያገኙት በጀት ወይም ደግሞ ከጉዞ ጥቅማ ጥቅም አንጻር እንጂ ለኢትዮጵያ አትሌቲክስ በማሰብ ነው የዛ ቦታ የተቀመጡት። ብዙዎቹ ማጤና መመልከት ያስፈልጋል። ምክንያቱም የዛ ቦታ ላይ ስትቀመጥ መጀመሪያ ውድድሮችም ከሀገር ቤት እስከ ኢንተርናሽናል መድረኮች በትክክለኛው ቦታ ላይ የሚገኙ ውድድሮችን ማስፈጸም ነው ኃላፊነታቸው። እኛ የግል ጥቅምንና የራስን ጥቅም ብቻ በማስተግበር መሰራት ያለባቸውን ስራዎች በግል ሽኩቾች እናሳልፋለን፣ በግጭቶች እናሳልፋለን፣ በመጠላለፍ ውስጥ እናሳልፋለን። ዓለም በትራክ ላይ እንደለመድ ነው። በተለይ ደግሞ በሁለት በሶስት ጊዜያቶች ውድድሮች ላይ በመጨረሻ ውድድሮች በኦሎምፒክ በዓለም ሻምፒዮናም እንደተመለከት ነው ትራክ ላይ ደርበውን በሚያልፉት ልክ ጎረቤቶቻችን ጥለውን እያለፉ ነው። እኛ ዛሬም የሚያስጨንቀን የግለሰቦች ጉዳይ ነው። የሚያስጨንቀን ተራችን ደርሶ ጉዞ መጓዝ ነው። ይሄ እንዴት እዛ ቦታ ላይ ቁጭ ብለህ ትልቁን አንጋፋውን ተቋም እየመራ በዚህ ልክ የራስህን ጉዳይ ከሀገር ታስቀድማለህ? ይህ መመልከት ያስፈልጋል። እነዚህ ትልልቅ አንጋፋ አሰልጣኞች ናቸው። ረዳት ኮሚሽነር ሁሴን ሸቦ በኢትዮጵያ አትሌቲክስ ውስጥ ስምን ስጠራ ላለፉት ሶስት አስርተ ዓመታት ከምጠራቸው አሰልጣኞች መካከል አንደኛው ነው። ቅድም ይሳቅ ገልጾታል። ኮማንደር አሰልጣኝ ቶሌራ ዲንካም በመብራት ኃይል ውስጥ ትልቅ ስራዎችን እየሰራ ይገኛል። ከዚህ በፊት የነበሩትን ሶስት ጉዞ ውስጥ ወደኋላ እንመልከት። ይሳቅ፣ የቪዛ ጉዳይ እኮ ለኢትዮጵያ አትሌቲክስ እኮ የዕለት ስም ሆኗል እኮ። በሽኝቱ ላይ የተገኙት ስንት ናቸው? ሁለት የስራ አስፈጻሚ አባላት እና አንድ ፕሬዚዳንት። ተመልከት፣ ሁለት የስራ አስፈጻሚ አባላትና አንድ ፕሬዚዳንት። የሚሸኘው ማን ነው? የኢትዮጵያ ልዑክ ቡድን እኮ ነው። አርማውን እኮ ነው የምትሸኘው፣ በውጤት እኮ ነው የምትሸኘው። አንተ ቆመ ያልሸኘኸውን ማን ሊሸኝልህ ነው? ምን ማለት ለምደ የምትሰበሰበው? ለማን የምትሰበሰበው? አሰልጣኝና አትሌቶች እዛ ጋር ጥያቄን እያነሱ ሲሸኙ ቁጭ ብለ ግን ደግሞ በቀጣይ ቀናት ደግሞ ለውይይት መቀመጥ ምን ማለት ነው? ፕሬዚዳንቱ ስንት ቦታ ነው መገኘት የሚችሉት? ውድድር ሲጀመር ፕሬዚዳንቱ፣ አትሌቶች ሲሸኙ ፕሬዚዳንቱ፣ አትሌቶች ሲመጡ ፕሬዚዳንቱ፣ ወይም ደግሞ ቁንጽል የስራ አስፈጻሚ አባላት ብቻ የሚገኙበት። ይሄ ለኢትዮጵያ አትሌቲክስ የሚመጣው ነገር ለውጥ ምንድን ነው እንዴ? ቪዛ ያላቸውን አሰልጣኞች እኮ ፓስፖርታቸውን በማፈላለግ እኮ እባካችሁ ለአሜሪካ ቪዛ ያለው አሰልጣኝ ይህን ውድድር ይሂድ፣ የሻንጋይ ቪዛ ያለው ይህን ውድድር ይሂድ፣ ከቨር ያድርግ። አትሌቶቹን ሳያውቃቸው ሳያዘጋጃቸው ሀገር እንዳትዋረድ እየተባለ ስንት ቴክኒካል ዳይሬክተሮችና የቡድን መሪዎች ተወክለው እኮ የኢትዮጵያ ልዑክ ቡድን ይዘው ሄደዋል እኮ ያለ ዝግጅት በማያውቋቸው መንገድ። ዋጋ ያስከፍለናል። የስፖርት ቤተሰቡ በትክክል መጠየቅ በጀመረበት ሰዓት ላይ የኢትዮጵያ አትሌቲክስ የሽቁልቁሊት ጉዞ ዓለም ሻምፒዮና ሲመጣ ወይም ኦሎምፒክ ሲመጣ አይደለም ዛሬ የሚሰሩት ውጤቶች ናቸውና እጅግ በጣም በስፋት መመልከት ያስፈልጋል። ለዚህ ግን ኃላፊነቱ መውሰድ አለባቸው።
0: እዚህ ላይ ግን መጨመር እንደሚያስፈልገው ነገር ምንድን ነው? የስፖርት ዲፕሎማሲያችን በተለይ ከኤምባሲ ጋር ያለው ግንኙነት ደካማ መሆን፣ እንደገና ደግሞ አትሌቶች መኮብለል፣ አሰልጣኞች መኮብለል፣ እነዚህ ትልልቅ ጀግኖች አትሌቶችን በዓለም ታሪክ የሰሩ አሰልጣኞችን እምነት እንዳይጣልባቸው አድርጓል። የቪዛ ጉዳይ አሜሪካ ሶስት አራት ሄዶ የመጣ ሰው በማይገመቱ ኤምባሲዎች ሸንገን ቪዛ ሲከለከሉ እናያለን።
1: የአትሌቶች ግን ኩብለላን በተመለከተ ማለት ነው የመልካም አስተዳደር እጦት ጋር የተያያዘ አንዳንድ ጉዳዮች ይነሳሉ።
0: እሱ ሰፊ አጀንዳ የሚፈልግ ነገር ነው። በርካታ አትሌቶች ለምን ዜግነት ይቀይራሉ ብለን ስንጠይቅ ብዙ የምንመዛቸው ነገሮች አሉ። ራሱን ችሎ በፕሮግራም
1: የምንሄድበት ብዙ ጊዜ ሳቂ ፉትቦል ላይ ነው እንደዚህ አይነት ነገሮች የምናስተውለው።
0: አሁን አትሌቲክስ ላይ
2: ግን አይደለም። ጊዜ የአትሌቲክስን ጉዞ ስትመለከተው በፊት እግር ኳስ ተጫዋቾች ናቸው ወደ ሞሮኮ ካዛብላንካ ለማለፍ ትራንዚት የሚደረገው ጣሊያን ላይ ስለነበር ጣሊያን ላይ ሲጠፉ ትመለከታለ። የእግር ኳሳችንም ደረጃ ከአፍሪካ ስለማያስወጣ ባረፉበት ሀገራት ነበር። ግብፅም ትጠፋለ፣ ደቡብ አፍሪካም ትጠፋለ። ለምን? ያኔ በአንድ ኪሎ ቡናና በጉሩሻ ተጫዋቾች በሚፈርሙበት ዘመን ውስጥ የመጡ ሀሳቦች ናቸው።
1: አሁን ብትቀድ ይቀርብሃል ነው ፉትቦሉ ጥሩ ፍራንክ ስላለው
2: አሁን ገባ እዛ ሄደ መሰረታዊ ስራዎች ሌበር ወርክ ከመስራት ሀገር ላይ ቁጭ ብለ በአምስት ደቂቃ

0: ለፓስ ብታደርግ በወር 400 እና 500 ሺህ ብር ተከፈ ያረጋል። ያንን ስደት ለምን ያስብሏል? አትሌት ግን ሲሰደድ በአለም ላይ ተመልክተን አናቀብ ነበር እንደ ኢትዮጵያ ባሉ ሀገራት። ይሄንን ያለን ግን እዚህ ጋር ይሳቅ አንድ መረጃ ያደረሰኝ የአሰልጣኝ አለሙ ራሱ ያለሙ አቅጅራ ራሱ ቀድሞ ቪዛ የነበረው ስለሆነ ነው በዚህ ልዑክ ቡድን ውስጥ የተካተተው። ያ ማለት የነበሩ ጥረቶችም እንዳሉ ሆኖ ሳይሆን አሰልጣኙ ከዚህ ልዑክ ቡድን ጋር የተጓዘው ቀድሞ ቪዛ ጁሌ ስለነበረ ነው የሚል መረጃ ደርሶኛል።
1: እኔም እሱ ነው ማለት አሁን ትላንትና ሊቀሩ የነበሩ የልዑካን ቡድን አባላትም ነበሩ። ለምሳሌ ኮሙኒኬሽን ዲፓርትመንት ክፍል አቶ ማህሪ ነጋሽም ባለቀ ሰዓት ነው ለመልቲፕል ቪዛ አመልክቶ ሲንግል ቪዛ ተሰጥቶ ተሄደውና ይሄንንም ደግሞ እንዲሆን አንድ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አመራርና ባለሁለተኛ ትልቅ ሚና እንደተጫወተች መረጃ እየሰማሁኝ ነው ያለሁት እና ይህንን ነገር እናጠራዋለን።
2: ረዳት ኮሚሽነር አሰልጣኝ ሁሴን ሽቦን በቀጥታ የስልክ መስመራችን ላይ አግኝተናችኋልና እስኪ ይሳቅ የተወሰነ ቆይታ እናደርግና ስለ ጉዳዩም የበለጠ ማብራሪያ ይሰጡናል።
1: ሄሎ፣ ጤና ይስጥልኝ። ሰላም ነው ረዳት ኮሚሽነር ሁሴን፣ እንደምን አለ?
3: ሰላም ነኝ። ሰላም እንዴት ናችሁ?
1: አዲስ አበባ ነው ያለኸው ወይንስ ኮፐንሃገን? የት ነው ያለኸው?
3: አዲስ አበባ ነው ያለሁት።
1: አዲስ አበባ ነው ያለኸው? እኛ እንግዲህ ወደ ስፍራው ከሚጓዙ አራት አሰልጣኞች ውስጥ የመጀመሪያው ውስጥ አንተም ኮማንደርም እንዳላችሁ ነበር ያለኝ መረጃ። አሁን ደግሞ እየደረሰን ባለው መረጃ ከጉዞ ውጭ እንደሆናችሁም ደግሞ አንዳንድ መረጃዎች እየወጡና በትክክል ምንድን ነው የተፈጠረው ረዳት ኮሚሽነር?
3: እሺ፣ አመሰግናለሁ። እንግዲህ ይሳቅ፣ እንደምታወቀው አገራችን ኢትዮጵያ ከምትሳተፍባቸው ታላላቅ ውድድሮች መካከል አንዱ ይሄ ነው። የዓለም ሻምፒዮና፣ የኢንዶር ዓለም ሻምፒዮና፣ የትራክ ዓለም ሻምፒዮና፣ የክሮስ ካንትሪ ዓለም ሻምፒዮና፣ የሮድ ሬስ ዓለም ሻምፒዮና ነው። ይሄ ውድድር በሁለት ዓመት አንድ ጊዜ የሚደረግ ውድድር ነው እና ይሄ ውድድር ከፍተኛ ትኩረት ያለው አገራችን ኢትዮጵያ ከምትታወቅባቸው የስፖርት ውድድሮች አይነት መካከል አንዱ ነው። በተለይ የዛሬ ሁለት ዓመት አንድ ማይልና 5 ኪሎ ሜትሩን ጨምሮ በጣም ተወዳጅነት እያገኘ እየመጣ ያለው ውድድር ነው። እንግዲህ ይሄ ውድድር በሁለት ዓመት አንዴ እንደሚደረግ ኢትዮጵያ አትሌቲክስ ፌዴሬሽንም ለዚህ ቅድመ ዝግጅት በማድረግ የ21 ኪሎ ሜትር በአዲስ አበባ መጣሪያ እንዳደረገ የምታስታውሱት ነው። አትሌቶችም ሆነ የአሰልጣኞች ምርጫ ቀደም ብሎ ተጠናቋል። ነገር ግን እኛ እንግዲህ የገባ ነው ቪዛ ዴንማርክ ባለፈው በአራት ነበር፣ በፈረንጆች አራት ገባን እና ስለዚህ ትላንትና ደግሞ ተጠርተን ቪዛ ለመውሰድ ስንሄድ ቪዛ አራት ሶስት አሰልጣኞች እና አንድ ፊዚዮትራፒ አንድ አትሌት አላገኛችሁም ወይም የላችሁም የሚል ባዶ ፓስፖርት ነው የተመለሰልን። ለምን ብለን ስንጠይቅ የኢትዮጵያ አትሌቲክስ ፌዴሬሽን የተቀላቸው ጥያቄ በህጋችን መሰረት 15 ቀን መቆየት አለበት፣ ነገር ግን እናንተ የገባ 12 ቀን ብቻ በመሆኑ እንግዲህ ይህንን የእናንተን ጥያቄ ማስተናገድ አንችልም። እንግዲህ ይሄ ችግር የፈጠረው የእናንተ አትሌቲክስ ፌዴሬሽን እንደሆነ ነው የተረጋገጠልን። ይህ ደግሞ የኢትዮጵያ አትሌት ፌዴሬሽን መቼም እዛ ውስጥ ያሉ ሰዎች ይህ ህግ ከ15 ቀን በፊት እንደሆነ ያውቁታል። የእኛንም እንደው እኛ ላለመስቀየም ይሁን ለፌክ ነው እንጂ ወደ ኤምባሲ የላኩን እንጂ እንደማይገኝ እያወቁ ነው ደብቆን ወደዛ የላኩት። እኛ ይህንን መሆኑን ብናቅ ኖሮ እኛ በራሳችንም መንገድም ሄደን ይህንን ቪዛ ማግኘት እድል ይኖረን ነበር እና ዞሮ ዞሮ በዚህ ምክንያት ቀርተናል። ዛሬ የመጨረሻ እንግዲህ የተወሰኑ ሰዎች እኛ ይህንን ነገር እንድናገኝ ከሰሙ በኋላ ከስራ አስፈጻሚ ኮሚቴ ምክትል ፕሬዚዳንቷና ፕሬዚዳንት እንግዲህ ትላንትና እኛ የተነገረን የተቻለን እንድናገኝ ጥረት አድርጓል። ነገር ግን መጀመሪያ ጥያቄው ሲጠየቅ ወይም ደግሞ ይሄ ነገር እንደማይደርስ እያወቁ ወይም ሳፖርተር ሌተር የሚባል ነገር ደግሞ ይሄ ነገር በእርግጥ ላይ ደርስ ይችላል፣ ነገር ግን ወርልድ አትሌቲክስ ተጽዕኖ አድርጎ እኛ ማግኘት እንድንችል የድጋፍ ደብዳቤም አብሮ መጻፍ ነበረበት። እነዚህ ሁሉ አልተደረገም። ስለዚህ ዛሬ በዛ ዙሪያ ሄደን በግንባር ራሳችን ኤምባሲ ሄደን ጠየቅን። ስንጠይቅ ሶሪ፣ ምንም ማድረግ አንችልም፣ ያው እናንተን የመሳሰሉ አሰልጣኞችን በከዚህ ውድድር ላይ ማቅራታችሁ እኛም እናዝናለን፣ ለእናንተ መስጠት አለመቻላችን በጣም ነው የምናዝነው፣ ህጋችን እንደዚህ ይላል፣ የእናንተ ደግሞ ፌዴሬሽን የጻፈው ህጉን ያልጠበቀ ወቅቱን ያልጠበቀ አርቲክል ሁሉ ጠቅሶ ነው የነገሩንና ስለዚህ ዞሮ ያው እንግዲህ በዚህ ምክንያት ከዚህ ውድድር እንግዲህ ልንቀር ችለናል።
1: እንግዲህ ረዳት ኮሚሽነር አንተ ማለት እንግዲህ በኢትዮጵያ አትሌቲክስ ላለፉት 34 ዓመታት ትልቅ ሰርቪስ ያለነ በርካታ ቀደም ጠቅሻለሁ ታላላቅ አትሌቶችን ለኢትዮጵያ ያበረከትከነ እንደገና 12 የዓለም አትሌቲክስ ሻምፒዮናን 6 ማነው 7 ኦሎምፒክን 6 ኦል አፍሪካ ጌምስ የተከታተልክ ሰው ነህና በርካታ ሀገሮችን ያልሄድክበት ሀገር ያለ አይመስለኝም ካልተሳሳትኩኝ ሁሴን ልክ ነኝ?
0: ካናዳ ብቻ ይመስለኛል።
3: ልክ ነው። አዎ እንግዲህ አጠቃላይ ከኢንተርናሽናል ጨምሮ እንግዲህ 104 ሀገር ሄጃለሁ። 105ኛ ላይ ነው የቀረሁት እና ስለዚህ እኔ ማቅራት እኔ ብዙም አላሳዘነኝም። ነገር ግን በኢትዮጵያ አትሌቲክስ ታሪክ እንግዲህ ታሪክ የሰሩ አሁን ሴት አትሌት በተለየነት ባዲ አትሌት የነበረች ከዚህ በፊት ደግሞ ስልጠና ላይ ያልነበረች ነቢሮ ገብታ አሁን ደግሞ ክለቡ ወደዚህ አምጥቶ ዛሬ አሰልጣኝ ሆና ተመድባ ለማሄድ ተዘጋጅታ በጉጉት በሚጠብቅበት ጊዜ እሷ ማቅራቱ እጅግ አሳዝኖኛል። እንደገና ፊዚዮትራፒውም አትሌት የነበረ በሙያ የበቃ ልጅ እሱም ከዚህ በፊት አፍሪካ ሀገር ነው እንጂ የትም ሄዶ የማያውቀው እነሱ አይነት በመቅራታቸው እኔ በጣም አዝኛለሁ። ይህንና ቱሬራ እንኳን ችግር የለውም ትላንትም እኔ ሄጃለሁ፣ ነገም ብዙ ጉጉት የለኝም። እኛ እውቀት ለማሸጋገር እቺ ሀገራችን አስተምረናለች፣ ተሹሜናል፣ ተሸልም ያለው ውለታውን ለመክፈል ልስራ ነው እንጂ ካለፉት የተሻለ ጥቅም ይገኛል ብዬም አይደለም የምሰራውና ስለዚህ አሁን እነዛ በመቅራቱ በጣም አዝኛለሁ። እዛም ደግሞ በሚሄድበት ጊዜ እነዚህ አትሌቶች በእኛ ሰልጥኖ የእኛን አይን፣ የእኛን ድምፅ፣ የእኛን ጆሮ፣ የእኛን ትንፋሽ የለመዱ አትሌቶች እኛን ካጠገባቸው ሲያጡ የሚሰማቸው ስሜት ቀላል ነገር አይደለም። ለምሳሌ እግር ኳስ ያላ አሰልጣኝ ውድድሩ ይከናወናል ወይ? ያለ ቴክኒክ ውድድሩ ይከናወናል? እንደዛ ነው። ለምሳሌ የኢትዮጵያ ሕዝብ የሚያውቀው እግር ኳስን ነው በደንብ አትሌቲክስንም ያው ያውቁታል። አትሌቲክስን ቢሆን እንደዛው ነው። ያለ አሰልጣኝ ያለ አመራር ውድድሩ አይከናወንም እና እንደዛው እንደሆነ ያው ቁጥራውና በእኔ በኩል እንግዲህ ማለት የምችለው ነው። በጣም ያሳዝናል። እንግዲህ የሀገራችን አትሌቲክስ ብዙ ችግር አለበት። ያው ተስፋ በአትሌቲክስ አንቆርጥም እንጂ ብዙ ተስፋ የሚያስቆርጡ ነገሮች አሉ። ባለፈውም ተደጋግሜ ተናግሬ ያለው ሀገራችን እንግዲህ ምንድን ነው ለአንዱ ችግር አለ ስን ብለን ሪሰርች ነው የሚሰራ፣ ጥናት ነው የሚጠና። እኛ ጋር ደግሞ እኛ አለን ሪሰርቾች እና ችግሮች አሉ። ችግሮች አንድ በአንድ እናውቃለን። ለችግሮቹ መፍትሄ ይሄው አለ። ይሄን ብለን ስንተነትን ችግሩም ይታወቃል፣ መፍትሄው ይታወቃል። አተገባበር ላይ ተግባር ላይ የሚያውል አካል ነው የጠፋ። ስለዚህ አሁንም አትሌቲክሳችን እኛ እያየን እያጣን ነው። ውሃ እያሳሳቀ ይወስዳል እንደሚባለው ሁሉ እያየን በአይናችን አትሌቲክሳችን እኔ በተለይ ውጤትንም እያጣን ነው። የአሰልጣኞች ጉዳይም ያው እንደምታውቀው ነው። አሰልጣኝ ትልቁ እኛ ከአትሌቶቻችን የምናገኘው ከውጤቱ እርካታ ነው እንጂ አሰልጣኝ ምንም ከአትሌት የሚያገኘው ፐርሰንት የለውም። እኔ ከአትሌት 0.5% ዛሬ ያገኘሁት የለም። እንደ ኢትዮጵያ አትሌቲክስ ታሪክ ጀግኖቹን አሰልጣኞች ሀብታም ይሁትን በሙሉ ካሰለጠኑ አሰልጣኞች መካከል አንዱና የመጀመሪያ ሰው ነኝ እና እኔ 1% ያገኘሁት ነገር የለም እና ስለዚህ እርካታ ነው የምናገኘው። ኢትዮጵያ ሕዝብ የኢትዮጵያ ሕዝብ የሚረካውን ያህል ነው እኛ እጥፍ ድርብ የምንረካ። አብረን ለፍተናል፣ አብረን ደክመናል። ፀሐዩ ብርዱም ተፈራርቆብን ምንም ነገር ከልጆቻችን ከቤተሰብ ከህፃን ልጆቻችን ተለይተን ነው ሆቴል እንግዲህ የምትቀመጠው። ይነስም ይብዛ እና ስለዚህ ያ በሚሆንበት ጊዜ እኛ በእርግጥ ከቲማችን ጋር ሄደን ልጆቻችን ጥሩ ውጤት ሲያመጡ ደስታ ብናገኝ ብናጣጥም የእነሱን ደስታ ብናጣጥም ደስ ይለን ነበር እና እንደ አጠቃላይ ቢሮ ውስጥ ክፍተት አለ፣ ከፍተኛ ክፍተት ነው። ይህንን ነገር ያደረጉት ሰዎች እኛን ደግሞ አትሌቶቹም አብዛኞቹ ያው ቀደም ስል ቪዛ ስላላቸው ነው የሄዱት። አንዱ አትሌት ከኛ ጋር የገባችው አላገኘችም። አመራሮቹ ደግሞ በጣም የሚያሳዝነው ነገር የራሳቸውን አስቀድሞ ሄዶ ይህን ፕሮሰስ ላይ እንደ ቡድን መሪም እንደ ቴክኒክ ቡድን መሪም የራሳቸውን አመቻችቶ አስቀድሞ አስገብቶ የእኛን ለይስሙላ ነው ያስገቡን እና ስለዚህ ይሄ ፌክ ነው ብለን ነው የምናስበው። ምናልባት እዛ ቦታ ላይ የተመደቡ አመራር ቡድን መሪም ሆነ የቴክኒክ ቡድን መሪ የሉም። ክፍለ ሀገር ኮርስ ለመስጣት ነው የሄዱት። ይህንን ጉዳይ እንኳን ሌት ተቀን ተከታትሎ ማስፈጸም የሚችሉበት ሁኔታዎችም ነበሩ። እና እንደጠቃላይ
1: ጥያቄ ጊዜ ስለሌለን ለመጨረስ ያህል እንትን ይህንን ጉዳይ አንድ ስራ አስፈጻሚ ብለን ቅድም ነግረን ነበርና ጀግናው አትሌት መሰረት ደፋር መቼም የዚህ ፌዴሬሽን የቪዛ ችግር ፈጥኖ ደራሽና ደመላሽ ሆና ታይታለች። ትላንትናም ይሄን ነገር እንዳሳካች ሰምተናል። ለእናንተም ዛሬ ጥረት እያደረገች እንደሆነ ነው ያገኘሁት መረጃ። ትክክል ነኝ ሁሴን?
3: ትክክል። እኔ እንደውም ብዙ ማን ደወለም ነበር፣ በቃ ትላንትና ደወለችልኛ፣ ሁሴን በጣም እናዝናለን፣ በጣም ያሳፍራል። ለእናንተ ለመሳሰሉ አሰልጣኞች የአመት የሁለት አመት ቪዛ በፌዴሬሽን አሰጥተን ሬዲ ማድረግ ሲገባን እንደዚህ በያ ኤምባሲ እንድትጉላሉ ማድረጋችን በጣም ያሳዝናል። እኔ በተቻለኝም ሁሉ ነገር ለማድረግ ሞክራለች። ስለእውነት ለመናገር ኤምባሲው ኬንያ ያለውን ኤምባሲ እዚህ ያለውን ሁሉም ነገር ለማድረግ ጥረት አድርጋለች። ያው አልተሳካላትም። እኛም ያንኑ እስቲ እውነት ነው ወይስ አይደለም ብለን ኤምባሲ ሄደናል ዛሬ ጠዋት። ይህንን ትላንትና መሰረት ይህንን ጉዳይ በከፍተኛ ደረጃ ስትከታተል እንደነበረ ቀኑ እንዳጠረ ከአሁን በኋላ ምንም ነገር ማድረግ እንደማይቻል አርብ እንኳን ማታ እንድንሄድ ከፍተኛ ጥረት አድርጋለች። ከአርብ በኋላ ደግሞ በረራም የለም፣ እኛም ለሽርሽር አይደለም የምንሄደው። ከዛ በኋላ ውድድሩ የሚያልቃል እና እስከዛ ድረስ አድርጋለች። ስለሽም በተቻለ መጠን ዛሬ ጠዋት መጥቶ ከኛ ጋር እኛ ኤምባሲ በር ላይ በነበርን ጊዜ ከኛ ጋር ለመግባት መጥቶ ነበር። እኛ ግን ከእሱ ቀደም ብለን ገብተን እኔ በሌሎቹን ይዤ ሄጄ ነበር። እኔ ግንባር ገባው ገብቼ ኤምባሲን ስናነጋግር የመሰረት ከፍተኛ ጥረት እንዳደረገች እና ከኛ ህግ ከና ህግ በላይ እንደሆነ በግልጽ እሷ ምን ያህል እንደሄደችበትን መንገድ ሁሉ ነግሮናል። በዚህ አጋጣሚ ያው የእሷን ጥረት በጣም እናደንቃለን እና ስለዚህ እኛ ዞሮ ዞሮ ያው ይሄ ነው ያለው ችግር። ቢሮ ነው እያወቁ ይሄንን ነገር ያደረጉትና ለፌክ ነው ወደዛም የላኩ እንደማይሆን ያውቁታል።
1: እስቲ ባልደረባይ ብሩክ አንድ ጥያቄ ለማንሳት እየተዘጋጀ ነው።
0: ረዳት ኮሚሽነር፣ የኬንያን ዓለም ሻምፒዮና አዘጋጅነት በሰማንበት ማግስት እናንተ ደግሞ በትራክ ላይ ኬንያን የወርቅ ሜዳሊያ ስትነጥቋት ቆይታችሁ፣ ኬንያ ደግሞ በሌላ መንገድ ከፍ ብላለች። የውስጥ ሽኩቾቻችን፣ የውስጥ ፈተናዎቻችን እኛ ላይ መከራ እየፈጠረ ይገኛል። እናንተን የመሳሰሉ ትልልቅ አንጋፋ አሰልጣኞች ከውድድር እየቀሩ ይገኛሉ። ኬንያውያን ጥለውን እየሄዱ ነው። ስለዚህ የውስጥ መከፋፈል ችግሮች፣ የፌዴሬሽኑ አምባጓሮ ያመጣው ውጤት እናንተን ሰለባ አድርጓችኋል ማለት እንችላለን?
3: ምን ጥርጥር አለው የብሩክ? ይሄ እኮ ያለፉትን 9 እና 10 ዓመታትን እስቲ ወደኋላ ሄደ። እኔ በግልጽ ነው የምናገረው። እኔ አትሌቲክስ ለእኔ ሙያዬ ነው፣ ደሜ ነው፣ ውስጤ ነው፣ ማንነቴ ነው። በዚህ በአትሌቲክስ ጉዳይ ላይ ከማንም ጋር እኔ አልደራደርም። ያለፉትን 2 ኦሎምፒክ 3 ኦሎምፒክም አይታል፣ ዓለም ሻምፒዮኖችም አይታል። ይህን ሰለባ የሆነ ውጤት ያጣ ነው በእርስ በርስ ጭቅጭቅ ነው እንጂ አትሌት ጋር ችግር ኖሮ አሰልጣኝ ጋር ችግር ኖሮ አይደል፣ አመራር ጋር ነው ችግር አለው። አሁንም ያ ተመሳሳይነት ነገር አሁንም ያው የምታዩት የምትሰሙት ነገር ነው። ይሄ ለአትሌቲክሱ አይበጅም። አዎ ውጤት ሰለባ የሆነው ባለመግባባት ነው። አንዱ አትሌቲክስ ፍቅር ነው፣ አትሌቲክስ አንድነት ነው። አትሌቲክስ ከዘር ከሃይማኖት ከፖለቲካ ከመንደርተኝነት ነፃ ይላል ፊሎሶፊ። ስለዚህ ይህንን መንገድ እስካልተከተልን ድረስ በቡድን ተባድነን በግሩፕ በምን እንደዚሁ የምን እንደ ገመድ ጉተታ የምንጓተት ከሆነ የትም አንደርስም። ስለዚህ እኛ ያለፉትን 30-35 ዓመታት የተለያዩ እኔ አመራሮቹን አይቻለሁ እና ስለዚህ በጥሩ ሁኔታ አትሌቲክስ መሬት አስይዞ ሲመሩን የነበሩ አመራሮች አሉ። አሁን በዚህ ደረጃም ደግሞ እኛ ደግሞ ምናልባት በአሁኑ ሰዓት ለረጅም ዓመታት ከ9 ዓመት ወዲህ በእኛ አትሌቶች ነው እየተመራ ነው ያለ ነው እና ስለዚህ አትሌቶች አመራር ላይ አንዳንድ ቦታ ላይ ጥሩ ሆኖ ሳለ አንዳንድ ጊዜ እኔ ቆም ብዬ ሲያስብ ችግር አለው የምለውንም ጥያቄ በራሴ ላይ እንዲያነሳ እያደረገኝ ነው። እና ስለዚህ እኔ መጓተት ለአትሌቲክሳችን እድገት አይበጅም፣ መከፋፈል አይበጅም፣ አይጠቅመንም በፍጹም። ከቡድንተኝነት ነፃ መሆን አለብን። በቃ አትሌቲክስን ህግ አለው፣ የኦሎምፒክ ህግ አለው፣ ፍልስፍና አለው፣ ህግ አለው፣ የኢትዮጵያ አትሌቲክስ የሚተዳደርበት ህግና ደንብ አለው፣ ክልሎችና ክለቦች ደንብ አላቸው። በህግ ስለማንመራ ነው እንጂ እያንዳንዱ ህግና ስርዓቱ ተቀምጦለታል። ያንን አፕላይ የሚያደርግ አካል ጠንካራ አካል ያስፈልጋል እና ስለዚህ ችግር አለ አለ። አሁንም ባለፈ ከፓሪስ እንመለስ፣ ሎስ አንጀለስ ነገ ነው ብሎ ተሰበሰበ ህዝቡ። ምንም አብቶ ያመጣ ምንም እና ስለዚህ መፍትሄ ያለው ማጋ ነው፣ መፍትሄ ያለው አሰልጣኝ ጋር፣ መፍትሄ ያለው አትሌት ጋር፣ መፍትሄ ያለው ማናጀር ጋር፣ መፍትሄ ያለው ክለብ ጋር መፍትሄ ያለው ፌዴሬሽን የተወሰኑ አካላት ተሰባስቦ ይህን ችግሮች ደግሞ ፈቶቷል ይታወቃሉ። ከነ መፍትሄው አተገባበር ነው። መተግበር እስካልቻልን ድረስ አሁንም ዓለም ሻምፒዮና ፊታችን አለ፣ ኦሎምፒክም ደርሰዋል። ስለዚህ ቅድም እንዳልኩት አትሌቲክሳችን እንደዚሁ እያየን እኔ እኮ በመጽሐፌ ላይም ገልጫለሁ፣ አትሌቲክ ዘላን ነው፣ ይዞራል፣ ይሽከረከራል። አንድ ቀን ከኛ ካመለጠ የነ ፖርቹጋልን የነ ፊንላንድን የኬንያን የሞሮኮን ታሪክ አንስቼ እኔ ከዚህ በፊት ተናግሬያለሁ። ኡጋንዳ ገባ፣ ከዛ አሁን ወዴት እየሄደ ነው? ወደ አሜሪካ ተመልሶ እየሄደ ነው አትሌቲክሳችን፣ ወደ ሌላ ወደ አውስትራሊያ እየሄደ ነው፣ ወደ እንግሊዝ እየሄደ ነው ያለው። እና ስለዚህ በደም አከባክበን እስካልያዝን ድረስ አትሌቲክ ዘላን ነው፣ ይዞራል፣ ይሽከረከራል፣ ይከዳል። ስለዚህ ይሄ ነው ልል የምችለው። ነገር አስቴ መነጋገር
1: እንችላለን። ያው ከአንተ ጋር መቼም ከ34 ዓመት በላይ የአሰልጣኝነት ልምድ ያለ ትልቅ ባለታሪክ ባለሙያ ነህ። ብዙ ብናወራ ደስ ይለን ነበር፣ ጊዜ ስለገደበን ነው። የመጨረሻ ጥያቄ በአጭሩ የምትመልስልኝ የኢትዮጵያ የአፍሪካ ብቻ ሳይሆን የዓለም አትሌቲክስ ሱፐር ፓወር የሆነች ሀገር ያለ አሰልጣኝ ኮፐንሃገን ላይ የምትወዳደርበት እድል በህይወት ዘመን በማየት ምንድን ነው የሚሰማ? ልብህን ይሰብረሃል? ይሄ የመጨረሻ ጥያቄ ነው።
3: በጣም እኮ ብያለሁ እኮ ተስፋ የሚያስቆርጡ ነገሮች አሉ፣ ግን በአትሌቲክሳችን ተስፋ አልቆርጥም ያልኩት አንዱ ይሄ ነው። ሌሎች አሁን እኮ እኔ በጣም እኔ አትሌት አሰልጣኞች ላይ ለምን ሁሉም አካል እንደምጨክን ነው ግራ የገባኝ። እዚህ አሁን አንተ ባለፈ ብዙ ቦታዎች ከኛ ጋር ሄደ አይተሃል። ኬንያ ስንት አሰልጣኝ ነው ይዞ ከ15-20 ነው ይዞ የሚሄደው። ኦጌሻን እንደዛ፣ ሐኪምን እንደዛ፣ ሳይኮሎጂስትን ይዞ ፊዚዮትራፒስትን ይዞ ነው የሚጓዘው። ለአንድ አትሌት 3-4 አካል ነው እኮ አብሮ የሚሄደው። እኛ ሀገር ግን ምን እንደሆነ እኔ በፍጹም ሊገባኝ አልቻልም። ስለዚህ አሰልጣኝ የማይከበርበት አገር እንግዲህ የእኛ አገር ነው ማለት እችላለሁ። እኔ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ስማ እኛ አገር እኮ በዓለም በአትሌቱ ቁንጮ ነን። ፈረንሳዮች፣ ዴንማርኮች፣ ጀርመኖች፣ ያደጉ ሀገሮች፣ አሜሪካኖች አሁን እየመጡ ነው እንጂ በሎንግ ዲስታንስ ማን ነው እኛን እኮ የሚወዳደር የለም በዓለም ከመቶ ምናምን 90 ምናምን ሀገር ኢትዮጵያ በአንድ ቁጥር ላይ የምትቀመጥ ነች። ይህንን እኮ አንከባክበን ነው ይህንን እኮ ነው መያዝ አቃተን። ይህን ነው እያየን ከእጃችን እያመለጠን አለው። ሌላ እኮ በአጭር ርቀትና ጀማይካ እንደ አሜሪካና ሌሎች ሀገሮች ቦትስዋና ያንን ተሰጥኦአቸውን ይዞ እየሰሩ ነው አሉ። እኛ ተሰጥኦአችንን ጨብጤን ይዘን ወደ ውርወራ፣ ወደ ዝላይ፣ ወደ ጭር ርቀት ማምጣት ሲገባ የያዝነውን እንኳን እያመለጠን ነው ያለው። ልንገባ እንዴት አይቆጨኝም? በጣም ነው የሚቆጨኝ።
1: ረዳት ኮሚሽነር ሁሴን ሸበው ላለፉት 34 ዓመታት በኢትዮጵያ አትሌቲክስ ውስጥ ደማቅ ታሪክ በወርቅ ቀለም ያጻፈ ባለሙያ አሰልጣኝ፣ ለሰጠህን ቃለ ምልልስ በጣም እናመሰግናለን። ከአንተ ጋር በዚህ ብቻ እናበቃም። በቀጣይ በሌሎች አንኳር ጉዳዮች ዙሪያ ላይ በስፋት እናናገርሃለን። አሁን ግን ጥያቄያችንን ተቀብለ ለስፖርት ቤተሰቡ የሚያጠራ ምላሽ ስለሰጠ ከልብ እናመሰግናለን። ቴንክ ዩ ሁሴኖ።
3: አመሰግናለሁ። እኔም በአትሌቲክስ ጉዳይ የትም ቦታ አለው
2: እጅግ በጣም እናመሰግናለን። ረዳት ኮሚሽነር የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት አሰልጣኝ ሁሴን ሽቦ ነበር በቀጥታ የስልክ መስመራችን ገብቶ አሁን በተነሳው ወቅታዊ ሁኔታ ከቪዛ ጋር በተገናኘ ሀሳባቸውን ሲያደርሱን የነበሩ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን ስንመለስ እናንተን የ500 ብር የሞባይል ካርድ የሚያሸልም ጥያቄ አትሌቲክስን በተመለከተ ሰሞንኛ ነው እየተዘጋጃችሁ ጠብቁን፣ እሱን ይዘን እንመለሳለን። አሁንም አትሪክ ስፖርት አዳዲስ ድምጾች ፕሮግራም ይቀጥላል፣ አብራችሁን ነው።
4: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል፣ ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። እኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።

0: ክብራስና ክብራን አድማጭ ተመልካቾቻችን ተመልሰናል። በተወዳጁ ብስራት ኤፍኤም 101.1 አትሪክ ስፖርት አዳዲስ ድምጾች የለተረቡ አመሻሽ ፕሮግራማችንን በመከታተል ላይ ትገኛላችሁ። ከመልክቶች አስቀድመን የአትሌቲክስ ርዕሰ ጉዳይ አድርገን እንግዳም እንደዚሁ በቀጥታ የስልክ መስመራችን አስገብተን ቆይታ አድርገናል። ማጠቃለያ ሐሳቦችን እናነሳለን። ወደዛ ከማለፋችን በፊት ግን ወደ ዛሬው ለአድማጭ ተመልካቾቻችን የ500 ብር የሞባይል ካርድ ተሸላሚ የሚያደርግ የአትሌቲክስን ጥያቄ እንጠይቃቸዋለን። ኋላ ላይ ደግሞ የፉትቦል ወይም የእግር ኳስም የተመለከተ ጥያቄም እንደዚሁ ይኖረናል። ሁለቱም የአገር ቤት ስፖርቶች ላይ የሚያነጣጥሩ ናቸውና እንግዲህ ከሰሞኑ በ5000 ሜትር የዓለም አትሌቲክስ አልቲሜት ሻምፒዮን ላይ አንድ አትሌት እጅግ በጣም ታሪክ ሰርታለች። በ5000 ሜትር ማለት ነው። ይቺ ኢትዮጵያዊት አትሌት 150,000 የአሜሪካን ዶላር ተሸላሚ ነበረች። ወደ ኢትዮጵያ ደግሞ ስንመታው አሁን ባለው ምንዛሬ ወደ 26 ሚሊዮን ብር ነው። ይህንን ታሪክ መስራት
1: እንዳውም ባለፈው ስጽፍ ድህነትን በሩጫ ደርም ሰው የጣሉ አትሌቶች ብዬ ነው የጻፍኩትና በአንድ ጊዜ ሚሊዮነርነት ተርታ የተገባውና ትልቅ ሽልማት ነው።
0: በጣም ይሄ እኮ ለውጭ ምንዛሬ ለሀገርም ራሱ ትልቅ ገጸ በረከት ነው።
1: የሀገሪቱ
2: ገዙ ግን በእኔ ኮንቲኒ ያለ ይመስላል።
1: በዚህ በአልቲሜት ቻምፒዮንሺፕ ገዜ ለመጨመር ያህል 377,000 የአሜሪካን ዶላር የኢትዮጵያ ኢኮኖሚ ውስጥ ኢንጀክት አድርገዋል።
0: እጅግ በጣም የሚገርም ነው።
1: ትልቅ እንትን ነው።
0: እንግዲህ ይሄ ገንዘብ ደግሞ መጥቶ ወደ ኢንቨስትመንት ሲመጣ ትልቅ ለወጣቶችም ትልቅ የስራ እድል ይፈጠርበታል ብለን እናስባለን። ቅድም በተነሳው ርዕሰ ጉዳይ ላይ ዋናው ግን ለአድማጭ ተመልካቾቻችን ይቺ አትሌት ሙሉ ስሟ ማን ነው ነው። ይህንን ጥያቄ በትክክል ለሚመልሱልን ቀድመው ሁለት አድማጮቻችን 1,000 ብር ጌታ ዘሩ ስፖርት ክለብ ነው። እጅግ በጣም እናመሰግናለን። ከዚህ ቀደም በመክፈቻችን ላይ የክብር እንግዳ ሆነውን አብሮን ፕሮግራሙን ካበረታቱልን ግለሰቦች መካከል አንደኛው ናቸው። የሀገር ውስጥ ስፖርት ላይ የጀርባ አጥንት ከሚባሉ ብዙ ካልተዘመረላቸው ሰዎች መካከል አንደኛው ጌታ ዘሩ ናቸውና በስፖርት ክለባቸው ስም ይህንን የአድማጭ ተመልካቾቻችንን ጥያቄ ጠይቀን
1: ተከታታይ ሽልማቶችን ተከታታይ ሽልማት
0: ከዚህ በኋላ ይኖረናል። ስለዚህ የአትሌቷን ሙሉ ስም እንድታደርሱን እንጠይቃለን። ይህንን መልስ የምትመልሱት በ0977328888 ነው። እንደግምላችኋለን፣ በ0977328888 በጽሁፍ ብቻ እየገለጻችሁ እንግዲህ የስልኩ ጫፍ ላይ ሆኖ ደግሞ የእናንተን ሀሳብ አስተያየትና የመልሳችሁን ወደኛ የሚያደርስልን ደግሞ እንደዚሁ ናሁድ ይሳቅ ነው። እጅግ በጣም እናመሰግናለን። እየተሳተፋችሁ ቆይታ አድርጉ። ቀደም ሲል በተነሳው ሀሳብ ላይ የማጠቃለያ አንዳንድ ደቂቃ ልስጣችሁ ይሳቅ።
1: እሺ፣ አመሰግናለሁ ገዜ። ሁለት ሰዎችን በመሰግን ደስ ይለኛል። አንደኛ ረዳት ኮሚሽነር ሁሴን ሸቦ የ34 ዓመት ልምድ ያለው አሰልጣኝ ዓለምን እንግዲህ መቶ ስንት ነው ያለን ቅድም 145 ነው ያለው
0: 145
1: ከገዜ ጋር እኩል ነው። 105 ሀገር አይቶ ከዴንማርክ ቪዛ ሲከለከል ውስጡ አለመሰበሩ በጣም አፕሪሼት ነው ማድረገው። በዛ ላይ ከምንም በላይ ደግሞ

0: ሰላም ሰላም እንዴት ናችሁ አድማጮቻችን? ሊዩ አቦል የሬዲዮ ፕሮግራማችን ተጀምሯል። በተወዳጁ ብስራት FM 101.1 ሊዩ አቦል ከበሮብ እንግዲህ በአዲስ አመት የመጀመሪያ ፕሮግራማችን ሆኗል። እንኳን አደረሳችሁ አድማጮቻችን። እኔ አሚን ካሳሁን ሚኒሊክ ግርማ እንዲሁም በቴክኒኩ ኤፍሬም ተክሉ አብረናችሁ እንግዲህ እናመሻለን። የ2019 ሊዩ አቦል የመጀመሪያው ሮብ ተጀመረ ማለት ነው። እንዴት ናችሁ አድማጮች? እንኳን አደረሳችሁ። እንዴት ነህ ሚኒሊክ?
1: ሰላም ነኝ አሚን። እንዴት ናችሁ አድማጮች? ኤፍሬም ተክሉን እናመሰግናለን። ከቴዲ አፍሮ አዲሱ አልበም ብልጭታ ሚሊዮን ሙዚቃ ነበር ተወዳጅ ሙዚቃ ይጋበዘ።
0: በጣም ተወዳጅ ሙዚቃ ነው። አዲሱ አመት እንዴት ነበረ? አድማጮችስ እንዴት አሳለፋችሁት? ዘንድሮ 2019 በቃ በጣም ሰው ሁሉ ፈታ ብሎ ያሳለፈው አዲስ አመት ያው ሲመጣ ሁልጊዜ ደስ ይላል። የልጅነት ውስታ እንዳለ ሆኖ ነገር ግን አዲስ በመሆኑ ለራሱ አዲስ ተስፋ ምናምን ይዞ ነው የሚመጣው ያለን ላይ ጨምሮ ብዙ ተስፋ የምታረግበት ነው። እና ብቻ የአዲስ አመት በዓል አሁንም ድባብ አለው እስከ መስቀል ድረስ ይሄዳል። እና እንኳን አደረሳችሁ አድማጮች፣ አሪፍ ጊዜ አሪፍ አመት ይሆንልናል ብዬ ተስፋ አደርጋለሁ። ሰው በጣም ጥሩ ጊዜ ነው ብዬ ነው የማስበው። እንዴት ነበረ?
1: በትክክል

0: እንግዲህ አሜን በአሉን በተለየ መልኩ ከጠየቀኝ ያው ሁሌም አዲስ አመት አዲስ መንፈስ አዲስ ነገር ለማድረግ መታቀድበት ከዚህ በፊት አስባችሁ ያላሳካችሁ ነገሮች ካሉ በዘንድሮ አመት ብለ ለራስህ ምክንያት የምትሰጥበት ራስን የቻለ መንፈስ ያለው ነው። በየእድሜ እርከኑ ደግሞ ስታዩ በተለይም ልጆች አዳጊ ጻናቶች በተለያዩ እንቅስቃሴ ነው የሚያሳልፉት። ትምህርት ተዘግቶ ወይ ግማሹ በተለያየ የስኪል ነገሮች ላይ ያተኩራል ወይ ስፖርት ይሰራል ወይም በተለያዩ መንገዶች ላይ ያ ልክ ለባሉ ሲቀርብ ደግሞ ከቡሄ ጀምሮ አጠቃላይ ያሉትን እንቅስቃሴዎች ሲከታተሉ አዲስ ጓደኛ ሲፈጥሩ ጓደኝነትን ሲፈጥሩ ከዛ ደግሞ ያቺ የጨዋታ ጊዜ ደግሞ እየሰለቸች ተመጣና ትምርት ቤት መናፈቅ ይመጣል። አዲስ አመት ትምርት ቤት ደግሞ ይከፈታል። ለዛ ለመከፈት ደግሞ ደብተሩን ቦርሳውን የዩኒፎርሙን ማዘጋጀት ራሱን የቻለ ቫይብ አለው። እንዲሁም ራሱ ባሉ ደግሞ በርግጥ የዘንድሮ አዲስ አመት አርብ ቀን ነበር ይዋሉና አርብ ደግሞ ከክርስቲያን እምነት ተከታዮች ጋር ተያዘ የጾም ስለሆነ እንደውም ማህበራዊ ሚዲያ ላይ አንድ ያየሁት ነገር የሆነ ነገር ከምግብ ውጪ መፍጠር አለብን ባሉን ባልም ያስመስል የሚል ደስ የሚል ሐሳብ አይቼ ነበር። እነት ነው ማለት ጾም ከሆነ ባሉ ብዙ ስሜት አይሰጥም አንዳንድ ጊዜ እና እሱንም ነገር አስተውያለሁና በተከታታይ ግን ዊኬንዶች ስለነበሩ ቀዳሜ ይሁድ እንዲሁም ትንሽ ዘለግ ያለ ሰኞ ማክሰኞ ድረስ ሄደ
1: ለመጣያየቅም ከጎዳይ ዘመድ ጋር ምናም በጣም አሪፍ ነበር። ብቻ ጥሩ ነበር። ልጆችም ያው ስዕሎችን አንዳንዱ ስለው አንዳንዱ ደግሞ ከኤአይ ለራሱ እንትም ብለው ተመሳሳይ የሚመስል አንድ ቦታ ያገኘውን ስዕል ሌላ ቦታም ታገኘዋለና ይሄ ነገር ከኤአይ የመጣ ነው
0: መደጋገሙ ያለ ነው። ለምሳሌ ልጅም ሆነን ስዕል በሚዘጋጅበት ጊዜ ብዙ ኮፒ ትሰራል። ነገር ግን አሁን ደግሞ ያስተዋልኩት ነገር ምንድን ነው እኛ ለመቀባት ራሱ እንጨነቃለን። ኢቨን ቀለሟ ራሱ ከቀጠሉ ወይ ካበባው ከዘለለች ለመስጠት ራሱ እናፍራለን። ያሁኑ ደግሞ ደረቅ ነው ይዞልን ይመጣው
1: ቀጠሉ ረቅ
0: ከዛ ቴሌብር
1: በቴሌብሩ ሁሉ አስተላልፎ ብቻ አሪፍ ነበረ። 2019 ጥሩ እንደሚሆን ተስፋ አረጋለሁ። እንግዲህ አድማጮችም የተመኛችሁት ያሰባችሁት ሁሉ የሚሳካበት ይሁን። የዛሬው የመወያ ሐሳባችንም ከልጆች ጋር የሚገናኝ እንዲሁም ደግሞ ከወላጆች ጋር ከትምህርት ጋር አሁን ያው ወደ አዲሱ የትምህርት መንገድ ስለሚሄዱ ትምህርትና ማህበራዊ ሚዲያን ወይንም ደግሞ ትምህርትና ሶሻል ሚዲያን እንዴት ነው አንድ ላይ መሄድ የሚችሉት የሚለውን ነገር ትምህርትና ማህበራዊ ሚዲያን እናነሳለን። በዚህ ላይ የተለያዩ ሐሳቦችን እያነሳን እንወያያለን። አድማጮችም ሐሳባቸውን መስጠት ይችላሉ። በ0944257151 ላይ አጭር መልእክት መስጠት ይችላሉ። በዚህ የዛሬው ሐሳብ ላይ ትምህርትና ማህበራዊ ሚዲያን የሚያያዙ ሆኗል። አሁን በዚህ ሰዓት ላይ አብዛኛው ተማሪዎች ሶሻል ሚዲያ ይጠቀማሉ። በተለይ ከተማው ክፍል ያሉ ተማሪዎች ያ ደግሞ ከትምህርት ህይወታቸው ጋር የሚጋጭ እየሆነ መጥቷል እና ብዙ ወላጆች የሚያስጨንቃቸው ነገር ሆኗል። ብዙ አይነት ሐሳቦች ይነሳሉ። ትምህርትን በተመለከተ ትምህርት አሰጣጡን በተመለከተም ትምህርት የሚሄድበት መንገድ ተማሪዎች ትምህርትን ለትምህርት ያላቸው አመለካከት አሁን ነገሮች በጣም እየዘመኑ በመጡ ሰዓት ተማሪዎች ላይ ጫና የሚፈጥረው አንደኛው ሶሻል ሚዲያ ነው እና እንዴት ነው ከትምህርት ጋር ማስታረቅ ያለብን? አንድ ላይ መሄድ ይችላሉ ወይስ ደግሞ አንድ ላይ የማይሄዱ ከሆነስ ተማሪዎችን እንዴት ነው አግባብተን ወደ ትክክለኛ የትምህርት ህይወታቸው እንዲመጡ ምናደርገው? እዛ ላይ እንዴት ነው የሚለውን ሀሳብ እናነሳበታለን። በተጨማሪም ሶሻል ሚዲያን ደግሞ መጠቀም ተማሪ ሆኖ መጠቀም በህይወቱ ላይ አዲስ ነገር እንደማወቅ ወይም እንደ ስኪል ሊቆጠር ይችላል ወይ? ቦታውስ ነው ወይ ትምህርት ህይወቱ ላይ እያለ ያንን ነገር መጠቀምስ አግባብ ነው ወይ? ማለት የሚጠቅመውስ ነገር አለ የሚለውንም ነገር እናያለን እና ወላጆችስ ምንድን ነው በዚህ ጉዳይ ላይ የእነሱን እይታ? ልጆቻቸው በአንድ በኩል ታዋቂ ዝነኛ ቲክቶከር ወይም ዩቲዩበር እንዲሆኑ ያስባሉ ወይስ ትምርታቸውን ብቻ ተምረው በትምርት ህይወት ስኬትም ላይ መድረስ ይቻላል? አሁን አብዛኛው አይተከነ ሶሻል ሚዲያ ላይ ትምርት ምንም አያረግም የሚል ቃል በቃል የሚሰራጩ አነጋገሮች አሉና ለትምርት ያለን አመለካከት እየቀነሰ ወይንም እንዲቀንስ የሚያደርጉ አመለካከቶችን ሲነገሩ ታይቷል እና ያ ነገር ተማሪዎች ላይ የሚፈጠረው ጫና አንድ ተማሪ ተምሮ የትም እንደማይደርስ ወይንም ደግሞ አሁን ባለው የትምርት ሁኔታ ምንም ህይወቱ ላይ የሚፈጠረው ነገር የለም የሚል አመለካከቶችን በሶሻል ሚዲያ እጁ ላይ በያዘው ሞባይል እየሰማ እነሱን ፎሎ እያደረገ ነው ያለው። ያንን ነገር እንዴት ነው ማስተካከል ያለብን? ከትውልድ ከመቅረጽ አንጻር ምን መደረግ አለበት? ከትምህርት ቤት ጀምሮ ከወላጅ ከተማሪዎች ከመንግስት ጭምር እኛም ደግሞ እንደ ሚዲያ ምንድነው ማድረግ ያለብንና እዛ ላይ የእናንተንም የሐሳቦችን እንድታጋሩን እንፈልጋለን። ቀደም ላይ በተከስኩት በ0944257151 ላይ አጭር መልእክታችሁን አስቀምጡልን። አዳዲስ መረጃዎችን ደግሞ እናያለን።
0: መልካም አሜን። እንግዲህ ወቅታዊ ነገር ነው። እኛም በዚህ ፕሮግራም አንዱ በጣም ትኩረት ሰተን የምናየው ነገርና አድማጮቻችንም ቢወያዩበት የራሳቸውንም ሐሳብ አስተያየት ቢልኩ ለሌሎችም እናደርስበት ጥሩ መድረክ ነው ብዬ ነው ማስበው። በተለይ ክረምቱ ሲገባ ልጆች ክረምቱ እንዴት አድርገው ያሳልፉ የሚል አንድ ፕሮግራም ሰርተን ነበር በባለፈው። ያ የሰራነው ፕሮግራም ለምንድን ነው ልጆች ክረምት ሲመጣ ያንን ጊዜ እንደ ድል ተጠቅመው ከመደበኛ ትምህርታቸው ጎን ለጎን ሌሎች ተጨማሪ በህይወታቸው ሊጠቅሟቸው የሚችሉ ክህሎቶችን የሚያዳብሩበት ምናልባትም ወደፊት መታወቂያቸው እንጀራቸው ሊሆኑ የሚችሉ ነገሮችን ሊያገኙ የሚችሉበት መሆኑን አንስተናል። አሁን ደግሞ ወደ ትምህርት ዓለም እየተገባ ነውና እዚህ ጋር ደግሞ አንድ የተለመደ ነገር አለ። ይሄ ምንድነው? ሶሻል ሚዲያ መጠቀም ነው። ሶሻል ሚዲያ መጠቀም ስንል በጣም ስፔሲፋይ አርገን ስናወራ ቲክቶክን ነው ያነሳን ያለ ነው። ኢቨን ቲክቶክ የራሱ የሆነ የድሜ ገደብና እንዴት ይተዳደር የሚል ነገር ቢኖረውም እንኳን በአሁኑ ሰዓት እድሜያቸው ለቲክቶክ ያልደረሱ ታዳጊዎች ወይም አዳጊ ህጻናት ሳይቀሩ እየተጠቀሙበት ይገኛሉ። ያው የድሜ ገደብ የሚደረግበት ነገር ለምንድን ነው? አንድ ሰው በዛ እድሜ ገደብ ላይ የማስተዋል የማገናዘብ ክፉ ደጉን የመለየት መጠኑ ከፍ ይላል ተብሎ ስለሚታሰብ ነው። ነገር ግን ያው ሰዎች አንዳንድ ባለማወቅም አንዳንድ በየዋህነትም ከዛ እድሜ ገደብ በታች ሲጠቀሙ ታያለ። ያ ደግሞ ከበጎ ተጽዕኖ ይልቅ አሉታዊ ተጽዕኖ እየበዛ መጥቷል። ነገር ግን እንግዲህ እኛም ዘመናዊ ነገርን የምንጠላ ሰዎች ሆነን ሳይሆን እንዴት አድርገው ዘመናዊ ነገሩን ራሱ ቴክኖሎጂውን ተጠቅመው እንዴት በትምህርታቸው ይጎብዙ፣ እንዴት ሰዓት ይስጡት፣ እንዴት አድርገው ያስተካክሉት፣ ትኩረታቸውንስ እየወሰደ ነው ወይ? በራሱ የሚያመጣው የሳይንሳዊ ተጽዕኖ አለው። ለምሳሌ አንድ ነገር ላይ ረጅም ሰዓት ትኩር ብለህ ላታይ ትችላለህ። ፕላትፎርሙን እየተጠቀምክ ግን የምታነባቸውና የምታያቸው ነገሮች ቶሎ መፍጠን ስክሮል ማድረግን ስትለምድ በኋላም ላይ እንደዚህ ተረጋግቶ ትምህርት የመውሰድ ጽሁፎችን የማንበብ እንዲሁም መልሶ የመጻፍ ትዕግስቶችን እያጣህ ነው የምትሄደው። ያ ተጽዕኖ አለ። ሌላኛው ቅድም አንተም እንደጠቀስከው ምንድን ነው እንደ ህይወት ገቢ ወይም ደግሞ እንደ ህይወት አንድ አላማ በዚህ ፕላትፎርም ያልፍልኛል በትምህርት ከሚያልፍልኝ ይልቅ የሚል የተወሰኑ ሰዎችን ሪፈር በማድረግ ወይም በማየት ብቻ ወደዚህ ወደ አልሆነ አግባብ ይገባል። ውጤታማ የሆኑ ሰዎች ይኖራሉ። ነገር ግን ትምህርቱንስ እየተማርክ ውጤታማ መሆን አይቻልም የሚለውስ ነገር በደንብ ሊታሰብበት የሚገባ ነገር ነው። እንግዲህ እጃችን ላይ ወዳሉ መረጃዎች ለአድማጮቻችን ለማካፈል ያህል ተወዳጁ ድምፃዊ ኢሳያስ ታምራት ታድዬ የሚል አዲስ አልበም ሊለቅ ነው ሊለቅ መሆኑን ሰምተናል። ድምጸ ኢሳያስ ተምራት 13 ዜማዎችን ያካተተ ታድዬ የተሰኘ የመጀመሪያ የሙዚቃ አልበሙን አጠናቆ በቅርቡ ለአድማጮች ያደርሳል ተብሎ ይጠበቃል። የአልበም በሽር ጉድ ኢንተርቴንመንት ኤንድ ኢቨንትስ ፕሮዲውስ የተደረገ ሲሆን ድርጅቱ የአልበሙን ዝግጅትና ተያያዥ ዝርዝር መረጃዎችን በተመለከተ ትላንትና መስከረም 5/2019 በራማዳ አዲስ ሆቴል ጋዜጣዊ መግለጫ ሰጥቷልና ታድዬ ይሄ የተሰኘው ይህ አልበም የበርካታ አንጋፋና ወጣት የዜማ የግጥም እንዲሁም የሙዚቃ ቅንብር ባለሙያዎች ጥምረት ያረፈበት ልዩ የጥበብ ስራ መሆኑ ተገልጿል። እንግዲህ እዚህ ላይ አንዱ ምናነሳው ነገር ምንድን ነው? በአልበሙ የዜማ የግጥም ፈጠራ ላይ በርካታ ስመጥር ባለሙያዎች የተሳተፉ ሲሆን እንግዲህ በእነዚህ መካከል 13 ወር ጸጋ የሚል የሙዚቃ ስራውን የሚታወቀ አንጋፋ ሙዚቀኛ ነው። 13 ወር ጸጋ ደግሞ በጋሽ ጥላሁን የተሰራ ተወዳጅ በዓል ሲመጣ አዲስ ዓመትን ብቻ ሳይሆን ሁሉንም በዓል የሚጠቅስ በጣም ተወዳጅ የሙዚቃ ስራ ነው እና ይህንን ሁሉ ሰርቷል። እንግዲህ ከሱ ጋር አንድ ላይ በሙዚቃ ስራው የሙዚቃ ስራው የሚታወቀ አንጋፋው የሙዚቃ ሰው ታምራት አበበ እኔ እንደውም በጣም ማደንቀው አንዱ የሙዚቃ ሰው ነው እና ገጣሚ ደራሲ በውቀቱ ስዩም እንዲሁም ቅንብሩ ላይ ደግሞ እንዲሁ የተሳተፉ እና አቤል ጳውሎስ መኮንን ለማና ኤርሚያስ ፈቃዱ የተሳተፉበት ስራ ነው። የፊታችን አርብ መስከረም 8 ይለቀቃል ተብሎ ይጠበቃል። እንግዲህ እኛም እንኳን ለዚህ አበቃህ ነው የምንለው፣ ምክንያቱም በተለያዩ የነጠላ ስራዎቹ ነው የምናየው። ግን የልጁን ብቃት ደግሞ ባላገሩ አይድል ላይ በጣም ትልቅ ደረጃ ደርሶ የብዙዎችን አድናቆት መሳብ የቻለ ሙዚቀኛ ነው እና እንግዲህ በአዲሱ አልበም ይቅናህ ነው የምንለው።
1: ጥሩ አልበም ነው የሚሆነው። ካለው ልምድ አንጻር ጥሩ ነገር ይሰጠናል ብለን ተስፋ እናደርጋለን። ወደ መጀመሪያው ሀሳብ ስንመለስ ሶሻል ሚዲያና የትምህርትን ጉዳይ አንስተናል እና አብዛኛው ተማሪዎች አሁን ላይ ከተማ ውስጥ በብዛት ከኢንተርኔት ጋር የሚገናኙ ወይንም ደግሞ ሶሻል ሚዲያ የሚጠቀሙ ተማሪዎች ሶሻል ሚዲያ ላይ ያዩዋቸውን ተጽዕኖ ፈጣሪዎች ወይንም ደግሞ ቲክቶከሮችን ሲያዩ ትምህርት አሁን ያሉበትን ስታተስ ይዘነጉትና ሙሉ በሙሉ ወደ እነሱ የመሳብ ነገር አለ። ያ ነገር ደግሞ ትምህርት አሁን እዚህ ደረጃ ላይ ለመድረስ ወይንም ደግሞ እነሱ የደረሱበት ቦታ ላይ ለመድረስ የትምህርት አሁን የሚሄድበት መንገድ ትክክል አይደለም፣ ወይንም ደግሞ ተምሬም መጨረሻ ላይ ዞሮ ዞሮ ገንዘብ የማግኘት ነገር ስለሆነ ለምን በዚህኛው አቋራጭ አልጠቀምም የሚል አስተሳሰብ ወይም አመለካከት ይቀረጽባቸዋል። ይሄ ነገር ወዴት ነው የሚወስደን? አብዛኛውን ሲሆን አንድ ሁለት ብቻ ሳይሆን አብዛኛው ወጣት ወደ እነዚህ አይነት አመለካከት ሲመጣ በትምህርት ላይ ያለው ተጽዕኖ ማለት ብዙ ያልተማረ ቲክቶከር ነው የሚኖረው ማለት ነው። ብዙ ነገሮችን በትምህርት ላይ ብቻ ማለት መማር ማለት አንድን ነገር ያላወቅከውን ነገር አውቀ ተገንዝበ በህይወት ላይ ተግባራዊ የምታደርገው ነገር ሲሆን ቲክቶክ ላይ የምትሰራው ነገር ሰዎችን የሚያስተምር የሚያዝናና ነገር እስከሆነ ድረስ ገንዘብም ለማምጣት በዛ ፕላትፎርም ማወቅ የሚባለውን ነገር ማለፍ አለብህ እና እዛ ደረጃ ላይ ለመድረስ አያቋራጩ መንገድ ሶሻል ሚዲያ ነው። አሁን እንደ ትሬንድ ብለህ ልታስበው ትችላለህ። አሁን ቲክቶክን ማለት ነው። የሆነ ሰዓት ላይ ፌስቡክ ስለነበረ ከዛ ደግሞ ዩቲዩብ ከዛ አሁን ደግሞ ቲክቶክ፣ በየጊዜው የተለያዩ ፕላትፎርሞች በመጡ ሰዓት አንተ በትምህርት ላይ ያለህ አመለካከት በነገሮች ላይ ዲፔንድ የሚያደርግ ደግሞ ከሆነ ያም በጣም በህይወት ላይ ዋጋ ሊያስከፍል ይችላል። ዛሬ ላይ አይ ቲክቶከር እሆናለሁ ወይንም ደግሞ ሶሻል ሚዲያው ይሻለኛል ብለህ በአቋራጭ ይሻላል በሚለው መንገድ ብትሄድ የሆነ ሰዓት ላይ ዝና የሚባለው ነገር ታውቀህ በድፍን ኢትዮጵያ የምትታወቅ ቲክቶከር ትሆናለህ። ነገር ግን በትምህርት ስኪል ግን ወደኋላ ሊያስቀር ይችላል። ብዙ መመዘኛዎች ቋሚ የሆነ የህይወት መንገድ ወይም የህይወት ዓላማ ላትቀርጽ ትችላለህ እና በእርግጥ በቲክቶኩ ላይ ያሉ ሰዎች በተለያዩ የትምህርት ዘርፎች የተማሩ ሰዎች ሊሆኑ ይችላሉ። ነገር ግን እንዳቋራጭ መንገድ ባናየው ምናልባት መጠቀማቸው ሊያስፈልጋቸው ይችላል ወይ ከመዝናኛ አንፃር ወይ ደግሞ አንዳንድ ስኪል ላይውት ይችላሉ በዛ በኩል ያላቸውን ለምሳሌ አንድ ተማሪ ስለ መሳል ወይም የተለያዩ ነገሮችን በዛ በኩል አጫጭር የሆኑ ነገሮችን በማሳየት እንደ ቢዝነስ ለራሱ ገቢ ሊፈጥርበት ይችላል ነገር ግን ዛ ፕላትፎርም ላይ ዲፔንድ ሆኖ በትምርት ህይወት ላይ ያለውን ማንነቱን ጫና ውስጥ የሚከተው ደግሞ ከሆነ ይሄ ለብዙ ወጣቶች ፈተና ሆኖ የመጣ ነገር ነውና ያንን እንዴት አድርገው ማስተካከል ይችላሉ የሚለውን ሐሳብ ነው
0: መልካም አሜን እኔ እንኳን የተወሰኑ ይመሳሰሉ በአንድ በኩል ደግሞ እንደ በጎማያቸው ነገሮች አሉ። ለምሳሌ የራሱ ያው ያነሳነው የቲክቶክ ፕላትፎርምን ስለሆነ ቲክቶክን ካየው የምትፈልገውን ነገር ነው የሚያሳይ መልሶ መልሶ አልጎሪዝሙ እንደዛ ነው አንተ ብዙ ሰዓት ስክሮል ሳታረግ የተበከውን ነገር መልሶ ያሳያል። ከዛውጭ ደግሞ ምርጫዎች አሉት። ለምሳሌ ሳይንስ ቴክኖሎጂ ምናምን ከፈለክ ኢንተረስትን ይጠይቃል። ስለዚህ ትምርትህንም ከዛ ብዙ ነገር መውሰድ ትችላለህ ላንተ እንደሚመጥን ሆኖ። የመጀመሪያው መታለፍ የሌለበት መስመር ብዬ ማስበው ነገር የድሜ ገደቡ ነው። ያ ማለት የስልክ የሚያይበትን ስክሪን ታይም እንዲሁም የትምርት ጊዜውን የሚመድብበት ነገሮችን ማመዛዘንና ማጣጣም መቻል አለበት። አሁን እኛ ጋር ፕሮብሌም እየሆነ እየመጣው ብዬ ማስበው ምንድነው ለስክሪን ታይማችን ወይም ስልካችን ላይ የምናሳልፈው ሰዓት ሌሎች ነገሮች ላይ ውጤት ከዚህም በተሻለ ሊያመጡልን የሚችሉ ነገሮች ላይ አናሳልፍ። በባህሪው ደግሞ አዲክቲቭ ነው ወይም ሱስ የሚያስይዝ ነገር ነው። ስለዚህ ሱስ ይሆንብሃል። ያ ማለት አንተ ከምትፈልገው አንተ ከምትመድበው ጊዜ ሌሎች ከመታስቀድማቸው ነገሮች በላይ እንድታስቀድመው ያረጋል። ያ ኦሬዲ ካላማህም አንድ ወደ ኋላ እየጎተተ ይሄዳል። ነገር ግን ደግሞ ባግባቡና በጥሩ ሁኔታ ለተጣቀመበት ካልክ ደግሞ ሰዓቶችን ማስተካከል ይቻላል። ለምሳሌ ስልክህን መታይበትን አሁን ጊዜው በጣም ዘመናዊ ሆኗል። ለምሳሌ የሚኒማሊስት አይነት የስልክ አጠቃቀም አለ። እያንዳንዱ ብራይትነሱ አንተ የምታሳልፈው ጊዜ ማትገባባቸውን አፕሊኬሽኖች ሁሉ ከዚህ ነገር እንድትወጣ ሊያግዙ የሚችሉ ብዙ ነገሮች አሉ። ነገር ግን ቀጥታ ከትምህርት ጋር እያይዘን ስናየው ግን አንዳንዴ ለምሳሌ ትምህርት ቀጥታ ትምህርቱን መማር ትችላለህ። በዚህ ጊዜ የምትከተላቸው ከሆነ የምትፈልገውን አይነት ቋንቋ ከሆነ ቋንቋ ትምህርት ከሆነ ትምህርት የሚያስተምሩ ኮንቴንት ክሬተሮች አሉ። እነሱን ፎሎ አድርገህ ልትከተል ትችላለህ። ዋናው ነገር ምንድነው? አጠቃቀሙን እናቀበታለን ወይ? እንዴት አድርገን ነው የምንጠቀምበት? አማራጭስ ነው ወይ? እንደ አማራጭ ልንወስድ እንችላለን ወይ የሚለውን ነገር ነው ማስተዋል ያለብን ብዬ ማስተዋል።
1: አዎ አድማጮችም እንግዲህ ሐሳባችሁን በ0944257151 ላይ አጭር መልእክት ላኩልን። ሙዚቃ ሰምተን ተመልሰን ስንመጣ ያድማጮችን ማሳብና እንዲሁም ደግሞ የተለያዩ የጥናቶችንም እናያለን። ሙዚቃ ሰምተን ተመልሰን እንመጣ።